እንደ አውሮፓውያን አቆጣጠር በ2015 መጨረሻ በኢንተርኔት ዓለም አንድ ሚስጥራዊ ድረገጽ የዓለም እግር ኳስ አፍቃሪዎችን ትኩረት ሳበ። ፉትቦል ሊክስ የተባለው ይህ ድረገጽ በዓለም እግር ኳስ ታሪክ ውስጥ ትልቅ ስም ያላቸውን ግለሰቦችና ተቋማት ሚስጥራቸውን መዘርገፍ ጀመረ። የመጀመሪያው የቅሌት መዝገብ ሲታወቅ የዓለም እግር ኳስ መሪዎች የሳይበር መንታፊዎች ጨዋታ አድርገው ተመለከቱት። ነገር ግን በጥቂት ሳምንታት ውስጥ ሰነዶቹ የሜጋ ክለቦችን፣ የሱፐር ኤጀንቶችንና የዓለም ኮከቦችን መሬት የሚያንቀጠቅጡ ሚስጥሮች መሆናቸው ሲታወቅ የአውሮፓ እግር ኳስ በአንድ እግሩ ቆመ።

ከ70 ሚሊዮን በላይ ሰነዶች ከ700 ጊጋባይት በላይ የተሰረቁ ሚስጥሮች ከክርስቲያኖ ሮናልዶ የታክስ ጉዳዮች እስከ ማንቸስተር ሲቲ እና PSG የፋይናንሻል ፌር ፕሌይ ጥሰቶች ሁሉም በይፋ ተጋለጡ። ይህ በእንዲህ እንዳለ ግን የዓለም ትልልቅ የመገናኛ ብዙሃን ከዚህ ድርጊት ጀርባ ያለውን ድርጅት ለማወቅ የሚቻላቸውን ሁሉ አደረጉ። ብዙዎች ከዚህ ትልቅ ሚስጥር ጀርባ የበርካታ ሀገራት የስለላ ተቋማት ወይም የተደራጀ የሳይበር ሰላዮች ቡድን አለ ብለው ገመቱ። ነገር ግን እውነታው ከግምታቸው የተቃረነ ነበር። ምክንያቱም እኒህን ሁሉ ሚስጥሮች የሚያጋልጠው ሰው የደህንነት መስሪያ ቤት ወይም የተደራጀ የመረጃ መንታፊ ቡድን አባል ሳይሆን በሃንጋሪ ቡዳፔስት በተከራያ ትንሽ ክፍል ውስጥ የሚኖር ታሪክን የሚማር ሩይ ፒንቶ የተባለ የፖርቱጋል ወጣት ነበር። ሩይ ፒንቶ የኮምፒውተር መረጃዎችን በመስበር ከክርስቲያኖ ሮናልዶ እና ከጆዜ ሞሪኖ የታክስ ማጭበርበሮች እስከ ማንቸስተር ሲቲ እና ፓሪስ ሴን ጀርሜን የፋይናንሻል ፌር ፕሌይ ጥሰቶች ከፖርቱጋል እግር ኳስ የሙስና ቅሌት እስከ አውሮፓ ሱፐር ሊግ የሚስጥር ሴራ ድረስ ለዓለም እግር ኳስ ወዳጆች በተደጋጋሚ ሲያጋልጥ ቆየ።

እንዲህ ሁሉ ያለም እግር ኳስ ሚስጥሮች አጋለጠው ሩይ ፒንቶ መጨረሻው ግን ያማረና የተንሰላሰላል ነበር። እንደ አውሮፓና ቆጣጠር በ2019 በሃንጋሪ ቡዳፔስት በሚገኘው ቤቱ በፖሊስ ቁጥጥር ስር ዋለ። ወደ ሀገሩ ፖርቹጋል ተላልፎ ተሰጥቶ በኮምፒውተር ሰርጎ መግባትና መረጃ መስረቅ በደርዘን የሚቆጠሩ ክሶች ቀረቡበት። ከረጅም የፍርድ ቤት ክርክር በኋላ እንደ አውሮፓና ቆጣጠር በሴፕቴምበር 2023 ፍርድ ቤቱ ጥፋተኛ ብሎ የአራት ዓመት ገደብ የተጣለበት የእስር ቅጣት አስተላለፈበት። ዛሬ ላይ ሩይ ፒንቶ በእስር እግድ ስር ቢሆንም ያወጣቸው ሚስጥሮች ግን እስከ ዛሬ ድረስ ትልልቅ ክለቦችን እያስቀጡና የዓለም እግር ኳስ ሕግጋትን እያስቀየሩ ይገኛሉ።

0: ብሩህ አዲስ ቀን ነጋ። ሰማይ ፈካ፣ አድማስ ወገጋለ፣ ጀምበር ጸዳሏን ፈነጠቀች፣ ወንዞች ድፍስ መልካቸው ጠራ፣ ምድር በአዳይ አጌጠች። እነሆ መስከረም ጠባ፣ አበባዮች ተጨፈረ፣ እዩ አበባዬ ተዘመረ። ሳቅ ጨዋታ ደራ፣ ወዳጅ ዘመድ ተሰባስቦ በሐሴት ተፍለቀለቀ። አዲስ ዓመት በፌሽታ ደመቀ። ልባሟ በወኔ ጀገነች፣ ላፍታ ሳትዘናጋ ግብ ስኬቷን አማተረች። የሐሳቧን ልታሰምር ወጋገንን አጋር አደረገች። ትጉህ ዕቅዱን ወጠነ፣ የጸና ዓላማ ሰንቆ ከወጋገን ጋር ዘመነ። እነሆ ወጋገን ከታታሪዎች ጎን ከጎበዞች ጎራ፣ በትጋት ለስኬት ከሚተጉት ጋር። መልካም አዲስ ዓመት ወጋገን ባንክ።
1: የወራት ቁንጮ መስከረም፣ የዓመቱ መግቢያ በር፣ በብሩህ ልምላሜ ያጌጠ የታላቅ በዓላት ወር። አሁን ደግሞ ባለተራ ደማቁ የመስቀል ደመራ። ደመራው ተደምሮ በችቦ ተማግሮ በቀጤማ ጉዝጓዝ ደምቆ

0: ባዲያ አበባ ተሞሽሩ ሳቂታዋ የመስከረም ጀንበር ስትጠጋ ካድማስ ድንበር ልጅ ወጣት አዛውንቱ በባህል ልብሱ ተውቦ በዝማሬና ሆታ አጅቦ በደመራው ዙሪያ ከቦ በዓሉን በአንድነት ያከብራል በፍቅር ተሰባስቦ። እኛም ለሀገር እሴቶች ቆመን የህዝብ በዓላትን አቅልመን በቴክኖሎጂ የቦታ ርቀትን አጥበን ቤተሰብ ወዳጅ ዘመድ አቀራርበን የበዓል ገንዘብ አቀባብለን ግብይቱን በምቾት አደላድለን በስልጡኑ ዘመን ገበያውን ደጃፍ አውለን የበዓል ፓኬጅ አቅርበን ሽልማትና ስጦታ ደርበን ከዓመት እስከ ዓመት በሁሉም በዓላት ታማኝ አገልጋይ ሆነን የደስታችሁ ባለሟል ነን። እንኳን ለመስቀል በዓል አደረሳችሁ። የሀገር እሴት ጠባቂ፣ የህዝብ በዓል አድማቂ፣ መልካም በዓል። ኢትዮ ቴሌኮም።
1: እንኳን ለ2019 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሳችሁ። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ ሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ ያካበተው የበርካታ ዓመታት ልምድ ዘመኑ ካፈራቸው ማተሚያ ማሽኖችና ከቀልጣፋ የአሰራር ስርዓት ጋር አዋህዶ አዳዲስና የላቁ አገልግሎቶችን ይዞ ለእርስዎ ቀርቧል። በመደበኛ ህትመት መጻሕፍት፣ መጽሔቶች፣ ጋዜጦችና ሌሎች መደበኛ ህትመቶች፣ በሚስጥራዊ ህትመት ኪዋር ኮድ የተካተተባቸው ደረሰኞች፣ ቼኮች፣ ሎተሪዎች፣ የዩኒቨርሲቲ ዲግሪዎችና ሌሎች ሚስጥራዊ ይዘት ያላቸው ሰነዶች። በሀገራችን እያደገ የመጣውን የህትመት ፍላጎት መሰረት በማድረግ የተጀመረ የሌብል ህትመት ኮሌጃችን በህትመት ቴክኖሎጂ፣ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ እና በህትመት ዋጋ ትመና በቀንና በማታ መርሃ ግብር እንዲሁም በአጫጭር ስልጠናዎች ተማሪዎችን በመቀበል ላይ ይገኛል። ለተማሪዎች የሚሆን አጋዥ መጽሐፍት፣ ልዩ ልዩ የጽህፈት መሳሪያዎችን በጥራትና በብዛት በድርጅቱ መሸጫ ሱቆች በጅምላና በችርቻሮ ያገኛሉ። አድራሻችን ዋና መስሪያ ቤት አዲስ አበባ 4 ኪሎ፣ ብርሃንና ሰላም ማተሚያ ድርጅት።

ዘመንን እንዋብበት በዓልን እንድመቅበት ቤተሰብ ፍቅርን ስቦ ገበታውን አንድነት ከቦ ደስታውን ያጣጣመ ዘመንን ይሻገራል ከጎኑ ወዳይ ዘመድን ያሰባስባል በመስቀል ደመራ ፍቅር እንዲበራ ሰላም እንዲሰፋ ደስታ እንዲስፋፋ በቤተሰብ አጀብ አንድነት ለነዋብ ደመራውን ከበን አብሮነትን ይዘን እንኳን አደረሰን አማራ ባንክ ከባንክ ባሻገር

እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረል ስቴት ኃላፊነት የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀሌ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች፣ ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዱ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ሱቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም በትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃሪ ሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ

0: የቡና ኢንሹራንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል። በዓሉ የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን ባስተማማኝ የተከፈለ ካፒታል የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳመስ ተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎች አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቱና ለንብረቱ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገልጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንና ድረገጾቻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር። መልካም በዓል።
1: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ከነ ኮንፈርት ያለ ልብስ ታጥቦ መጽዳት ብቻ በቂ ነው ብዬ አላምንም። ልዩ ለስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ለስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
2: አብሮነት ፍቅር እና የደስታ መገለጫ የሆነው የመስቀል በዓል ሲደርስ የቤታችን ሙቀት በልባችን ውስጥ ይደምቃል። እንኳን ለብርሃነ መስቀሉ በሰላም አደረሶ። የደመራው ብርሃን የእድገታችን መሰረት፣ ለነገ ህይወቶ የተሻለ እቅድ፣ ለልጆቾ የወደፊት ስኬት አስተማማኝ መሰረት ገዳ ባንክ በሁሉም አጋጣሚ ከጎኖ አለ። በዘመናዊ ቴክኖሎጂና በታማኝና ፈጣን አገልግሎት የሁልጊዜ ታማኝ አጋራችሁ ገዳ ባንክ አለ ከጎናችሁ። ገዳ ባንክ፣ የአዲሱ ትውልድ ባንክ። መልካም የመስቀል በዓል።
3: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበን አፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸደ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፕስ እድስ ጣዕሙ የሎሚ እርካታው ገራሚ ሰበን አፕ።
4: የኢትዮጵያ ንግድ ባንክ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ ከጳጉሜ 2 እስከ ጥቅምት 9 ቀን ድረስ ስዊፍትን ጨምሮ በዲጂታልና በሌሎችም የሐዋላ አስተላላፊዎች በኩል ከ50 ዶላር ጀምሮ ሲላክሉትና ሲመነዝሩ በየቀኑ የ10 ሺህ ብር ሽልማት እንዲሁም ከ500 ዶላር ጀምሮ በየሳምንቱ የ50 ሺህ ብር ተሽላሚ ይሆናሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።

በድጋሚ እንደምናደራችኋል ክብራትና ክብራን ከተወዳጁ ጣቢያችን ብስራት ኤፍኤም 101.1 ራዲዮ ወደ እናንተ የሚተላለፍላችሁ የዕለተ ሰኞ የብስራት መለዳ ፕሮግራማችን አሁንም ወደ እናንተ መድረሱን እንደቀጠለ ይገኛል። ፕሮግራሙን እየመራሁኝ በዛዊት አራጌ አብራችኋለሁኝ። የሀገር ውስጥና የባህር ማዶ መረጃዎቻችንን አሁን የምናስደምጣችሁ ይሆናል። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። በኦሮሚያ ክልል የልጅነት እርግዝና ምጣኔ ቀድሞ ከነበረበት 17 በመቶ ወደ 10 በመቶ ዝቅ ማለቱ ተገለጸ። በኦሮሚያ ክልል ቀደም ባሉት ዓመታት 17 በመቶ ደርሶ የነበረው የታዳጊዎች የልጅነት እርግዝና ምጣኔ በተደረጉ ጥረቶች ወደ 10 በመቶ ዝቅ ማለቱን የቅርቡ የወጣ የስነ ህዝብ መረጃ እንደሚያሳይ የክልሉ ጤና ቢሮ አስታውቋል። የቢሮ ምክትል ኃላፊ አቶ ደረጀ አብድና ከብስራት ራዲዮ ጋር ያደረጉት ቆይታ እንደተናገሩት ለችግሩ መባባስ ዋነኛ መንስኤዎች የነበሩት ያለዕድሜ ጋብቻና የቤተሰብ እቅድ አገልግሎት ተጠቃሚነት ዝቅተኛ መሆንም ናቸው። ችግሩን ይበልጥ ጎልቶ በሚታይባቸው አካባቢዎችም ላይ ትኩረት በማድረግ ከሃይማኖት አባቶችና ከተጽዕኖ ፈጣሪ ግለሰቦች ጋር በመቀናጀት ሰፊ የግንዛቤ ማስጨበጫ ስራዎችም መከናወናቸውን የሚገልጹት ምክትል ኃላፊው ይህም ለቁጥሩ መቀነስ ከፍተኛ አስተዋጽኦ ማበርከቱን ተናግሯል። ምንም እንኳን ምጣኔ ወደ 10 በመቶ ቢወርድም አሁንም የችግሩ ሰለባ የሆኑ ታዳጊዎች ቁጥር ቀላል የሚባል ባለመሆኑ ቢሮ ከአጋር ድርጅቶች ጋር በመሆን የመፍትሄ እርምጃዎችን አጠናክሮ እንደሚቀጥል ተናግሯል ስትል ባልደረባችን መባ ወርቅነህ ዘግባለች። በአዳማ ከተማ ላይ 25000 ሐሰተኛ የብር ኖቶችን የያዙለት ግለሰቦች በቁጥጥር ስር ውለዋል። የመስቀል ገበያን ምክንያት በማድረግ ሐሰተኛ የብር ኖቶችን በመያዝ ግብይት ሲፈጽሙ የነበሩ ሁለት ግለሰቦች በቁጥጥር ስር አውሎ ምርመራ እያጣራባቸው መሆኑን የአዳማ ከተማ አስተዳደር ፖሊስ አስታውቋል። የከተማዋ ፖሊስ መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኮማንደር ታምራት ጌታሁን ለብስራት ራዲዮ እንደተናገሩት በአዳማ ከተማ ሎጎ ክፍለ ከተማ በድሬ ነጋ ወረዳ በሁለት ሰዎች እጅ 125 ባለ 200 ሐሰተኛ ብር ኖት መያዙን ገልጸዋል። መስከረም 14 ቀን 2019 ዓ.ም ጠዋት ላይ ዳግማዊ ሚሊዮን እናም ስጦታው አብይ የተባሉ ሁለት ግለሰቦች እጅ የተያዘው ሐሰተኛ የብር ኖት ወጣቶች በአንድ ሉካንዳ ቤት ገብተው 1 ኪሎ ስጋ በ1600 ብር አስቆርጠው ከበሉናም ከከፈሉ በኋላ የከፈሉት የብር ኖት ሐሰተኛ መሆኑን የስጋ ቤት ባለቤቶቹ በመጠራጠራቸው በመሆኑ ለፖሊስ ሰጡት ጥቆማ እንደሆነም ተገልጿል። ፖሊስም የደረሰውን ጥቆማ መሰረት አድርጎም ከስፍራው በመድረስ የማጣራትና የምርመራ ስራ እየሰራ ሲሆን የባንክ ባለሙያዎችም ተመርምሮ ሐሰተኛ መሆኑም ተረጋግጧል። ሁለት ወጣቶችም እጅ የተያዘው 125000 ባለ 200 ብር የውጪ ህብረተሰቡ ውስጥ የተሰራጨ ብር ይኖራል በሚል ፖሊስ ክትትል እያደረገ መሆኑን ምክትል ኮማንደር ታምራት ጌታውን ጨምረው የገለጹ ሲሆን ህብረተሰቡም ጥንቃቄ እንዲያደርግም ጥሪያቸውን አቅርበዋል ስትል ባልደረባችን ትዕግስት ላቀው ዘግባለች። ተመሳሳይ ጾታ ያላቸው ሰዎች በአንድ መታጠቢያ ክፍል ውስጥ መግባት እንደማይችሉ የፍል ውሃ አገልግሎት ድርጅት አስታወቀ። ከወቅቱ ሁኔታ ጋር ተያይዞ ሰዎች ወንድና ሴት ወይንም ወንድና ወንድ ወይም ደግሞ ሴትና ሴት ሆኖ በአንድ መታጠቢያ ክፍል ውስጥ ከመግባት እንዲቆጠቡ ያደረኩ ነው ሲል አገልግሎቱን ከብስራት ራዲዮ ጋር አስታውቋል። የተቋሙ የገበያ ጥናት አገልግሎትም ዳይሬክተር ወይዘሮ ኢትዮጵያ አብርሃም ከብስራት ራዲዮ ጋር ባደረጉት ቆይታ እንደገለጹት በአንድ ወር ውስጥ 150 ሺህ ሰዎች የፍል ውሃ አገልግሎቶችን ያገኛሉ። በአመትም 1.8 ሚሊዮን የሚጠጉ ደንበኞችም ተቋሙ እንደሚያስተናግድም ነው የገለጹት። ወይዘሮ ኢትዮጵያ አክለውም እንደገለጹት አቅመ ደካማ አባትን ወይንም እናትን ለመርዳት አብሮ መግባት ሲያስፈልግ ማንነትን የሚገልጽ መታወቂያ በመጠየቅ አገልግሎቱን እንዲያገኙም ይደረጋል። ነገር ግን ወጣቶች ህትማማቾችም ቢሆኑ እንኳን በተለያዩ ክፍሎች ውስጥ ገብተው እንዲታጠቡ እንደሚደረግ አገልግሎቱ ገልጿል። አያይዞም ደንበኞች ቅሬታቸውን የሚያቀርቡበት የቅሬታ መስጫ ሳጥንና መዝገብ መዘጋጀቱን የገለጸ ሲሆን ቅሬታዎቹ በየጊዜው እየተነበቡ ማስተካከያዎችም እንዲደረግባቸዋል የተባለው ስትል ባልደረባችን ትዕግስት ላቀው ዘግባለች። ወደ ባህር ማዶ መረጃዎቻችን ስንሻገር ኢራን ለጦርነቱ ሙሉ በሙሉ ዝግጁ ነን ስትል አስታውቃለች። በኢራንና በአሜሪካ መካከል ያለው ውጥረት በሆርሙዝ ባህር መተላለፊያ ላይ እየተባባሰ በመጣበት ወቅት ቴህራን ጦርነቱን እንደገና ቢቀጥል ለመዋጋት ሙሉ በሙሉ ዝግጁ መሆኗን ገልጻለች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ይህንን ያሉት አሜሪካ ቴህራን የሆርሙዝ መተላለፊያን በሰባት ቀናት ውስጥ ለመክፈት ያቀረበችውን ድርድር እቅድ ውድቅ ካደረገችን በኋላ ነው። የኢራን ሀሳብ አሜሪካ የባህር ኃይሏን ጫናና የወደቦች እገዳ እንድታስወግድና ሌሎችም ቅድመ ሁኔታዎችን እንድታሟላ ከተስማማችም በኋላ ሆርሙዝ በሰባት ቀናት ውስጥ እንደሚከፈትና ቀጣይ የሰላም ድርድር እንደሚጀመር የሚያስቀምጥ ነው። ሆኖም ዋሽንግተን የኢራንን ጉዳዮች በተናጠል ሳይሆን የኒውክሌር ፕሮግራሟን ጨምሮ በአንድ ሰፊ የድርድር ጥቅል ለመወያየት እንደምትፈልግም ተዘግቧል።
በበኩሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራንና ተጨማሪ ውይይቶች በዚህ ሳምንት ሊካሄዱ እንደሚችሉ ገልጸው አሜሪካ በቅርቡ ጦርነቱን ታሸንፋለች ሲሉም ተናግሯል። በዚሁ መካከል ኢራን የአሜሪካ የላቀ የውሃ ውስጥ ድሮን በሆርሙዝ ይዛለች የሚለውን የቴህራን ዘገባ የአሜሪካ ጦር አስተባብሎታል። ውጥረቱ ከኢራንና ከአሜሪካ ድንበር አልፎ ወደ አውሮፓ መስፋፋቱን የሚያሳይ ሌላ ክስተት በብሪታንያም መዝግቧል። አሜሪካ በኢራን ላይ ጥቃት ለመፈጸም ከምትጠቀምበት የብሪታንያ የአየር ማረፊያ አቅራቢያ ከአምስት ሰዎች ፈንጂና ከሽብርተኝነት ጋር በተያዙ ጥርጣሬዎችም መያዛቸው ተገልጿል። በአሁኑ ወቅትም ዓለም የሚከታተለው ዋናው ጥያቄ ደግሞ የሆርሙዝ መተላለፊያ እንደገና ይከፈታል ወይንስ ደግሞ የአሜሪካና ኢራን ግጭት ለሌላ ጦርነት ዙር ይገባል የሚለው መሆኑም እንዲሁ ተዘግቧል። ዶናልድ ትራምፕ ኢራን ያቀረበችውን የሰባት ቀናት የተኩስ አቁም ስምምነት ውድቅ

0: ባሉበት ሆኖ በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆኖ ይክፈቱ።
1: ፋይዳ ያለው
0: ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
2: በሚሌ የስልጣን ዘመን የአርጀንቲና የድህነት መጠን ወደ 1/3 ገደማ አሻቀበም። የህዝብ ገቢ ከጊዜ ወደ ጊዜ ከሚጨምረው የዋጋ ንረት ጋር እኩል መጓዝ ባለመቻሉ በ2026 የመጀመሪያ ዓመት አጋማሽ የአርጀንቲና የድህነት መጠን ባለፉት 6 ወራት ከነበረበት 28.2 በመቶ ወደ 32.3 በመቶ ከፍ ማለቱን ሐሙስ ዕለት የወጣው ይፋዊ መረጃ አመልክቷል። እጅግ አስከፊ ሁኔታ ውስጥ የሚገኘው የከፋ ድህነት መጠን ደግሞ ከ6.3 በመቶ ወደ 7.5 በመቶ አድጓል። እድሜያቸው 14 እና ከዚያ በታች ከሆኑ ህጻናት መካከል ደግሞ 44.5 በመቶ ያህሉ በድህነት ውስጥ ይገኛሉ። ሐሙስ ዕለት የወጡ ይፋዊ ስታቲስቲክሶች እንደሚያሳዩት ከሆነም የዜጎች ገቢ ከዋጋ ንረቱ ጋር መጣጣም ባለመቻሉ በ2026 የመጀመሪያ አጋማሽ የአርጀንቲና የድህነት መጠን ወደ 32.3 በመቶ ማሻቅቧል። ይህም ፕሬዚዳንት ሃቬር ሚሌ ያስመዘገቧቸውን አንዳንድ በጎ ለውጦች ወደ ኋላ መልሷቸዋል። የብሔራዊ ስታቲስቲክስ ኤጀንሲ እንዳስታወቀው ከሆነም የድህነት መጠኑ ከ2025 ሁለተኛ አጋማሽ ጋር ሲነጻጸር የ4.1 በመቶ እድገት አሳይቷል። የከፋ ድህነት መጠንም በተመሳሳይ ከ6.3 በመቶ ወደ 7.5 በመቶም ጨምሯል። ህጻናት የዚህ ችግር ዋነኛ ሰለባ የሆኑ ሲሆን እድሜያቸው 14ና ከዚያ በታች ከሆኑ የአርጀንቲና ህጻናት መካከል 44.5 በመቶ የሚሆኑት በድህነት 10.8 በመቶ የሚሆኑት ደግሞ በከፋ ድህነት ውስጥ ይገኛሉ። ኢንዴክ በወር ገደማ $340 የሚያወጡ መሰረታዊ ሸቀጣሸቀጦችንና አገልግሎቶችን ማሟላት የማይችሉ አዋቂዎችን በድህነት ውስጥ እንዳሉ የሚመደብ ሲሆን $150 ገደማ የሚያወጣውን የመሰረታዊ ምግብ ቅርጫት ብቻ እንኳ ማሟላት የማይችሉትን ደግሞ በከፋ ድህነት ውስጥ እንዳሉ ይቆጥራቸዋል። ይህ መረጃ የነጻ ገበያ ኢኮኖሚ አቀንቃኙ ሚሌ ላስመዘገቡት ስኬት ማሽቆልቆልን ያሳያል። ሚሌ በስልጣን ዘመናቸው የመጀመሪያ 2 ዓመታት ውስጥ በዋነኝነት ስር የሰደደውን ከፍተኛ የዋጋ ንረት በመቀነስ የድህነት መጠኑን ወደ እጥፍ ገደማ አውርደውት ነበረም። ደካማ የሆነውን የሀገሪቱን ኢኮኖሚ በከባድ የወጪ ቅነሳና በነጻ ገበያ መመሪያዎች ለማንሰራራት ቃል ገብተው ወደ ስልጣን ከመጡ ወዲህ የድህነት መጠኑ በከፍተኛ ሁኔታ ከፍና ዝቅ ሲልም ቆይቷል። ከ2024 የመጀመሪያ አጋማሽ የፔሶ ምንዛሬን ከ50 በመቶ በላይ ካወረዱ በኋላ ከተመዘገበው የ52.9 በመቶ ከፍተኛ የድህነት መጠኑ በ2025 ሁለተኛ አጋማሽ ወደ 28.2 በመቶ ዝቅ ብሎ ነበረም። የዘንድሮው የድህነት መጠን መጨመር ከዓመቱ መጀመሪያ የዋጋ ንረት ማንሰራራት ጋር የተገጣጠመ ሲሆን በኋላ ግን በነሐሴ ወር ወደ 1.7 በመቶ ዝቅ በማለት ባለፉት 14 ወራት አነስተኛው ሆኖም ተመዝግቧል። በአርጀንቲና ካቶሊክ ዩኒቨርሲቲ ወይም ዩሲኤ የሶሻል ዴብት ኦብዘርቫቶሪ ተመራማሪ የሆኑት ኤድዋርዶ ዶንዛ በደቡብ አሜሪካ ሁለተኛዋ ግዙፍ ኢኮኖሚ ውስጥ ለታየው ከፍተኛ የድህነት መጠን የስራ ዋስትና ማጣትን ተጠያቂ አድርጓል። የዜጎች የመግዛት አቅም በመቀነሱና ሚሌ አርጀንቲናን ለውጭ ሀገራት የንግድ ውድድር ክፍት ለማድረግ ባሳለፉት ውሳኔ ምክንያት የውጭ ሀገር ምርቶች በብዛት ወደ ሀገር ውስጥ በመግባታቸው የአምራችና የችርቻሮ ንግድ ዘርፎች በርካታ ስራዎችንም አጥቷል። እሳቸው ስልጣን ከተረከቡ ወዲህ ወደ 30 ሺህ የሚጠጉ ኩባንያዎች የተዘጉ ሲሆን በዘንድሮ ሁለተኛ ሩብ ዓመት የስራ አጥነት መጠን ወደ 7.9 በመቶ አድጓል። ይህም ከ2025 ወዲህ ከፍተኛው ደረጃ ነው። ኢኮኖሚስቶች እንደሚሉት ከስራ አጥነት ይልቅ ድህነትን እያባባሰው ያለው መደበኛ ያልሆነ ወይም ኢመደበኛ የስራ እድል መስፋፋት ነው። ትልቁ ችግር የስራ ዋስትና ማጣት እንጂ የስራ አጥነት አይደለም። ምክንያቱም ቤተሰቦች መሰረታዊ ፍላጎታቸውን ሲያጡ ቆሻሻ መልቀም፣ በጎዳና ላይ መነገድ ወይም በባቡር ጣቢያዎች ምግብ መሸጥን የመሰሉ ስራዎችን ፈጥረው ለመስራት ይገደዳሉ ብለዋል ዶንዛም። ሚሌ ግን 14 ሚሊዮን ሰዎችን ከድህነት ማውጣታቸውን ይናገራሉ። ይህ ስሌት የተሰራው እሳቸው ፕሬዚዳንት ሆነው ከተመረጡ በኋላ የድህነት መጠኑ ከደረሰበት ከፍተኛ ጣሪያ ላይ በመነሳት ነው።

0: የሰጠሽኝ ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
1: ፋይዳ አለኝ።
0: አዎ
1: ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
2: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆኖ በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችሎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክሎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንቶን ካሉበት ሆኖ ይክፈቱ።
3: ወንድም አካውንት አለ?
2: ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
4: በአዲስ አመት ዳሽን ባንክ እስከዛሬ ተሰምቶ የማይታወቅ አዲስ ዜና ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም ይሎታል። እርስዎ ዳሽን ባንክ ምርጫውን ካደረጉ በስልኮ በዳሽን ባንክ ሱፐር አፕን በቀን እስከ 5 ሚሊዮን ብር በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ፣ ህይወቶን ቀላልና ዘመናዊ ያድርጉ ይሎታል። በተጨማሪም ከወዳጅ ዘመድዎ ከባንካችን ጋር ከሚሰሩ የኋላ አስተላላፊ ድርጅቶች በኩል የተላከለውን ገንዘብ ሲቀ በሉ ከተወዳዳሪ ውጭ ምንዛሬ ተመን በተጨማሪ የ10% ጉርሻ የሚያበረክትሎታል። ሁልጊዜም አንድ እርምጃ ቀዳሚ ሆነው ዳሽን ባንክ። የዳሽ መልስ መረጃዎችን ወደ እናንተ በማድረስ አብራችሁ ቆይታ አደረግኩኝ። ከሌሎች የጣቢያው ፕሮግራሞች ጋር መልካም ቀን ይሁንላችሁ።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል በዓለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ጃብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞ እና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።
1: አብረው ይቆዩ ካብረው እንደ ዳሽን ባንክ ያስፈሩ
0: መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ
2: ብስራት የኢትዮጵያውያን ኩራት
3: እንግባይልኝማ አብየጋሺ
4: ተጠንቅቀህ ንዳ
3: ነፍስ እንዳታጠፋ
4: አካል እንዳትጎዳ
3: አጣውም ብዙ ነው አንተም ሳታስበው ትገባለህ
5: አውቶ ሴፍቲ
3: ፍቅርዬ ህይወቴ መንገድ ስታቋርጭ ጠንቀቅ በይ በሞቴ ፍቅርዬ ህይወቴ መንገድ ስታቋርጭ ጠንቀቅ
5: አውቶ ሴፍቲ
4: አብየጋሺ ተጠንቅቀህ ንዳ

0: እንዴት አረፈዳችሁልን የተከበራችሁ አድማጮቻችን፣ አውቶ ሴፍቲ ጀመረ። ተወዳጁ ብስራት ኤፍኤም 101.1 ላይ ኢንስፔክተር ናሹ ስቱዲዮ ገብተናል። እንኳን ለመስቀል በዓል በሰላም አደረሳችሁ። በእርግጥ አርብ ዕለት ብለናል
1: ግን አላለፈም። አሁንም
0: በድጋሚ
1: ሳምንቱን ሙሉ በዓል ነው። የሄዱትም አልተመለሱም
0: መንገድ ላይ ናቸው።
1: እየተመለሱ ነው ያሉት። ስለዚህ እንኳን አደረሳችሁ ለብርሃነ መስቀሉ እንላለን።
0: በበዓል የተፈጠሩ ነገሮች ነበሩ።
1: በጣም የሚገርመው ነገር እሱን ነበር። ቅድም ከአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የትራፊክ አደጋ ምርመራ ክፍል መረጃ ለመቀበል ደውዬ ነበረና በሶስቱም ቀን አዲስ አበባ ውስጥ በትራፊክ አደጋ ምክንያት አንድም ሰው ህይወቱ አልጠፋም።
0: እውነት
1: ደስ ይላል።
0: በጣም
1: ጎላ አድርገህ ስትናገር ደስ ይላል። ለዚያውም የደመራው ዕለት እንደምታውቀው በጣም ክራውድድ ነው። የተለያዩ ቦታ መንገድ ተዘግተዋል። ስለዚህ ወደ መካከል የሚሄዱ ተሽከርካሪዎች ስለተዘገቡ ውጪ ላይ ያለው የመንገድ መጨናነቅ አለ። አንድ እሱ፣ ሁለተኛ መዝናናቶች ነበሩ። በጣም ብዙ መዝናናት አለ። ሰው ከሰው ጋር የሚጠያየቅበት የተለያዩ ቦታዎች ላይ ናይት ክለቦች ላይ መዝናናቶች አሉ። ግን ከዛ ሁሉ ሆኖ ግን የትራፊክ አደጋው የሰው ህይወት አለመቅጠፉ በጣም ደስ ይላል። በጣም በተወሰነ ቦታ ላይ የመኪና ለመኪና ግጭቶች ምናምን አሉ፣ ብዙ ያልሆነ ማለት ነው። እና ጥሩ እንቅስቃሴ ነበር።
0: ለምንድን ነው የቀረው ይህ የአልኮል ቴስቱ? በተለይ በበዓል ጊዜ ይደረግ ነበር።
1: የለም ብለነሱ
0: አላየሁም፣ አልሰማሁም ብዬ
1: አላየሁም። መረጃው የለኝም እንጂ አልፎ አልፎ አለ ይመስለኛል።
0: እኔ ምንም ነገር ሰምቼ አላውቅም። በፊት አያቸው ነበር፣ ቢያንስ ማታ ዝም ብዬ ስዘዋወር አንዳንድ ቦታ ላይ እያስቆሙ ሲያደርጉ፣ በተለይ በዓል ሲቃረብ በበዓል ወቅቱ ምናምን ነበር።
1: አልፎ አልፎ አለ፣ ግን እንደ በፊቱ የተጋነነ
0: ነገርም ይመስላል።
1: የተጋነነ ባይሆንም አልፎ አልፎ አለ፣ አልፎ አልፎ አለ። ግን መረጃው ይሄን ያህል ሰዎች ተይዟል፣ ይሄን ያህል አደጋ
0: ይኖር ነበር።
1: ዞሮ ዞሮ ግን በጣም ደስ የሚለው ነገር የትራፊክ ፖሊሶቹ የነበረው በጣም ከፍተኛ ቁጥጥር ብቻ
0: ስራ ምንም
1: የማስተናበሩ ስራ በጣም በጣም ያተኮረበት ነበርና ደስ የሚል ነበር። በሱ ምክንያትም በሰዎችም ጥንቃቄ መጨመርም የትራፊክ አደጋው በሶስቱ ቀን ውስጥ የተከሰተ የለም። ስለዚህ እናመሰግናለን አሽከርካሪዎችንም ህግ አስከባሪዎችንም።
0: መልካም የእናንተን ሀሳቦች እናስተናግዳለን። በቴክስት ትልኩልናላችሁ። በቴሌግራም ቻናላችን፣ ዩቲዩብ ቻናላችን ክፈቱና አውቶ ሴፍቲ በአማርኛም በእንግሊዝኛም ተከታተሉ። ኮመንታችሁን እዛ ኮመንት ሴክሽን ላይ አስፍሩልን። በቴሌግራም የመጡም አሉ። በአፕሊኬሽን በአውቶ ሴፍቲ አፕሊኬሽን ብዙዎች አፕሊኬሽኗን እያወረዱ እየተጠቀሙባት ነው። አፕሊኬሽኑ ሀሳብ መስጫ ሳጥን ውስጥ ሀሳባችሁን አስፍሩልን። ያላችሁን እይታ ያላችሁን ትዝብት አስፍሩልን። ከዛ ባሻገር በጣም አንገብጋቢ ጉዳይም ሲኖራችሁ እባካችሁ በዚህ ዙሪያ ማውራት ፈልጋለሁ ደውሉልን ብላችሁ ሀሳባችሁን ካስቀመጣችሁ በአፕሊኬሽኑ ሀሳብ መስጫ ላይ መልሰን ደውለን የእናንተን ሀሳቦች የምንሰማ ይሆናል። አስቀድመን ግን የአጋሮቻችንን መልእክቶች እንሰማለን። የኦሮሚያ ህብረት ስራ ባንክ በኮፕሪሚቴን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ለበዓል ከውጭ ሀገር የሚላክን ገንዘብ በኮፕሪሚት አስልኩ። ወደ በቀጥታ ወደ የትኛውም የባንክ አካውንታችሁ ይገባል። ላቅ ያለ ምንዛሬም ታገኙበታላችሁ። እያለም ፕሮግራም ስፖንሰር አድርጎ እያስደመጣችሁ ነው። ዘንባባ ሁሌም ስለ ጤናው ይጨንቃል፣ ሁሌም ለጤናው ያስባል። የተሟላ ላቦራቶሪ ዘመናዊ ሕክምና መሳሪያዎችን ስፔሻሊስት ሐኪሞችን ይዞ 24 ሰዓት ሰባቱንም ቀን እናንተን እያገለገለ ነው። በበዓሉ ከበዓሉ ጋር በተያያዘ የሚከሰት የትኛውም የጤና ችግር ካለ አለው 24 ሰዓት ሰባቱንም ቀን በሬ ክፍት ነው እያለ ነው። ወንጌላዊት ህንፃ ጀርባ ናይል ኢንሹራንስ አጠገብ ነው የምታገኙት። ማለዳ ፎም፣ መልካም በዓል እየተመኘ ነው ማለዳ ፎም። በማለዳ ፎም ጎናችሁን አሳርፋችሁ ሰላማዊ እንቅልፍ አግኝታችሁ ጠዋት በተነቃቃ መንፈስ በብርቱ ጉልበት ማሽከርከራችሁን ጀምሩ፣ ቀናችሁን ጀምሩ። መልካም ቀን ይሆንላችሁ እያለ ይህን ፕሮግራም በክብር ስፖንሰር አድርጎ እያስደመጣችሁ ነው። ኮፕሪሚት ፒክ ድራይቨርስ። ከዚህ በኋላ አሽከርካሪዎች መንጃ ፈቃድ እንደ መታወቂያ መገልገል ብቻ ቀረ። መታወቂያችሁን ይዛችሁ መንጃ ፈቃዳችሁን ይዛችሁ ወደ እኔኑ በቂ ስልጠና ወስዳችሁ አስተማማኝ የሆነ ስራ ላይ ተሰማራላችሁ እያልን ነው። አሽከርካሪ የምትፈልጉ አገር ውስጥም የውጭም ድርጅቶች እንዲሁ የምትፈልጉትን የአሽከርካሪ መጠን፣ የምትፈልጉትን የአሽከርካሪ አይነትና የምትፈልጉበትን ጊዜ ብቻ አሳውቁን። በምትፈልጉት ጊዜ በምትፈልጉት መጠን የምትፈልጓቸውን አይነት አሽከርካሪዎች ለዛውም የሰለጠኑ በቂ ችሎታ አስተማማኝ ዋስትና ያላቸውን አሽከርካሪዎች እናቀርባለን እያለን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ነው። ፒስ ራይድ ለተሳፋሪዎች እርካታ፣ ለአሽከርካሪዎች መከታ ሊሆን አዲስ አሰራር ለየት ባለ መልኩ ይዞ መጥቷል። ተሳፋሪዎች ከሚከፍሉት እያንዳንዱ ክፍያ ላይ 5% ካሽባክ ካሽባክ ካሽባክ ታውቃለህ ኢንስፔክተር? ኦንላይን ቁማር ተጫውተህ ታውቃለህ?
1: እኔ ተጫውቼ አላውቅም።
0: ካሽባክ የሚባል ነገር እዛ ጋር ነበር ያለው። ከምትበላው እንትን ላይ የሆን በሳምንት ወይ በሆነ ቀን ይመለሱልሃል።
1: ቁማር የተጫወትክበትን ከስራት ከስር ማለት ነው።
0: እንዳትወርቅ ጨዋታ እንድትቀጥል ነው።
1: እንዳትወርቅ
0: እኮ ፒስ ራይድ ካሽባክን ተግባራዊ አድርጓል። እሱ ብቻ አይደለም፣ ነፃ የደርሶ መልስም አገልግሎት ያገኛሉ። ለአሽከርካሪዎች ደግሞ የባትሪና የጎማ ድጎማ፣ እሱ ብቻም አይደለም፣ በስራ ላይ ያሉ ተሽከርካሪ መንገድ ላይ ቢበላሽ የክሬንና የሙያ እገዛ አይበለውና አደጋ ደርሶ አሽከርካሪው ህይወቱ ቢያልፍ ደግሞ የቤተሰብ እገዛን ጨምሮ እንግዲህ ቤተሰባዊ የሆኑ አሰራሮችን ነው ይዞ የመጣው። ሁላችሁም ቤተሰብ ናችሁ፣ እንደ ቤተሰብ ተደጋግፈን እናድጋለን እያለን ነው ፒስ ራይድ። ደንበል 8ኛ ፎቅ ነው የምታገኙ። 6885 ላይ ደውሉ። 6885 ላይ ፒስ ራይድ ብላችሁ ከደወላችሁ አቤት ይላል። ዞሮ መግቢያዬ አያት ሪል ስቴት በአዲሱ ካሳንቺስ አያት ሳይት በሌሎችም ሳይቶች አፓርትመንቶችን፣ ሱቆችን ገንብቶ ኑ ጥሪት ያዙ። ገንዘባችሁን ትክክለኛ ቦታው ላይ አውሉት እያለን ፕሮግራም ስፖንሰር አድርጉ እያስደምጣችሁ ነው። አዲስ ባንክ ኮከብ 870 መሰላል ላይ ይደወል፣ አፕሊኬሽኑን አወርዱና ገንዘብ ለወዳጅ ዘመድ፣ ወደ ኤምፔሳ፣ ወደ ቴሌብር፣ ወደ ተለያዩ ባንኮች ተላላኩበት። የትምህርት ቤት ክፍያን ለመክፈልም ቀለል አድርጓል አሰራሩን፣ ተገልገሉበት እያለን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ኒው ሊፍ ሜዲካል ኮምፕሌክስ። ኒው ሊፍ ህልምን ወደ ህይወት፣ ተስፋን ወደ እውነት። ከ2013 ጀምሮ ኒው ሊፍ ሜዲካል ኮምፕሌክስ የመካነት ህክምናን በሀገር ውስጥ እየሰጠ ይገኛል። ከ500 በላይ ቤተሰቦች የልጅ ህልማቸውን እንዲያሳኩ አስተዋጽኦ አድርጓል። ዛሬ ደግሞ ከ3 ቢሊዮን ብር በላይ ወጪ በማድረግ ባለ 13 ወለል ዘመናዊ ሜዲካል ፕላዛ ገንብቷል። ከ20 በላይ ስፔሻሊስትና ሰብ ስፔሻሊስት የህክምና ዘርፎች፣ ከ110 በላይ የህክምና አልጋዎችም አሉት። ኒው ሊፍ ስፖንሰሮቻችን ናቸው፣ እናመሰግናለን። ከአድማጮቻችን የተላኩ በቴክስትም በቴሌግራም ቻናላችንም በዩቲዩብ ቻናላችን ላይም እየሰፈሩ ያሉ መረጃዎች አሉ። እነሱን እንግዲህ መሀል መሀል ላይ እያነሳሳን የምናወራባቸው ነው የሚሆነው። ክፍያ መንገዱ ላይ ተብሎ አንድ ፖስት የተደረገ እንትን ነበር አለ። አይ አይደለም፣ እሱ ክፍያ መንገዱ ላይ አይደለም። ክፍያ መንገዱ ላይ የደረሰ በእርግጥ አንድ አደጋ አለ። አኳክ አሁን ልኮልኝ ነበር እንትኑን፣ ግን አንዲት የቤት አውቶሞቢል ኮሮላ ነገር ነች፣ በጎን በኩል ተገጭታ መንገዱን ስታ ግማሿን ወደ እግረኛ መንገድ ወደ እንትኑ ላይ ግማሿን አስፓልት ላይ አድርጋ የቆመች ያለችው ከሲኖትራክ ጋር ይመስለኛል፣ ወይ ከሽዙ ጋር ከፊቷ ሲኖትራክ እና ሽዙ ስላሉ ነው። ከዛ ባሻገር ግን ሊወራበት የሚችል የሰው ህይወት ያለፈበት አደጋ የለም የሚል መረጃ ነው።
1: ስለዚህ የክፍያ መንገዱ ላይ አይደለም፣ ሌላ ቦታ ነው ማለት ነው።
0: ሶሻል ሚዲያ ላይ ቲክቶክ ላይ ክፍያ መንገድ ተብሎ እንትን የተባለው እንዳልሆነ የሚያስታውቅበት ምንድን ነው?
1: የህዝቡ ብዛት
0: እንዲህ የህዝቡ ብዛት ኮተቱ ገበያው ምናምን ክፍያ መንገድ ላይ እኮ እንደዛ የለም። እንዲህ ምን ይሰራል? ያ ሁሉ እግረኛ ክፍያ ምን ወክ እያደረገ ነው? ይህ አይደለም እንግዲህ የሆነ ቦታ የተከሰተን አደጋ ነው። ሰንበዲ ዝም ብሎ ክፍያ መንገድ ብሎ ያው ቦታውን ለመለየት ሲቸግረው በቀላሉ የሚለይ ቦታ ብሎ ነው ያመጣው ይመስለኛል። መልእክቶችም ያስደምጠንና ተመልሰን የእናንተን ሀሳቦች፣ አስተያየቶች፣ ጥቆማዎች፣ መልእክቶች ማንሳት እንጀምራለን። አብራችን ቆዩ።
2: ሃሎ ሃሎ፣ ሳይታለም የተፈታ ነው።
3: ምኑ?
2: አዲስ ዓመትን በአዲስ ነገር ገድ ማለቱ ነው። የመንገድ
3: የኦሮሚያ ህብረት ስራ ባንክ ስራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕ ስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውን ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የእኛ ደስታው የእርሶ ነው። የኦሮሚያ ህብረት ስራ ባንክ።
4: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977-6060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
5: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቡ መሻት ነው። ታዲያ የምኞቶ እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል ዘንባባ የህክምና ማዕከል። ዛሬም አንጋፋው የህክምና ማዕከላችን እውቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ህንፃ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል።
6: መንጃ ፍቃዱ ለምን በኪስ ይቀመጣል? ልጆ በኩራት የመኪና መሪ ይጨብጣል። ሰርቼ ልለውጥ ላለ ወርቃማ እድል አለ። ፒክ ድራይቨርስ ማዕከል። በክቡሩ የሹፍርና ሙያ ከተሰማሩ ብቃቱን በተጨማሪ ስልጠና ያዳብሩ። በፒክ ድራይቨርስ ስልጠና ማዕከል በርካታ ሾፌሮች ቦታቸውን ይዘዋል። ጅማሪያችንን ምክንያት በማድረግ ቀድሞ የመጡ በነጻ ተጋብዘዋል። ከእርሶ የሚጠበቀው መንጃ ፍቃዱን ይዘው መምጣት ብቻ ነው። በተጨማሪም ለግልም ሆነ ለኩባንያው ታማኝ ሾፌር ለምትፈልጉ፣ በጠባዩ የታረቀ የሹፍርና ንግና ደንብ ጠንቅቆ ያወቀ ምስጉን አሽከርካሪ ስለምናቀርብሎ ሐሳብ አይግባው። ቦሌ ቡልቡላ 93 ማዞሪያ ያገኙናል። ለዝርዝር መረጃ በ8250 ወይንም በ0948440044 ይደውሉ። በተጨማሪ የብቃት ሥልጠና አዲስ ሕይወት ጎዳና ፒክ ድራይቨርስ ማዕከል። አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የሕልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየዕለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም፣ የሚገባውት ምቾት።
7: አዲስ ዓመት ሲመጣ ልባችን በተስፋና በደስታ ይሞላል።
2: ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ይሞላና በደስታችሁ ላይ ሐሴት ይጨምር። ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ ዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ያድርጓት። መልካም አዲስ ዓመት። This bank le sikito yetamale bayallo bet melkama
7: let bale Hello kodinge kajim otichi betam ni rabin evetnesh limta
8: weyni ani ni rabin minim mal sarawum gin ne
9: እንዲ ይሄ ሁሉ ምግብ ይያለነው አልሰራውም እሺ አጭ ከደውልሽልኝ በኋላ ነው ሰራውት በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዲሰራሹ
8: የምታዩ በሙሉ ሶስ ሶያ ነው በቀዝቃዛው ለ5 ደቂቃ ተፈዝፈያለሽ ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ
9: ጥብሱ ቀይወጡ ክትፎም ሶስ ሶያ ነው
8: አዎ ላበሳሰልም በጣም ቀላል ነው
9: ወይኔ ሶሲ እንዲ እንደሆነ አላቀም ደሞ ሲጣፍጥ
8: በዛለክ በፕሮቲን የበለጸገ ነው
9: እሺ የት ነው ማገኘው
8: በየሱቁና ሱፐርማርኬት ታገኛለሽ ከፈለክሽ በደቃቁም በአንኳር
9: ባለሱቅ ሶሲ ሶያ ስጠኝ
10: አለ በድቃቁ ባንኳሩ
9: ሁለቱንም አይነት ስጠኝ
11: ሰንደከም የሚያበረቱን እንዳንወርቅ የሚጠብቁን አዲስ ተስፋን የሚያሳዩን በራቸውን ከፍተዋል አሁን ለህክምና ባህር ማዶ መሻገር ቀረ እዚሁ በሀገር ልጅ በሀገር እጅ መፍትሄ አለ ምክንያቱም እውነተኛ ህክምና አገልግሎት የሚጀምረው ከሰባዊነት ነውና New Leaf Medical Complex ከተከከለኛ ምርመራ እስከ ተገቢው ህክምና ከሙያዊ ውቀት እስከ ሰውነትን በሰውነት የሚያንከባክብ New Leaf Medical Complex ሰብ ስፔሻሊስት ሐኪሞችን ዓለማችን በደረሰችበት ቴክኖሎጂ ከተራቀቁ የህክምና መሳሪያዎች ጋር ይዞ ሁሉንም ዝግጁ አድርጎ እየተበቃቹ ነው። New Leaf Medical Complexን ለቡ ሙዚቃ ሰፈር ዋናው አስፋልት ላይ ያገኙታል። ለበለጠ መረጃ ወደ 8565 ይደውሉ። New Leaf Medical Complex እዚህ ተስፋ አለ።
12: አመት እስካመት ሽክልክክ ወቅት የማይቀይረው ውበት አዲስ ዘመን ውብ ምድር የመስከረም አዴ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናይ ፍለታችን ከወቅቶች ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን የሁሉ ውበት የሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። አማር መዋብ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ አዲስ ልብስ ከሌስ
13: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላት በአንድ መተግበሪያ በስልኮ ብቻ ካቻ ብቻ ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክ ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
14: የጠቅላላ ጉባኤ ጥሪ የንስር ማይክሮፋይናንስ አክሲዮን ማህበር ባለ አክሲዮኖች 13ኛ መደበኛ ጠቅላላ ጉባኤ 5ኛ አስቸኳይ ጠቅላላ ጉባኤ ቅዳሜ መስከረም 3/2019 ዓ.ም ከጧት 2:00 ተኩል በስካይላይት ሆቴል ይካሄዳል። ማሳሰቢያ በስብሰባው ላይ ለመገኘት መታወቂያ ብሔራዊ መታወቂያ ወይም ፓስፖርት ይዞ መቅረብ በጉባኤው ላይ መገኘት የማይችሉ ባለ አክሲዮኖች ከሶስት ቀናት በፊት ቦሌ ሩዋንዳ በሚገኘው ዋናው መስሪያ ቤት ወይ ደግሞ አቅራቢያቸው በሚገኙ ቅርንጫፎቻችን በመገኘት የውክልና ቅጽ መሙላት በማህበሩ ጠቅላላ ጉባኤ መወከል የሚቻለው አንድ ሰው ብቻ ነው። ከጳጉሜን አንድ እስከ

0: አንደኛው ብቻ አልቆ በአንደኛው ብቻ ሰው እየተጠቀመ ነው። እና የምጓደኛዋ የምትሄደው የምትመጣው ይመስለኛል ከጎሮ ወደ ቦሌ ነው። ከቦሌ ወደ ጎሮ ደግሞ የሚሄዱት በዚህኛው ነው። ያ ማለት ከቦሌ ወደ ጎሮ የሚሄደው በተቃራኒ ነው የሚሄደው ማለት ነው። በሌላ አባባል በተቃራኒ ነው ያለው። ያችኛዋ መስመሯን ይዛ ነው የመጣችው ያለው ማለት ነው። መሀል ላይ ሁለቱ ተጋጩ። ፊት ለፊት ያው ተነካኩ አይነት ነገር ነው።
1: ጥፋተኛው በተቃራኒ የሚሄደው ነው እሱ። ለምን መሰለ? ቢያንስ መጠበቅ አለበት።
0: ምኑን? መስመሩ
1: ተዘግቷል።
0: በግዴታ ነው በዛ እየሄደ
1: ተዘግቷል።
0: ለምሳሌ ብቻ ሳይሆን ተገዶ ነው እየሄደ ያለ
1: ተገዷል። በቃ ግን ተዘግቷል መንገዱ አይደለም። ይሄ አሽከርካሪ ከዛ የሚመጣው ሰውዬ ሌመን ነው፣ አቅም መንገዱ መዘጋቱ ከዚህ ጋር ነው የተዘጋለት። የተዘጋበት ሰውዬ ነው መዘጋቱን የሚያውቀው። በተቃራኒ መንገድ የሚሄደው ሰውዬ ነው ስለመዘጋቱ የሚያውቀው። ከዛ ጋር የሚመጣው ተሽከርካሪ ስለመዘጋቱ ምንም የሚያውቀው ነገር የለም። ቀኝ መንገድ ብሎ ነው የሚመጣው። ስለዚህ ይሄ ከዚህ ጋር ያለው ሰውዬ መንገዱ መዘጋቱን አረጋግጦ፣ ለዚህ እኮ ነው አዛርድ እያበሩ ፍሬን እያያዙ ክላክስ እያደረጉ ፊት ለፊት እንዳይመጡባቸው ሌሎች የሚፈሩት ማለት ነው። በዚህ ልክ እየተከላከለ መሄድ መቻል አለበት። አደጋ ቢፈጠር ግን ተቃራኒ መንገድ የሚሄደው ሰውዬ ተጠያቂ ነው። አይዘር ሙሉ በሙሉ የተዘጋ መሆኑን መንገዱ ታውቆ ታውቆ ማለት ጊዜያዊ ሳይሆን ቴምፖራሪ ሳይሆን በቋሚነት አንዱ መንገድ ዝግ መሆኑ ታውቆ፣
0: አንዱ መንገድ ዝግ ነው፣ ዋን ዌይ ነው።
1: ዋን ዌይ ከሆነ የዛን ጊዜ መንገዱ ለሁለት ተከፍሎ
0: ሁለቱም አቅጣጫቸውን ይዞ መሄድ አለባቸው።
1: ግን ይህን ሳነሳ ማንሳት ያለብኝ እዚህ ወሎ ሰፈር መንገድ ነው። ትላንትና ማነው እሁድ ለቅርጫ ጠዋት ተነስተን ወተን ነበር ወሎ ሰፈር ጋር። እንዴ ወሎ ሰፈር ይሄ ሰላም መንገድ፣ አንደኛው መንገድ እግር ኳስ በሚጫወቱ ልጆች መንገዱ ተዘጋግቶ በድንጋይ ድግም አድርጎ ዘግቶታል። ከውራኤል የሚመጣው ተሽከርካሪ እዛች ጋር ደግሞ ወደ አደባባይ ልትጠጋ ስትል ከርቨን አታውቃለህ አይደል? ለላይና ታች በምንም አይነት ከዚህ ከወሎ ሰፈር ወደዛ የሚሄደው ተሽከርካሪ ሊያየው አይችልም። መንገዴ ነው ብሎ ይመጣ እኔ ነው እኛ ራሳችን ተጋጭተን ነበር እንዴ። አሁን ይሄ ሁሉ ኳስ ሜዳ ተሰርቶ ይሄ ሁሉ መጫወቻ ቦታ እያለ ርቆ ሄዶ የትም ቦታ ኳስ መጫወት እንጂ አስፋልቱ ላይ ያን የሚያካክል ድንጋይ
0: ይሄ ተገቢ በየቦታው ነው። እዛ ብቻ አይደለም፣ በነገር
1: አይደለም። እኔ ህግ አስከባሪዎቹ ነው በጣም እንዴ። ስማ እኔ ስመለስ ፈርቼ ይጋጫለሁ ብዬ ፈራሁና ሰለሞን ነው መኪናውን የያዘው። እንጋጫለን ብሎ ብዬ በድንጋይና ድንጋይ መካከል እንደምንም ብለህ ሂድ አልኩት። እነሱ ኳስ በሚጫወቱበት ፈርቼ እኮ ነው። ከዛስ እንዴት እንደሚያዩ ልነግራችንም ደረታቸውን ነፍቶ ነፍቶ
0: ሊጣሉ ይፈልጋሉ።
1: እኔ ህግ አስከባሪነት ምን ላይ እንደሆነ አላውቅም። የትራፊክ ማኔጅመንት አሁን ሌላ ነገር ላይ እየተሰራ ነው። ይሄ መንገድ ለመንገድ ነው፣ መንገድ ለሰው ሌላ ነገር ነው። እሱ ተሰርቶ በወር አንድ ጊዜ የሚሰራው እሱ ለብቻ ነው። ይሄ ወሎ ሰፈር ጋር እንደዚህ አይነት ነገር ይሄን ሁሉ ቪአይፒ የሚመላለስበት መንገድ ላይ እንዴት እንደዚህ አይነት ስራ ይሰራል? እና የወሎ ሰፈር የሰላም መንገድ ላይ ያለው ነገር መስተካከል መቻል አለበት። ይሄና አሁን አድማጫችን ለጠየቀው ጥያቄ በጊዜያዊነት የተዘጋ መንገድ ከሆነና በተቃራኒ አቅጣጫ ህግ አስከባሪ የሚያስኬድ ከሆነ መኪናው ከተጋጨ በእሱ ምስክርነት ምናልባት እንግዲህ
0: በትራፊክ ፖሊሱ ምስክርነት
1: ምናልባት ሁኔታዎች ሊለይ የሚችልበት ነው። ግን በጣም አስቸጋሪ ዳኝነት ነው። እዚህ ላይ የትራፊክ አደጋ መርማሪዎች ባካቸው የገጠማችሁትን አስተያየት ብትሰጡልን ጥሩ ነው።
0: በመንገብገባ እናሽከርክር ነው ማለት ምን የሚያንገበግብ ነገር አለ? መንገድ ላይ ስንሆን መረጋጋቱ የተሻለ ነው። ሁሌም ቢሆን ግድ የለም የሆነ ቦታ ሄደን መቆማችን አይቀርም አይደል? የሆነ ቦታ እኮ ጊዜው ማለፉ አይቀርም አይደል? የሆኑ ሰከንዶች እንደው ግፋብል ደቂቃዎች ናቸው ዛጋ ባለመንገብገባችን የሚያመልጡ ምንም ያህል ነገር የሚያመልጠን ነገር እኮ የለም። ሰለሞን ለማለት የፈለገውም አቢም እሱን ነው። በቃ ተረጋግተን ማሽከርከሩ ይሻላል። በተቃራኒ አቅጣጫም ሄደን ተንገብግበንም አይሆንም። ከሁለት አንዱ ቢያንስ ይሁን ለማለት ያክል ነው። አውቶ ሴፍቲን እያደመጣችሁ ነው። ተወዳጁ ብስራት ኤፍኤም 101.1 ላይ የኦሮሚያ ህብረት ስራ ባንክ በኮፕሪሚ ቲም ፕሮግራም ስፖንሰር አድርጎ እያስደምጣችሁ ነው። የኦሮሚያ ህብረት ስራ ባንክ አዲሱን ዓመት ብሎም የመስቀል በዓልን በማስመልከት ኮፕሪሚት ከውጭ ሀገር የገንዘብ ማስላኪያ አፕ ተግባራዊ አድርጓል። የውጭ ገንዘብ ማስተላለፊያ አዲስ መተግበሪያ ነው። ኮፕሪሚት የተሻለ ምንዛሬ ዋጋ ብቻ አይደለም፣ የላቀ ምንዛሬ ዋጋ ቤስት ሬትስ ይገባውታል እያለ ነው። ለበዓል ከውጭ ሀገር ገንዘብ የሚላክላችሁ ከሆነ ይህ እድል እንዳያመልጣችሁ። በውጭ ሀገር ለሚገኝ ወዳጅ ዘመድ በኮፕሪሚት ላክልኝ፣ በኮፕሪሚት ላኪልኝ ብላችሁ መልእክታችሁን አስተላልፉ። መተግበሪያው

0: ምንዛሬ ዋጋ ዕለታዊ ተመን የሚያሳይ ከመሆኑ ባሻገር ተጠቃሚዎች ከዕለታዊ የገበያ ዋጋ ጋር ማነጻጸር እንዲችሉ የሚረዳ ነው። በቪዛ ካርድ፣ ማስተር ካርድ፣ አፕል ፔይ ወይንም ጉግል ፔይ በቀጥታ በኮፕሪሚት የተላከለው ገንዘብ ከሁሉም በላቅ የምንዛሬ ተመን በቀጥታ ወደ ኦሮሚያ ህብረት ስራ ባንክ ሂሳቦ አሊያም ወደ የትኛውም የባንክ ሂሳቦ መግባት ይችላል። ኮፕሪሚት አፕ ስቶር ላይ ፕሌይ ስቶር ላይ ያገኙታል። ያወርዱ ይገልገሉበት ይላል። ዘንባባ ሁሌም ስለ ጤናው ይጨነቃል፣ ሁሌም ለጤናው ያስባል። የተሟላ ላብራቶሪ ዘመናዊ ህክምና መሳሪያዎችን፣ ስፔሻሊስት ሐኪሞችን ይዞ 24 ሰዓት ሰባቱንም ቀን እናንተን እያገለገለ ነው። ወደ ውጭ ሀገር ለምትሄዱ ሙሉ የጤና ምርመራ፣ የመንጃ ፈቃድ፣ የአይን ምርመራ የመሳሰሉ አገልግሎቶች አሉት። አሁን ደግሞ የአይሲዩ ክፍሉን አድሷል። ዘመናዊ በሆኑ መሳሪያዎች አደራጅቷል። ስፔሻሊስት ሐኪሞቹን ዝግጁ አድርጓል። ጽኑ ህሙማን ክፍል መግባት ያለባቸው ወደ ዘመድ የቤተሰብ አባላት ካሉ ዘንባባ ተቀዳሚ ምርጫችን ነው። ወንጌላዊት ህንፃ ጀርባ ናይል ኢንሹራንስ አጠገብ ነው የምታገኙት። ጎራ በሉ ይላል። ማለዳ ፎም፣ በማለዳ ፎም ጎናችሁን አሳርፋችሁ ቆንጆ እንቅልፍ አግኝታችሁ በተነቃቃ መንፈስ በብርቱ ስሜት ማሽከርከራችሁን ጀምሩ ይላል። ጤናማ እንቅልፍ ተጨማሪ ልማድ ብቻ አይደለም፣ የሁሉም ነገር መሰረት እንጂ። የዕለት ተዕለት ልማዶና ፍራሾ ሁለት የተለያዩ ስራዎችን ይሰራሉ። አኗኗሮ ለመተኛ ተዘጋጅቶታል። ፍራሾ ታዲያ ከዚያ በኋላ የሚሆነውን ይወስናል። ለዚህም ነው እንቅልፍ ስለ ልማድ ብቻ አይደለም፣ በምን ላይ እንደሚተኙም በእርግጠኝነት ስለማወቅ ጭምር እንጂ ይለናል። ማለዳ ፎም ነው። ጤናማና ሰላማዊ እንቅልፍ ቅንጦት አይደለም፣ የጤናማና ዘመናዊ አኗኗር መገለጫ እንጂ። ይህ ደግሞ ደርሶ ይገባውታል። ማለዳ ፎም የሚገባውት ምቾት። የዚህ ፕሮግራም የክብር ስፖንሰር የሁል ጊዜ አጋራችን ነው ፒክ ድራይቨርስ። ፒክ ድራይቨርስ አሽከርካሪዎች፣ ከዚህ በኋላ ስራጣሁ ብሎ መጨነቅ የለም። መንጃ ፈቃዳችሁን ይዛችሁ ወደ እኔኑ በቂ ስልጠና ወስዳችሁ ወደምትፈልጉት ስራ ትሰማራላችሁ። ለዛው ማስተማማኝና ዋስትና ወዳለው ስራ እያለን ነው። አሽከርካሪ የምትፈልጉ ቀጣሪዎች፣ የሀገር ውስጥም የኢንተርናሽናል ድርጅቶችም የምትፈልጉትን የአሽከርካሪ አይነት በምትፈልጉት መጠን በምትፈልጉት ጊዜ በፈለጋችሁት ጊዜ የምታገኙበት ቤታችሁ ነው። ኑ አግኙን እያለን ነው።
1: ፒክ ድራይቨርስ ወደ ስራ ከገባ ቆይቷል። አሁን ሾፌሮች ሰልጥኖ ዝግጁ ሆነዋል። በተለይ ቀጣሪ ድርጅቶች ጎራጎራ በሉ፣ ሰልጥነው ብቁ ሆኖ እየገቡ ነው። ጎራጎራ በሉ፣ ሾፌሮችም እየመጡ ነው፣ እየሰለጠኑ ነው። በጣም አንዳንዶቹ እውነት ለመናገር ስንጠይቃቸው ይሄ ሁሉ ነበር ወይ መንጃ ፈቃድ ስናወጣ ያላወቅነው እውቀት ሁሉ ነው ያገኘ ነው ብሎ ምስጋና እያቀረቡ ነው ሾፌሮችም። እውነት ይሄ በጣም ደስ ይላል። በ8250 አጭር ስልክ ቁጥር ነው። 0948440044 የሞባይል ስልክ ቁጥር ነው። 93 ማዞሪያ ቡልቡላ ማለት ነው። የዳሽንና አባይ ባንክ ያለበት ሰባተኛ ፎቅ ላይ ብቅ በሉ። ቀጣሪዎችም ሾፌሮችም፣ ሾፌሮች ሰልጥኑ፣ ስራ ያዙ፣ ቀጣሪዎች ደግሞ ብቁ የሆኑ የሰለጠኑ ሾፌሮችን አግኙ ነው ምንለው።
0: ፒስ ራይድ ለተሳፋሪዎች እርካታ፣ ለአሽከርካሪዎች መከታ ሊሆን ለየት ባለ አሰራር ከተፍ ብለዋል። ፒስ ራይድ ለተሳፋሪዎች ከሚከፍሉት እያንዳንዱ ጉዞ ላይ 5% ካሽባክ ወይም ተመላሽ ብሎም ነፃ የጉዞ ቦነስ አለው። ለአሽከርካሪዎች የባትሪና ጎማ ድጎማ፣ እሱ ብቻም አይደለም፣ ተሽከርካሪ መንገድ ላይ ተበላሽቶ ቢቆም የክሬንና የሙያ እገዛ፣ እሱ ብቻም አይደለም፣ አይበለውና አሽከርካሪውም ላይም ችግር ቢደርስ ቤተሰቡን እስከ ማገዝ እስከ መደገፍ የሚደርስ አሰራር ዘርግቷል። ፒስ ራይድ ሁላችሁም ቤተሰብ ናችሁ እያለን ነው። እንደ ቤተሰብ ታዲያ ተደጋግፈን እናድጋለን ነው የሚለው። ደንበል 8ኛ ፎቅ ያገኙታል። ፒስ ራይድን በ6885 ደውላችሁ ፒስ ራይድ በሉት። አቤት ይላል ፒስ ራይድ። ይህን ፕሮግራም በክብር ስፖንሰር አድርጎ እያስደመጣችሁ ነው። ዞሮ መግቢያዊ አያት ሪል ስቴት በአዲሱ ካሳንቺስ አያት ሳይት በተለያዩ ሳይቶች አፓርትመንቶችን፣ ሱቆችን ገንብቶ በማስታወቂያ ዋጋ የበዓል ስጦታ አዘጋጅተዋል። ኑ ጥሪት ያዙ። ገንዘባችሁን ትክክል ትክክለኛ ቦታው ላይ አውሉት ይለናል። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ የተመረተ ሶሲ ከንጹህ አኩሪ አተር የተመረተ አመራረቱ ከእጅ ንክኪ ከኬሚካል የጸዳ በ15 ደቂቃ የሚደርስ በፈለጉት ምግብ አይነት የሚሰራ ይጾምም በፍስክም የሚበላ ብርቃቅና በአንኳር በየትኛውም ሱቅና ሱፐርማርኬት የሚያገኙት ዋጋው ተመጣጣኝ፣ ምርቱ ተፈጥሯዊ፣ ለምግብነት ደህንነቱ የተረጋገጠ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ ጥዑም ምግብ ሶሲ ተመገቡልኝ እያለን ነው። አዲስ ባንክ ኮ 870 መሰላል ላይ ደውሉ። አፕሊኬሽኑን ከፕሌስቶር ከአፕስቶር ላይ አውርዱና ተገልገሉበት። ገንዘብ ለወዳጅ ዘመድ፣ ወደ ኤምፔሳ፣ ወደ ቴሌብር፣ ወደ ተፈለጋችሁት ባንክ መላክ ያስችላችኋል። የትምህርት ቤት ክፍያ አሁን ደግሞ ወቅቱ የትምህርት ቤት ነው እና የትምህርት ቤት ክፍያንም ቀላል አድርጓል። ተገልገሉበት እያለን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ኒውሊፍ ሜዲካል ኮምፕሌክስ ከ2013 ጀምሮ ኒውሊፍ ሜዲካል ኮምፕሌክስ የመካንነት ሕክምናን በሀገር ውስጥ በማቅረብ ከ500 በላይ ቤተሰቦች የልጅ ልማቸውን እንዲያሳኩ አድርጓል። አሁን ደግሞ በገነባው ግዙፍ ፕላዛ ከ20 በላይ ስፔሻሊስትና ሰብ ስፔሻሊቲ የህክምና ዘርፎች አሉት። ከ110 በላይ የህክምና አልጋዎች ከ8 ዘመናዊ የቀዶ ህክምና ቲያትሮች ጋር አሟልቷል። ሜዲካል ፕላዛው በውስጡ የያዛቸው የህክምና መሳሪያዎች እጅግ ዘመናዊና በህክምናው ዘርፍ የመጨረሻውን ቴክኖሎጂ የታጠቁ እጅግ ዘመናዊ ናቸው። በካንሰር ህክምና ዘርፍ ትልቅ ተጽዕኖ ያለውና በግል ተቋም ደረጃ የመጀመሪያ የሆነውን አሜሪካ ሰራሽ ጂኢ ብራንድ የፔት ስካን ማሽን በመያዝ የልብ ቀዶ ህክምና ለመስራት የሚያስችል ማሽን ያለው ስፖንሰሮቻችን ከልብ ነው የምናመሰግነው። ስልክ ዛሬ ባትደውሉን ጥሩ።
1: ብዙ ነው ስልክ እየተደወለ ስልክ ስለማናነሳ ነው። ሰላም አቶ ሴፍቴዎች እንኳን አደረሳችሁ። እኔ ቅዳሜ የደመራ ዕለት ጠዋት 2:30 አካባቢ ጉፋ መብራት ላይ ያለው ኖክ ቀድቼ ልከፍል እየጠበቅኩኝ መጥቶ በዚህ አስገቢ ብሎ ስልክ ቁጥር ሰጠኝ። ለምን ስለው በቃ አስገቢ አለኝ። ሁለት ሆነው እየተነጋገሩ ነበር። ቸኩዬ ስለነበረ አስገባው። መከራከር አልቻልኩም። እንደዚህም ይቻላል እንዴ? አዜብ ነች። አዜብ ከነፋስ ስልክ ላፍ
0: አዜብ አይቻልም። በነገራችን ላይ እንዳልከው የካምፓኒ ባለቤቱ እዛ የማደያ ባለቤቱ ችግር ነው። የማደያ ባለቤቱ ችግር ነው። አሁን ቅድም የጠቀስኩት እዚህ እኛ ስፍራ ያለ ማደያ በጥሬ ብር አይቀበሉ። አንዳንድ እኔ በቴሌብሬ ሳይኖር ይቀርና ዝም ለመቅዳም ብዬ በፍጹም ሻይሉ አንተ ቴሌብር ላይ ካለ አንተ ክፈልና አንተ ላከው። ኖ አልችልም። እንደዛ ካሜራ በሙሉ ዙሪያውን ካሜራ ነው። ምንም አይነት ገንዘብ ጥሬ ገንዘብ መለዋወጥ አልችልም። ምንም ከኔ ስልክ ጋር ምንም አይነት ንክኪ ማድረግ አልችልም።
1: ይሄ ነው ስራው።
0: ሲሪየስ የሆነ ቁጥጥር ይፈልጋል
1: ኃላፊዎች።
0: እንደዛ ካላደረጋችሁ ራሳችሁ ነው የምትበሉት፣ ባለቤቱ ነው የሚበላው። በነገራችን ላይ አሁን በዚህ ኬዝ አዜብ ባለችው ኬዝ እኮ እየተበላ ያለው ባለቤቱ ነው። ባለቤቱ ነው እየተበላ ያለው። በቀጥታ ወደ ካምፓኒው አይደለም ገንዘቡ እየገባ ያለው፣ ወደ ልጆቹ ግል ሂሳብ ነው እየገባ ያለው።
1: የሆነ ትንሽ እንግዲህ የቀነጫጨዋት ነገር
0: የሆነች የተሰራረቋትን ነገር ወደ ጎን ለመውሰድ ነው። ይሄ ደግሞ የማደያ ባለቤቶች ይህን የማትቆጣጠሩ ከሆነ ምንም ማድረግ አይቻልም።
1: ይሄ የአቡነ ጎርጎሪዎስ በታች ያለ መንገድ የእንትን መንገድ ሁሌም የሚያሳስበኝ ነው። ይሄ ትምህርት ቤቱ ጋር የፊውቸር ታለንት ጋር ያለ ትምህርት ቤት እዛ ጋር የከባድ መኪናውም ቁልቁለት ሲወርድ ወደ መንገዱም ድልድዩ እንደምታስታውሰው ተበላሽቶ ነበር አይደለም? ተበላሽቶ ተሰርቶ ነበር። አሁንም ከባድ መኪናዎች በዛ በኩል አቋርጦ ወደ ሚካኤል ይሄዳሉ። ነገር ግን እዛች ቁልቁለቷ ላይ ትምህርት ቤት አለ፣ ስፒድ ብሬከርም አለ። በእርግጥ በጣም እሱ ነገር እዚህ የወሎ ሰፈር መንገድ ይሄ አቡነ ጎርጎሪዎስ ድልድይ የሰራ ዲዛይን መቼም ምን አይነት ሰው ነው? በጣም አስቀያሚ አስቸጋሪ መንገድ ነው። አሁን ያ መንገድ አንደኛ ትራፊክ ፖሊሶቹ እያስተናበሩ ነው፣ ነገር ግን አስተናብሮ መፍትሄ ሊሰጥ አልቻለም። የት ድረስ ይዘጋል? እዚህ ጎተራ ድልድዩ ድረስ ይዘጋል። ከዚህ ወደዛ የሚሄደው ከታች የሚመጣው ከሚካኤል የሚመጣው ደግሞ ዳገት ነው። አስብ፣ ያንን ዳገት ለመውጣት ምን ያደርጋሉ ትራፊክ ፖሊሶቹ? እንደውም ቢቸግራቸው ታች ይወርዱና በድልድዩ ስር እንደሄዱ ያደርጋሉ። ዞሮ ወደ መስቀል ፍላወር ይሄዱና
2: እንደገና ደግሞ ዞሮ ይመለሳሉ። እዛ ጋር መዘጋጋቱ አይቀርም። በጣም ሲቸግራቸው ነው የሚያደርጉት። ከዛ እንደገና ቁልቁለት ደግሞ የሚወርደው ደግሞ አለና እንደው እሱን ነገር ምናልባት ሌላ መፍትሄ፣ ሌላ ረዘም ያለ ዲዛይን የሚደረግበት ነገር ቢኖር ይሄ ትምህርት ቤቱ ደግሞ ቁልቁለት ላይ ያለው ትምህርት ቤት እኔ ምን መፍትሄ ትምህርት ቤት ቦታው ትክክል አለ
3: ብቻ እኮ አይደለም፣ ቸርችም አለ እዛው ጋር። አንዳንዴ የሁለቱም ተሽከርካሪዎች እዛ ጋር ይተረማመሳሉ።
2: ባለው በጣም ከባድ
3: የሁለቱም ተሽከርካሪዎች ያጅ የሚተረማመሱት
2: ጥያቄ ስለመጣ ነው። ስለዚህም ጉዳይ አነሳ።
3: አሴ ዛሬ በቴክስት መጥቻለሁ ይላል ኮማንደር ደረጀ ነው። አርብ ዕለት ከእንጦጦ ፍተሻ ጣቢያ ወረድ ስትል 11 ትራፊኮች አንድ ላይ ግር ብለው ቆመዋል። ከላይ ወደ አዲስ አበባ የሚገቡና የሚወጡ ተሽከርካሪዎች መንገድ ዘግተው ከግማሽ ሰዓት በላይ ቆመናል። መንገዱ የተዘጋጋው ሲሚንቶ የሚጭኑ ተሽከርካሪዎች እርስ በርስ ተጋጭተዋል። በጣም በዚህ መንገድ አደጋው የሚበዛው ሲሚንቶ የሚጭኑ ተሽከርካሪዎች ተራ ለመያዝ ሲሮጡ ነው። ሌላው የግሸን ተጓዦች በሰላም ደርሰው እንዲመጡ በተለይ ባሶች ከፍጥነት ጋር ጥንቃቄ እንዲያደርጉ መልእክት አስተላልፉልኝ ይላል።
2: በጣም የሚገርመው ነገር ከዛም ተልከውልኝ ነበር። ይሄ ግሸን መግቢያው ላይ ተለያየን የሚባለውን አደፍ ብሎ እዛ ጋር እንደ አውቶቡስ ተገልብጦ ነበር። በኋላ ድረሱልን ሲሉ ነበር። አይ ቲንክ ሰው የተጎዳ አይመስለኝም፣ ግን እስካሁን እንግዲህ ተነስቷል ብዬ አስባለሁ። ከዛ ወደዛም የምትሄዱ ወደዚህም የምትመጡ የመሬቱ መልክዓ ምድር ራሱ ከባድ ነበር። እርግጠኛ አይደርስም የእኛ ፕሮግራም እዛ ድረስ። እየተቀባበላችሁ እዚያ የሰማችሁ ሰዎች በስልክም እየደወላችሁ እንደው እንዲረጋጉ ሾፌሮችን ብትነግሯቸው ጥሩ ነው። ሁሉም ወገኖቻችን በሰላም ደርሰው እንዲመለሱ የእኛም ጸሎት ነው።
3: አውቶዎች እንደምን አላችሁ አሹና ኢንስፔክተር። ኧረ መላ በሉን። ከሃይዌይ ስንወጣ ከቴሌ እስከ ጋርመንት መሄድ አልቻልንም። ከአምስት በላይ ቦታ ላይ ያስቆሙናል። መስራት እኮ አልቻልንም። ትራፊክ ማኔጅመንት ምክንያታቸው ምን እንደሆነ አይታወቅም። ምክንያት የሚፈልጉት እያስቆሙት ይላል 0961298 እያለ ሚሄድ ስልክ ላይ።
2: በነገራችን ላይ በግልጽ ማየት እንዲቻል አሁን የትራፊክ ማኔጅመንት ቂርቆስ ላይ ያሉ፣ አራዳ ላይ ያሉ፣ ልደታ ላይ ያሉ፣ ልደታም አልፎ አልፎ የተወሰነ ቦታ እንደናል እና የአቃቂ ያሉት አንድ አይደሉም። አሁን ቂርቆስ ላይ ያሉት ስራቸው ላይ አተኩሮ ሊሰሩ ይችላሉ። በግልጽ ፊትለፊት የሚታዩት ነው፣
3: ፊትለፊት የሚታዩ ናቸው።
2: አሁን የአቃቂ ቃሊቲ ሰውም ሁሌም እየተማረረ ያለ
3: ቃሊቲ አስቸጋሪ ነው።
2: በነገራችን ላይ
3: ምድሩ መሰለ
2: አይደለም እየተማረረ ያለው በግልጽ እንዲያውቁት ነው። ከሃይዌይ ከቱሉዲምቱ ከመጡ በኋላ ዩኒሳ አደባባይን ካለፉ ወደ ጋርመንት መንገድ ከያዙ በኋላ ያለው አስል አለም በየመንገዱ መንገዱ ቀና ነው። አደጋ ይፈጠራል ብለህ የምትልበት አይደለም። የትራፊክ መጨናነቅ አለ ብለህ የምትልበት አይደለም። ምን ልትሰራ ነው እዛ ጋር የምትሄደው? አንተ ጉልበትን ማባከን ያለብህ አደባባው ላይ የትራፊክ
3: መዘጋጋት የሚፈጠርበት
2: መዘጋጋት፣ አደጋም ሊፈጠር ይችላል ብለህ የምታስብበት ቦታ ላይ ግን ስቶፕ ቼክ፣ ስቶፕ ቼክ፣ ስቶፕ ቼክ።
3: ምኑ ነው ቼክ የሚያደርጉ?
2: ቼክ እንደምታደርጉ ግራ የሚገባ
3: እኔ እንደው እንጃ።
2: የዚህ የአቃቂ ቃሊቲ የትራፊክ ማኔጅመንት ኃላፊዎች እባካችሁ ወደ ታች ወረድ በሉና እስቲ የእኔ አባሎች የት ነው ያሉት? ምንድን ነው
3: ቆይ፣ ሁሉም አብዛኛው ተሽከርካሪ ግራውን እየያዘ ጥጉን እየያዘ ቢሄድባቸው፣
2: ኧረ ከመካከል ይመጣል አደጋ። እንደውም አንዳንዴ እኮ ሊጋጩ ልኮ የሚደርስበት ነገር ጊዜ አለ።
3: ኧረ እንዳትገጩ፣
2: መጋጨቱም አለ።
3: እኔ እሱ ነው የምፈራው፣ እሱ ነው እኮ የምለው።
2: አስቸጋሪ ነገር ነው። እኔ ትንሽ እንደው ብናስብ እኔ እነኚህ ከባድ መኪና አሽከርካሪዎች በተለይ የእነሱ መኖር የከተማው ነዋሪ ኑሮ ነው። በቃ እያንዳንዷን ነገር እነሱ በሚያመጡት ነገር ላይ ነው የተመሰረተው። በዛ ላይ ስንት በረሃ አቋርጦ ነው የሚመጡት። ያንን ሁሉ በረሃ አቋርጦ ችግሩን፣ የአየሩን ጸባይ፣ የተለያየ መሰናክሉን አልፎ መጥቶ እንደገና ደረስን እፎይ ብሎ ወደ ከተማ ሲመጡ እኛ እዚህ ጋር እንደገና ደግሞ ሌላ መሰናክል
3: ምንሆንባቸው
2: ምክንያታዊ መሆን አለበት።
3: የምንቀሳቸውም ወይ ነው አያውቁም እንደዚህ እንደሚያስቆሙ ለምን የምታስቆሙት ብሎ አይጠይቋቸው። እንዲመጠይቅ እኮ አለበት። ባይሆን
2: እኮ ችግሩ
3: ሲያስቆም ሲያይ ለምንድን ነው ያስቆምከው? በነገራችን ላይ ጥፋት መኖር አለበት እኮ ለማ ስታስቆም ሪዝን ሊኖር ይገባል። የምትነግረው ነገር መኖር አለበት። በቃ አለቅ ቼክ ለማድረግ የሚባል ነገር እኮ መኖር የለበትም።
2: በተለይ ከባድ
3: ካልሆነ ሁሉም መኪና ያስቆምና ቼክ ያርጋል።
2: እሱ የዛን ጊዜ ተሽከርካሪ በሙሉ አይንቀሳቀስም።
3: ለምንድን ነው አንድን ተሽከርካሪ መርጦ ያስቆመው? ምክንያቱ ምንድን ነው? አነዳዱ አላማረውም፣ ዝግዛግ እየሰራ ነው፣ ከፍጥነት በላይ ሲያሽከረክር ነው ያየው። አሽከርካሪው አያያዙ፣ መሪ አያያዙ መንጃ ፈቃድ የሌለው ነው የሚመስለው። እንቅልፍ የያዘው ይመስል የሆነ እኮ ምክንያት
2: አለ። ምክንያት ሊኖር ይገባል።
3: እንዴ ዝም ብለህ የሚሄድን ተሽከርካሪ ታስቆማለህ? ይሄኮ ስሜትንም ይጎዳ ነው፣ አሽከርካሪው ሞራልም የሚጎዳ ነው።
2: ለምሬት መሆን የለበትም።
3: አዎ ማማረርም የለባችሁ፣
2: የለበትም። በተቻለ መጠን እባካችሁ ወንድሞቻችን ናችሁ፣ እናንተም እነኛም ወንድሞቻችን ናችሁ። በቃ ተሳሰቡ እባካችሁ፣ እባካችሁ። በህግ ላይ ተመስርቶ ጥፋት ካጠፋ ጥፋቱን
3: አትለፉ።
2: ችግር የለም።
3: ጥፋት ካጠፋ እኮ
2: ግን ሰበብ አሰበብ አድርገን አናስቁም። እባካችሁ
3: ግን ስህተት ፍለጋ ለምር ምንዞረው? አይ ቦሎ ነው ቼክ ማድረገው። እንዲ ቦሎ እኮ ሲስተም ተዘርግቷል። በቃ ሲስተሙ ይቅጠው። አንተ ስለሱም መጨነቅ የለበትም። ሶስተኛ ወገን ሲስተም ነው። በቃ ሲስተሙ ይቅጣው። ሁሉም እኮ በሲስተም እየገባ ነው። አሁን የማንንም እይታ የማንንም እንትን የሚፈልግ ነገር አይደለም። አሁን እኔ የምለው ያስተናግዱ አይደል? ያስተናግዱ ዛጋ ምናምን እግረ መንገዳቸውን ደግሞ ጥፋት ሲያዋስቆ ይቅጡ። በቃ አለቅ። ይሄ ነው ቁጥጥር ማለት። ይሄ ነው
2: ከባድ መኪና ሆኖ ስልክ እያወሩ የሚሄዱ ሊኖሩ ይችላሉ።
3: የለም ማለት አይደለም።
2: እሱን እንዳትለቁ።
3: በእጁ ስልክ ይዞ እያወራ ሲሄድ ካየው አስቁመው ቅጠው።
2: ችግር የለም እሱ ችግር የለም። ግን ደግሞ በቃ አንተም ቁም። በተለያየ ሱዙ መኪና እና
3: ይችንኛ ፋቅፋቅ እንላታለን።
2: ያንተ ስም ናት እሷ።
3: ፋቅፋቅ
2: ናት። ሰላማቱ ሴፍቲዎች ከካዲስኮ ወደ አቦ ከቦሌ ሚካኤል ወደ ቦሌ በሚወስደው መሀል ቀለበት መንገዱ አውቶቡሶችና ሚኒባሶች ቆመው ሰው ያወርዳሉ። ሁሌም እናንተ ጋር ይነገራል። ነገር ግን ምንም መፍትሄ አላገኘንም። በስራ መግቢያና መውጫ ሰዓት የእውነት እኮ ነው ይሄ ማስተካከል አቃተው የአዲስ አበባ ትራፊክ ፖሊስ። በጣም ነው የሚያሳፍረው። በቀኝ በኩል ያለው መንገድ ከካዲስኮ ጀምሮ ከታች ከአቦ ጀምሮ በቀኝ በኩል ያለው መንገድ በጣም ጥሩ ነው። ምንም ችግር የለበትም። ተበላሽቶ ነበር፣ ተስተካክሏል። ምንድን ነው በቀኝ በኩል አውርዶ እንዲጭኑ ማድረግ የማይቻለው? ይህ በአምሳው መንገድ ላይ ለምንድን ነው ሰማንያው ላይ? እንዴት ሰው እዛ ወርዶ እንደገና ሊሻገር ደግሞ ሌላ ስቃይ እና የአደጋ ሪፖርት መስማት ነው የምንፈልገው? እኔ የአቃቂ ቃሊቲ፣ የንፋስ ስልክ ላፍቶ፣ የቦሌ ክፍለ ከተማ በዚህ መካከል የምታልፉ የትራፊክ ፖሊሶች ናቸው ይህን የሚሆኑ ኃላፊዎች። እባካችሁ በተለይ ዮሴፍ ቤተ ክርስቲያን ጋር፣ ቦሌ ሚካኤል ጋር፣ ቦሌ ድልድይ ላይ አያት ሆስፒታል መዳረሻ አካባቢ ላይ ወደኋላ አዲሱ ሰፈር አካባቢ ወደ ሳሪስ አዲሱ ሰፈር አካባቢ ይሄ በሙሉ የቀለበት መንገዱ መሀል ላይ መንገድ ላይ አቁሞ ነው አውቶቢሶችም ታክሲዎችም። አውቶቢሶች የአውቶቢስ ድርጅቱ መሀል ላይ ቆሞ ሰው የሚያወርደውን መቅጣት አለበት። በቃ በቀኝ በኩል በአምሳው ላይ ነው ቆሞ ማውረድ ያለበት። ምንድን ነው ይሄም መቆጣጠር ነው ያቃተው? ለምንድን ነው ለምትያዙት? አደጋ ሲፈጠር ለምንድን ነው መረጃ እንዲደርስ የምትፈልጉት? እና ይሄ ከነገ ጀምሮ ይሄ ማስተካከል ካልቻለ እውነት ለመናገር ለኃላፊዎች የግድ እኛን አመልክት እንጂ ሌላ ምን ይደረግ? የእውነት
3: ነው
2: አደጋ እስኪፈጠር ከመጠበቅ።
3: አውቶ ሴፍቲን እያደመጣችሁ ነው ተወዳጁ ብስራት ኤፍኤም 101.1 ላይ። አውቶ ሴፍቲን በዩቲዩብ ቻናላችንም አውቶ ሴፍቲ በአማርኛም እንግሊዝኛም ገብታችሁ ልትከታተሉን ትችላላችሁ። ከዛ ባሻገር ከአውቶ ሴፍቲ ጋር ተያያዥ የሆኑ መረጃዎችን ከፈለጋችሁ መማሪያ፣ የመንጃ ፍቃድ አወጣጥን፣ መንጃ ፍቃድ መማሪያ መጽሐፍትን ብቻም አይደለም እጅግ በርካታ ጥያቄዎችን ከነ መልሶቻቸው መንጃ ፍቃድ ለምታወጡ በማሽከርከር ላይ ያላችሁን ህጎችን፣ ደንቦችን፣ አዋጆችን፣ መመሪያዎችን፣ የመንገድ ምልክቶችን፣ ማመላከቻዎችን ብቻ ከትራንስፖርት ጋር ከተሽከርካሪ ጋር ከትራፊክ ጋር የተያያዙ የትኛውንም አይነት መረጃዎች አድራሻዎች ስትፈልጉ የአውቶ ሴፍቲን አፕሊኬሽን ተጠቀሙበት። አውቶ ሴፍቲን አፕሊኬሽን በክሮም ላይ ግቡና ወይም ጉግል ላይ ግቡና ኢትዮ አውቶ ሴፍቲ ዶት ኮም ብላችሁ ጻፉ፣ ያመጣላችኋል። የመሪ ምልክት ያለባትን የኛ ፎቶ ያለበት ገጽ ይመጣል። እሱን ተከትላችሁ ጥቂት ክፍያ አላት እንግዲህ ለሻይ የምታወጡት ነገር ነች እሷ። ተከትላችሁ ከፕሌይስቶር ላይ ራሱ ይመራችኋል። ዳውንሎድ አድርጉና ሁሌ የምትጠቀሙበት ነገር ነው። ሁሌ መንገድ ላይ አንድ ጥፋት አጥፍታችሁ ወይም አጥፍታችኋል ተብላችሁ ብትከሰሱ በየትኛው እርከን በየትኛው ቁጥር ነው የተከሰስኩት? ይህ እውነት ሲያስቀጣሉ ወይም ብላችሁን ገብታችሁ እኮ ታያላችሁ። ሪፈር ማድረግ ኖ፣ ይሄ ነገር አያስቀጣኝም፣ ኖ፣ ይሄ በርከን አንተ በርከን አንድ ነው የቀጣኝ፣ በርከን ሶስት ነው የቀጣኝ፣ በርከን አንድ ነው ግን እርከን ሶስት ላይ ነው ያለው፣ እርከን ሁለት ላይ ነው የቀጣኝ፣ ኖ፣ ይሄ እርከን ሶስት ላይ ነው ያለው፣ ስለዚህ አስተካክል። ዩሲ ነገሮችን ማወቅ ከመጎዳት ያድናል።
2: ለታክሲዎችም የትራንስፖርት ዲስፕሊን መመሪያውም አለ።
3: በነገራችን
2: ላይ እኛ ቦነስ አለን። ቦነሳችን ምንድን ነው? በአፑ ላይ ጥያቄ የሚጠይቁ ኮመንት የሚያደርጉ ሰዎች በአፑ ላይ የተጠየቀው ጥያቄ ወደ እኛ ስልክ ይመጣል። ኮከብ ኮከቦ ነው። ስለ ቅርጽ ቅድሚያ እንሰጣለን።
3: አዎ
2: ቅድሚያ
3: መጀመሪያ ለመቀመጫ ያለች
2: ደውሉልን ብትሉ ደግሞ ነገሮች
3: በዛ ግን መምጣት አለበት ነው። በዛ መምጣት በአፑ ላይ ግቡና ከሀሳብ መስጫ አለው ከታች፣ እዛ ጋ ሀሳባችሁን አስፍሩልን። ቅድሚያ እየሰጠናቸው ያለ ነው። አሁንም ሀሳቦችን እያነሳ ያለ ነው። ከዛ የሚመጡትን ሀሳቦች ነው። ከዛ ባሻገር እንግዲህ በቴሌግራም ቻናላችንም በርካታ ሀሳቦች እየመጡ ነው። ሰላማዊ ሴፍቲዎች ለቡ አርሴማ ጋር ያለ መብራት የሚሻገር እግረኛም የለም፣ ትራፊክ ማኔጅመንት እየቀጡ ነው ቢስተካከል ይላል።
2: እሱ ጋር መብራት ያስፈልጋል። መቼ ነው የሚያስፈልገው? መብራት የሚያስፈልገው የበዓሉ ዕለት ቤተ ክርስቲያን ሰዎች በሚገቡበት ጠዋት ላይ፣ ማታ ላይ ምናልባት ቤተ ክርስቲያን ሰው በሚሄድበት ጊዜ። ከዛ ውጭ ግን በቅርብ ርቀት እዛችሁ ጋር ከገብርኤል አለፍ ብሎ መብራት አለ። እሷ መብራት ልክ ነው። ወደ ግራ የሚታጠፍ መንገድም አለ፣ መንደር አለ። ሰዎችም እዛ መንደር ውስጥ ያሉ ሰዎች ሊሻገሩ ይችላሉ። በጣም ጥሩ። ቤተ ክርስቲያኑ ጋር ያለው ግን የሚያስፈልገው ራሳቸው ትራፊክ ፖሊሶቹ ማኔጅ ሊያደርጉት የሚችሉ ትራፊክ ማኔጅመንት ማኔጅ ማድረግ የሚችልበት ጠዋት ላይ ማታ ላይ ቢሆን ሁኔታዎች ህዝብ በሚበዛበት ጊዜ ቢሆን ጥሩ ነው። ከዛ ውጭ ግን ለመክሰስ አይደለም የትራፊክ መብራት ፍሰትን ለማሳለጥ ስለሆነ ባካችሁ እዩት። እሱን እኔም ስላየሁት ነው።
3: መልካም አውቶ ሴፍቲ ስታይል የምትቆያችሁ ተወዳጁ ብስራት ኤፍኤም 101.1 ላይ የአጋሮቻችን መልእክቶች ሰምተን በዛው ነው የምንሰናበተው። የኦሮሚያ ህብረ ስራ ባንክ በኮፕሪሚት ዘንባባ ሁሌም ስለ ጤናው ይጨንቃል፣ ሁሌም ለጤናው ያስባል።
2: ዘንባባ በነገራችን ላይ አሁንም በድጋሜ ሄዶ የህክምና ነጻ ህክምና እያደረገ ነው። ነጻ ህክምና እየሰጠ ነው
3: ብሎ ነበረ። ሁለተኛው
2: ቀጥሏል፣ እየሰሩ ነው። ብዙ አገልግሎት እየሰጡ ነው። እውነን ለመናገር ከህክምናዎች ሁሉ ትልቁ ህክምና ሁሉም ጤና ነው። ይህም በነፃ ነው ህክምና እያደረጉ ያሉ። ኩሮዎቹን ይዞ ሄዶ ዶክተር አግራው የዘንባባ ሆስፒታል ባለቤት አብሮ ኩሮዎቹንም ይዞ ሄዶ ነው ይህን ህክምና እያደረገ ያለው። ለበጎነታችሁ በእውነት ፈጣሪ ይክፈላችሁ እንላለን።
3: ሌላ ምን እንላለን? ፒክ ድራይቨርስ ማለዳ ፎም አዲስ ባንክ ሶሲ ኒው ሊፍ ይህን ፕሮግራም በክብር ስፖንሰር አድርገው እያስደመጧችሁ ነበር። ፒስ ራይድም አለ። ፒስ ራይድ ደግሞ ለየት ባለ ሳፋሪዎችም ለአሽከርካሪዎችም ልዩ ጥቅም የሚያስገኝ ሁሉን የሚያማክለ የራይድ አገልግሎት ነው ይዞ የመጣው። ደንበል 8ኛ ፎቅ ነው የምታገኙት። ፒስ ራይድ 6885 ላይ ሃሎ በሉት። መልእክቶቹን ሰምተን በዛው ነው የምንሰናበተው። ፈጣሪ ህዝባችንን ከዚህ አደጋ ይጠብቅልን። በሰላም ወጥታችሁ በሰላም ግቡልን።
4: ሃሎ ሃሎ፣ ሳይታለም የተፈታ ነው።
5: ምኑ?
4: አዲስ ዓመትን በአዲስ ነገር ገድ ማለቱ።
5: የምን ገድ?
4: የኦሮሚያ ህብረት ሥራ ባንክ ሥራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውን ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የእኛ ደስታው የእርሶ ነው። የኦሮሚያ ህብረት ሥራ ባንክ።
6: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቦ መሻት ነው። ታዲያ ይህ ምኞቶ እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ አሁን። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 አመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን ያሳረፈ ይገኛል። ዘንባባ የህክምና ማዕከል ዛሬም አንጋፋው የህክምና ማዕከላችን ወቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊትን ጻጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይንም 93 ላይ ይደውሉልን። በርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል
5: አዲስ አመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ አመት መኝታ አዲስ የምቾት ስጦታ። በአዲሱ አመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት። መንጃ ፍቃዶ ለምን በኪስ ይቀመጣል? ልጆ በኩራት የመኪና መሪ ይጨብጣል። ሰርቼ ልለወጥ ላለ ወርቃማ እድል አለ። ፒክ ድራይቨርስ ማዕከል በክቡሩ የሹፍርና ሙያ ከተሰማሩ ብቃቱን በተጨማሪ ሥልጠና ያዳብሩ። በፒክ ድራይቨር ሥልጠና ማዕከል በርካታ ሾፌሮች ቦታቸውን ይዘዋል። ጅማሪያችንን ምክንያት በማድረግ ቀድሞ የመጡ በነጻ ተጋብዘዋል። ከእርሶ የሚጠበቀው መንጃ ፈቃዶን ይዘው መምጣት ብቻ ነው። በተጨማሪም ለግልም ሆነ ለኩባንያው ታማኝ ሾፌር ለምትፈልጉ፣ በጠባዩ የታረቀ የሹፍርና ንግና ደንብ ጠንቅቆ ያወቀ ምስጉን አሽከርካሪ ስለምናቀርብሎ ሐሳብ አይግባው። ቦሌ ቡልቡላ 93 ማዞሪያ ያገኙናል። ለዝርዝር መረጃ በ8250 ወይንም በ0948440044 ይደውሉ። በተጨማሪ የብቃት ሥልጠና አዲስ ሕይወት ጎዳና ፒክ ድራይቨርስ ማዕከል።
7: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
8: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
9: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን።
10: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
9: አንቺ ከደወልሽልኝ በኋላ ነው የሰራሁት።
10: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
9: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
10: ጥብሱም፣ ቀይ ወጡም፣ ክትፎም ሶስት ሶያ ነው።
9: አዎ ላበሳሰልም በጣም ቀላል ነው።
10: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
9: በዛ ላይ በፕሮቲን የበለጸገ ነው።
10: እሺ የት ነው የማገኘው?
9: በየሱቁና ሱፐር ማርኬት ታገኘዋለች። ከፈለግሽ በደቃቁም በአንኳሩ
10: ባለሱቅ ሶሲ ሶያ ስጠኝ
11: አለ። በደቃቁ በአንኳሩ
10: ሁለቱንም አይነት ስጠኝ።
12: አዲስ ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችን

ኢሜይል ሁለተኛው ኢሜይል ደግሞ ይፋ ያደረገው ማንቺኒ በየሶስት ወሩ ኢንቮይስ ይልክ ነበረ ወደ አቡዳቢ። ይሄ ኢንቮይስ የአሰልጣኙ የግል ኩባንያ ወደ ሆነ ወደ ኢታሊ ኢንተርናሽናል ሰርቪስ ወይም IIS ካዝና ገንዘቡ እንዲከፈል ወደዛ አካውንት እንዲዘዋወር የሚጠይቅ ነው። በየሶስት ወሩ ለአረቦቹ የሚያቀርበው የክፍያ ሌላ ኢንቮይስ አለ። ይሄ እንግዲህ ለማንቸስተር ሲቲ የሚቀርባል። የሲቲ አሰልጣኝ ሆኖ ግን ተጨማሪ ክፍያ ያገኘ ነው። እዛ ከፋዩ ማን ነው? አቡዳቢ ዩናይትድ ግሩፕ። አቡዳቢ ዩናይትድ ግሩፕ ለአልጀዚራ ክለብ ይሰጥና አልጀዚራ ከፈለው ተብሎ በአልጀዚራ በኩል ወደ ማንቺኒ ኩባንያ IIS አካውንት እንዲገባ ሲደረግ ቆየ። በዚህ ዝርዝር በስምንት ጉዳዮች ሲቲ ጥፋተኛ ተብሏል። 12ቱ ጥፋቶች ደግሞ ከ114ቱ መካከል 12ቱ ጥፋቶች ደግሞ የእግር ኳስ ተጫዋቾችን ክፍያ የተመለከቱ ናቸው። የእንግሊዝ ፕሪሚየር ሊግ አባል ክለቦች በተጫዋቾች ውል ውስጥ የሚደረጉ ማናቸውም የክፍያና ደሞዝ ዝርዝሮች ሙሉ በሙሉ እንዲካተቱ የተስማሙበትን ደንብ በመጣስ ይላል የፋይናንስ ግልጽነትን ይከተሉ ዘንድ ሁሉም ክለቦች ተስማምተው ተፈራርመዋል። ሲቲ ግን እዚህ ጋር የሸሸገው ነገር አለ። የተጫዋቾችን ክፍያ በተመለከተ እና 12 ጥፋቶች ናቸው እነዚህ ጥፋተኛ የተባለባቸው። ከ2010-11 እስከ 2015-16 ባሉት የውድድር ዘመናት የተፈጸሙ ናቸው። በየሲዝኑ ሁለት ጊዜ ቢያንስ በማንቸስተር ሲቲ ደንብ ተጥሷል። በዚህ ዘርፍ እንዴት መሰላችሁ? ይሄ ጨዋታ ደግሞ ኢሜጅ ራይት የሚባል ነገር ታውቃላችሁ አይደል? እግር ኳስ ተጫዋቾች በደሞዝ ብቻ አይደለም የሚስማሙት፣ ከክለቦቻቸው ጋር በምስል መብት ጉዳይም ስምምነት አላቸው። ያያ ቱሬ የተባለው የኮትዲቯር ኢንተርናሽናል ተጫዋች የማንቸስተር ሲቲ ተጫዋች ሆኖ ኮንትራክት ሲፈርም ሲቲ ለቱሬ የሚከፍለው ደሞዝ አለ በየሳምንቱ። ይሄ ላብ ዋጋ ነው። በሌላ መልኩ ደግሞ በያያ ቱሬ ማስታወቂያ ከሰራ ደግሞ ማንቸስተር ሲቲ ከማስታወቂያው ገቢ ላይ የምስል መብት ወይም ኢሜጅ ራይት ክፍያ መክፈል አለበት። ስለዚህ ብዙ ክለቦች ምን ያደርጋሉ? በሚመጣው ማስታወቂያ ልክ ሳይሆን ለተጫዋቾቻቸው የሚከፍሉት አንደኛውኑ ተጫዋቾቹ ለመጫወት ኮንትራክት በሚፈርሙበት ጊዜ የኢሜጅ ራይታቸውንም አብረው ይገዟቸዋል፣ አብረው ይከፍሏቸዋል። ዴር ሽፒግል እንደሚለው ከሆነ ሁለት ስምምነቶች በያያ ቱሬ እና በማንቸስተር ሲቲ መካከል የተደረገው ጤናማ አይደሉም። ሁለቱ ስምምነቶች ዲኤስ ማኔጅመንት ከተባለ ኩባንያ ጋር ማንቸስተር ሲቲ የተፈራረመው። ዲኤስ ማኔጅመንት ደግሞ አካውንቱ ያለው ኦፍሾር ካምፓኒዎች ነው። እነዚህ ታክስ ማይከፈልባቸው አነስተኛ ሀገራት አሉ። ወደዛ አካውንት ነው ዲኤስ ማኔጅመንት ገንዘቡ እንዲዘዋወር የተደረገ። ስለዚህ በእንግሊዝ ምድር ላይ ታክስ አይከፈልበትም ማለት ነው። የዲኤስ ማኔጅመንት ባለቤት ማን ነው? የያያ ቱሬ ወኪል ዲሚትሪ ሴሉክ። ሌሎች ተጫዋቾችንም እንደዚሁ ኤጀንት በመሆን እናቀዋለን ይህን ሰው። ዴር ሽፒግል ይፋ እንዳደረገው እንግዲህ ማንቸስተር ሲቲ ከዲኤስ ማኔጅመንት ጋር ምስጢራዊ የኢሜጅ ራይት ስምምነት አደረገና ፕሪሚየር ሊግ ሳያቀው ገንዘቡ ወደ ባህር ማዶ ኦፍሾር ባንኮች እንዲዘዋወር አደረገ። ያያ ቱሬ ይህን ያውቃል። ያያ ቱሬ ወኪል ይህን የሚሰሩ። ስለዚህ ለያያ የሚከፈለው የኢሜጅ ራይት መሆን የነበረበት መሰላችሁ በልኩ ማንቸስተር ሲቲ ነው መክፈል ያለበት። በይፋ ህጋዊ አሰራር ነው። ሲቲ ነው ለያያ ቱሬ መክፈል የነበረው። እዚህ ጋር ግን አቡዳቢ ዩናይትድ ግሩፕ ጨምሮ ጨማምሮ ነው ለዲኤስ ማኔጅመንት በስውር የከፈለ። በኮንትራቱ መሰረት የመጀመሪያው የክፍያ ስኬጁል 3.45 ሚሊዮን ፓውንድ ወደ ተጠቀሰው ስውር አካውንት እንዲዘዋወር ተደርጓል። ሁለተኛው ደግሞ የክፍያ ስኬጁል 4 ሚሊዮን ፓውንድ የተከፈለበት።
ይህን መክፈል የነበረበት ማንቸስተር ሲቲ ነው፣ ግን ከፈለ የተባለው አቡ ዳቢ ዩናይትድ ግሩፕ ነው። እሱም

0: በሚስጥር ለኦፍሾር ካምፓኒ ዲኤስ ማኔጅመንት ለተባለ በዚህ 12 ጉዳዮች ጥፋተኛ ተብሎ አሁን ለይግባኝ አይመችም ይባሉ ይሄን ይሄ ሁሉ ሰነድ የቀረበበት ለይግባኝ አሁን ሲቲ ይግባኝ ጠይቆ ይሳካለታል ብሎ ማያምኑት ብዙ የህግ ባለሙያዎች ለዚህ ምንም የተወሳሰበ ነገር የለውም እዚህ ጋር ስራው ነው እንጂ የተወሳሰበው መረጃዎቹ ግልጽ ናቸው ብይኑ ግልጽ 50 ጥፋቶች ደግሞ በቂ ፋይናንስ መረጃ ባለማቅረብ በሚል ይህ እንግዲህ ቅድም ያልኳቸው የስፖንሰርሺፕ ገቢን ይመለከታል ከ2009 2010 እስከ 2017 18 ድረስ የበዛው ገንዘብ የተከፈለው በእውነተኛ ስፖንሰር ዋጋ ሳይሆን በአቡ ዳቢ ዩናይትድ ግሩፕ ራሱ በተመነው ከራሱ ቀኝ ኪስ ወደ ግራው ኪስ ባዘዋወረበት የውስጥ ስምምነት ሁለቱ ዋና ዋና ስምምነቶች በተለይ አንድ የመንግስት ንብረት የሆነው የቴሌኮሙኒኬሽን ኩባንያ ኤቲሳላት የነ ሼክ ማንሱር የሚቆጣጠሩት የቴሌኮሙኒኬሽን ኩባንያ ነው ኤቲሳላት እና የአየር መንገዱ የኤቲሃድ አየር መንገድ ስምምነት በዚህ ሲቲ ከሚገባው በላይ ገንዘብ ተከፍሎታል ዩኤፋ ኮ በፋይናንሻል ፌር ፕሌው አንድ መስፈርት አለ የገበያ ዋጋውን ተንተርሶ የሚያጠራጥር የስፖንሰርሺፕ ክፍያ ካለ የገበያ ዋጋውን ተንተርሶ የስፖንሰርሺፕ ክፍያውን ይመረምራል ይላል ለምሳሌ በብስራት ስፖርት ላይ አቢሲኒያ ባንክ በአጋርነት ይሰራል በይፋ በህጋዊ ስምምነት እና አቢሲኒያ ባንክ ለምሳሌ ወይም ሌላም ስፖንሰር ለዚህ ሬዲዮ ፕሮግራም በአንድ ፕሮግራም 1 ሚሊዮን ዶላር ከፈለ ቢባል ያስደነግጣል አይደል ጤናማ እንዳልሆነ ይገልጽ ስለዚህ ምንድነው የሚያረጋው የሚመለከተው አካል በሚዲያዎች ሁሉ ያለውን የማስተዋቂያ ዋጋ ይተምንና ይሄ ነገር ተጋኗል ይላል የሆነ ተመል ያወጣ ይችላል እያንዳንዱ ሚዲያ አንድ አይነት አይደለም ክፍያው ስለዚህ ልክ እንደዚህ ነው የተፈጠረው ኤቲሳላትና ኤቲሃድ የማንቸስተር ሲቲን ስፖንሰርሺፕ መብት ሲገዙ የማሊያ ላይ በሉት የሜዳ ዳር ላይ ፔሪሜትሩ ላይ ያለው ማስተዋቂያ ስምምነቱ በሚፈረምበት ጊዜ ሂሳቡ ተጋኖ ከቀረበ ዩኤፋ ኖ የገበያ ዋጋ እንደዚህ አይደለም ብሎ ምርመራ ይጀምራል በዚህ መልኩ የኤቲሃድና ኤቲሳላትን ስምምነት ዩኤፋ በጥርጣሬቶ መርምሯል እነዚህ ሰነዶች ደግሞ ነገሮችን አረጋግጡ አሁን እንግዲህ ሼክ መንሱር የአናህያን ቤተሰቦች ከዚህ በኋላ በእንግሊዝ እግር ኳስ ውስጥ ክለብ በባለቤትነት መያዝ አለባቸው ወይ? አሁን አንዳንድ የሚዲያ ዘገባዎችን ስመለከት ነበር ጥሪዎች አሉ ይታገዱ የሚል ሁለተኛ በእንግሊዝ እግር ኳስ ላይ የእግር ኳስ ክለብ ባለቤት እንዳይሆኑ ይታገዱ የሚል ኢቲሳላት አቡ ዳቢ ዩናይትድ ግሩፕ ኤቲሃድ ምንጥስ የሚባሉ የዩኤኢ ካምፓኒዎች በተለይ የአቡ ዳቢ የዱባይ ሳይሆን የአቡ ዳቢ ኩባንያዎች በእነሱ ቁጥጥር ስር ስላሉ እንደዚህ ባለ በተመሰጠረ ሚስጥራዊ በሆነ ስምምነት ገበያቸው በጣም ከፍተኛ እንደሆነ በማሳየት በተጫዋቾች ዝውውር ገበያው ላይም በደንብ አድርገው ተጫዋቾችን እየገዙ እንዲንቀሳቀሱ ለራሳቸው አቅም ሰጥተዋል ህጉን አክብረናል እያሉ ለካ ዝርዝር ውስጥ እንዲሰይጣናል ሰላሳ ጥፋቶች ደግሞ በአጠቃላይ በአጠቃላይ ምርመራዎች ላይ አለመተባበርን ይመለከታሉ 25 ጥፋቶች ደግሞ የፕሪሚየር ሊግን የፒኤስአር ደንቦችን መጣስን ይመለከታል አምስቱ የአውሮፓ እግር ኳስ ማህበር ደንቦችን በመጣስ ጥፋተኛ የተባለባቸው ናቸው በድምሩ እንግዲህ ከ115ቱ 114 ጥፋተኝነቶች በማንቸስተር ሲቲ ላይ ተበይኗል ማለት ነው ሀቤት የእንግሊዝ ሚዲያ እንዴት እየጮኸ እንደሆነ እንዴት እየጮኸ ሀቤት እኛ ግን አፍሪካውያን ብዙ ምንማሮ ነገር አለ ከዚህ ከነርሱ በእውነት ነው ማለት እንዴት ለፉትቦል ዘብ እንደሚቆሙ እንዴት ለመርህ ዘብ እንደሚቆሙ እንዴት በምንም አይነት ነገር በዚያ ብለው ሰበብ ያቀርቡ የፍትህ ችሎቱ የታመነ ነው ተጠበቀ ተጠበቀ ተጠበቀ ውሳኔ ካስተላለፈ በኋላ ይሄው እንግዲህ ሁሉም ሰይፉን አንስቷል። ማንቸስተር ሲቲ ተኮንኗል የተወገዘን ያለው ስሙ ጠፍቷል በእውነት የፕሪሚየር ሊጉንም ስም ነው አብሮ አንድ ላይ ያጠለሽ። የማንቸስተር ሲቲ ያለፈ ታሪክና የአሁኑ እውነታ የማንቸስተር ሲቲ ያለፈ ታሪክ ከአሁኑ መለየት እንዳይቻል ያደርገዋል ይላል አንድ ጸሐፊ። እርስ በርሳቸው የተያዙ ናቸው የዛ ጊዜ ሲቲና ከ2008 መጀመሪያዎቹ ዓመታት ላይ የነበረውና የአሁኑ ውጤታማው የፕሪሚየር ሊጉ ፓወር ሃውስ የሆነው ማንቸስተር ሲቲ መሰረት የ2008ቱ ግዢ ነው። ስለዚህ በዚህ ግዢ ምክንያት ሲቲ ተጠቅሟል ተብሎ ሲታሰብ ፕሪሚየር ሊጉ ተጠቅሷል ተብሎ ሲታሰብ ለካ እንደዚህ ያለ ጥፋት አስከትሏል። ማርቲን ሳሙኤል የተባለው በጣም ተደማጭነት ያለው ጸሐፊ ምን አለ? አታላዮች አጭበርባሪዎች ሊቀናቸው እንደማይገባ ግልጽ ነው አለ። ሲቲ አጭበርብሯል ቅጣቱም ከባድ መሆን አለበት ይላል። ሆኖም ግን ከዚህ ጋር ተያይዞ የሚመጡ ሌሎች በርካታ ውጤቶች አሉ። ከተጽኖ ስፋት የተነሳ ከአንድ ክለብ ላይ ጉዳዩ ተርፎ ተከታታይ ጥፋቶችን ሊያስከትል ይችላል። አሁን እኮ ምን ተረፈናል? ፕሪሚየር ሊግ ኮፍ በቃ የፕሪሚየር ሊግ ዝና ኮፍ ፈራረሰ ፍርስራሹ ነው የቀረው አለ። አሁን ፕሪሚየር ሊጉ ጥሩ ሰዎች ያሸነፉ ሊመስለው ይችላል። ሌሎች ክለቦች ንጹህ ናቸውና እነሱ ያሸነፉ ሊመስለው ይችላል። ነገር ግን ይህንን በማድረጉ የ2010 ዓመታት የእንግሊዝ እግር ኳስ ውድመትን ያሳየው በ2010 ዓመታት የእንግሊዝ ፉትቦል እንዴት ከመሬት እንደተደባለቀ ከከፍታው ላይ እንዴት ወርዶ እንደተፈጠፈጠ ነው የሚያሳየው። በርካታ የታሪክ ምስሎች ዋጋ አጥተዋል። የክብር መዝገብ ሁሉ ትርጉም አልባ ሆኗል። የታላላቅ ተጫዋቾች ታሪክም በቃ እንደ ቆሻሻ ተቆጥሯል አለና ምን አለ መሰላችሁ? ብሪያን ክላፍ አሁን በሆቴል ሌሉት የቀድሞ የኖቲንግሃም ፎረስት የሊድስ አሰልጣኝ ብሪያን ክላፍ ዶን ሮቪን ተክቶ ሊድስ ዩናይትድን በይዞታው ስር ባደረገበት ወቅት አለ የሊድስ ዩናይትድ አሰልጣኝ በሆነበት ጊዜ ለተጫዋቾች ምን አለ ክላፍ? ሜዳሊያዎቻችሁን ሁሉ በቆሻሻ መጣያ ውስጥ ጣሉ። ምክንያቱም ምንም ነገር በፍትሃዊነት አላሸነፋችሁም አጨርብራችኋልና። ስለዚህ እኔ መጥቻለሁ እኔ ንጹህ ስፖርታዊ ውጤት ነው የምፈልገው አሉ። እንዲህ ብለዋቸው ነበር ይላል በታሪክ ተጽፏል። እና አሁንም እኛም አለ ማርቲን ሳሙኤል ለኬቪን ዴብሮይነ፣ ለዴቪድ ሲልቫ፣ ለቨንሶን ኮምፓኒ፣ ለሰርጂዮ አግዌሮ ተመሳሳይ ነገር መናገር እንችላለን። ያሸነፋችኋቸውን ሜዳሊያዎች ሁሉ የቆሻሻ ቅርጫት ውስጥ ወርውሯቸው ዋጋ ቢስ እርባና ቢስ ሆኗል። ክብራቸው ወርዷል። የእነዚህን ተጫዋቾች ልፋት እስቲ አስቡት። ምንም እኮ አላጠፉም እነሱ። የአሰልጣኞቹን ልፋት እስቲ አስቡ። ምንም አላጠፉም። አሁን ማንቺኒ እዛ ጉዳይ ውስጥ አለበት። የስ እነ ጋርዲዮላ ጋር ግን ለጋርዲዮላ በአመት 20 ሚሊዮን ፓውንድ ከፍላለሁ ብትል ማን ይከራከራል? ጋርዲዮላ የትም ብሄድ የሚጠይቀው ክፍያ በትልልቅ ባየር ሙኒክ ብሄድ የሚያገኘው ክፍያ ነው። ከጋርዲዮላ በፊት የነበሩ አመታት ላይ በይበልጥ ወይም የጋርዲዮላ የመጀመሪያዎቹ ጥቂት አመታት ላይ ነው ይሄ ነገር የተፈጸመው። እና የፔፕ ኋለኞቹ ስኬቶች ሁሉ በእርሱ የአሰልጣኝነት ልህቀት፣ በሜዳ ላይ ታክቲካዊ ብልጫ፣ ተጫዋቾችን በማዘጋጀት በተሻለ የሰው ማኔጅመንት ልቀት የተገኙ ናቸው። አስተዳደራዊ ጉዳዮች የክለቡ አስተዳደር ላይ የሚነሳ ጥያቄ እንጂ አሰልጣኞቹና ተጫዋቾች ላይ መነሳት ያለበት አይደለም። የእነዚሁ ተጫዋቾችን ልፋት ነው አሁን ላባቸውን ከገደል የከተቱት። ታሪክ ቆሸሸ። አጉዌሮ የሚለው ያ አስደናቂ የኩን አጉዌሮ የማይረሳው የፕሪሚየር ሊግ ያ ሞመንት፣ ተከታታዩ 4 ጊዜ የፕሪሚየር ሊግ ሻምፒዮን የሆኑበት ታሪክ፣ በአጠቃላይ በአቡደቢ ዩናይትድ ግሩፕ ስር ማንቸስተር ሲቲ በፕሪሚየር ሊጉ ያስመዘገባቸው 7ቱ ብሔራዊ ክብሮች የተቆጠሩ ጎሎች፣ የተሰበሰቡ ነጥቦች፣ የተነገረላቸው ስኬቶች እነዚህ ሁሉ እርባና ቢስ ሆነው ቀሩ። አሁን ሚዲያው ለከባድ ቅጣት፣ ለአስተማሪ ቅጣት እየጮኸ የእንግሊዝ ሚዲያ ደግሞ በሁሉ ውሳኔዎችን ሁሉ በቁጥጥር ስር ሴት በሚያረጋቸው አጀንዳዎች ነው የሚወሰኑት። ወደ አንዱም ማምን አለ መሰላችሁ፣ ወደ ሻምፒዮንሺፕ አውርዶ ብቻ፣ ወደ ታችኛው ዲቪዥን ብቻ አውርዶ መቅጣት ጥፋተኝነቱ ከጸና ወንጀሉን ማሳነስ ነው። ተመልከቱ፣ አራት ፕሮፌሽናል ዲቪዥኖች አሉ በእንግሊዝ አይደል? ፕሪሚየር ሊግ፣ ሻምፒዮንሺፕ፣ ሊግ 1፣ ሊግ 2። አንዳንዶቹ ከዚህ ፕሮፌሽናል መዋቅር ውጪ እንዲወረወር ይፈልጋሉ ሲቲ ማለት በይግባኙም ጥፋተኛ ከተባለ። ሌላው ደግሞ ይሄ ፕሪሚየር ሊጉ ዋንጫዎችን ክብሮችን ከማንቸስተር ሲቲ ነጥቆ ለሌሎች ይስጥ የሚለው ነገር የመሆን እድሉ በጣም ጠባብ ቢሆን ግን ተደርጎ ቢሆን በሌላ መቅጣት ይሻላል ሲቲ ነው። ጣጣው ለራሱ ለሊጉ ነው። አሸናፊዎቹስ ምን? አሁን የርገን ክሎፕ ምንድነው ያሉት? በጨረፍታ ነው የሰማሁት ትላንትና በጀርመን ብሔራዊ ቡድን አሰልጣኝነታቸው ይሄ ጉዳይ ተነሱ። አንዱ ሜዳሊያ ኩል ለርሶ ሊሰጥ ይችላል ከማንቸስተር ሲቲ ተወስዶ የርሶ ሊቨርፑል ሻምፒዮን እንዲሆን እንዲባል ሜዳሊያው ሊሰጣችሁ ይችላል ተብሎ ሲጠየቁ እሳቸው እንዴ ለቪክቶሪ ፓሬድ ጥሩኛል በክፍታቱ ብስ እንደገና ሊቨርፑል ሻምፒዮን ሆነ ብሎ በአደባባይ ከደጋፊዎች ጋር ለመጨፈር። እኔ ግን ሳስበው ውድ ቤተሰቦች ሳስበው ሚያረካ አይመስለኝም። ሲቲን መቅጣት ነው እንጂ ሲቲ ባጠፋው ልክ መቀጣት አለበት። የስ ምንም ጥያቄ የለውም። ዝርዝሩ በጣም አጸያፊ ነው። ከዛ ውጭ ግን ዋንጫ አነጥቆ አይ አንተ ነህ ሻምፒዮን ተብሎ ለሌላ መስጠት ደጋፊዎቹስ እንደው ሻምፒዮን ሆናል ብለው አሁን ሊደሰቱበት ነው? ያው እግር ኳስ ድል አድራጊነት እኮ የሚያመጣው ኩራትና ክብር ነው አይደል? ኩራት፣ ክብር፣ ደስታ ያ ሊመጣ ይችላል ወይ? ከዛ በኋላ ግማሽ ነው የሚሆን። አረ ግማሽም ከደረሰ እንጂ ግን ለሊጉ ግን አስቀያሚው ነገር ምንድን ነው? አርሰናል ሻምፒዮን ሆነ ወይ ሊቨርፑል ሻምፒዮን ሆነ ከሲቲ ተነጥቆ ቢባል በታሪክ ሲጻፍ ጋዜጠኞቹም እንደሚሉት ነው፣ በአስትሪክስ ነው የሚገለጸው። ህዳግ ከታች ሁሌ ያለው ይህ ፈረንሳይ እግር ኳስ ላይ 1993 ላይ ያጋጠመው ነገር ነው እዚህ ጋር ስራ ላይ መዋል ያለበት ብዬ ነው ማስበው። ዋንጫውንም መንጠቅ ካለባቸው ህግ ከሆነ ምንም ልናደርገው አንችልም። ሲቲ ተነጥቆ ለሌላ ባይሰጥ የኦኤምቫ የሚባለውን ቅሌት ታውቃላችሁ አይደል? እኔ የምደግፈው ክለብ ማርሴይ አንድ ወቅት በከባድ ኦኤምቫ ማለት የማርሴይ ቫሎንሲየን ቅሌት የሚባለው ውስጥ ተዘፍቆ ነበር። በገንዘብ ነው ሻምፒዮን የሆኑት አራተኛውን ክብር ሲያገኝ በጉቦ ከዛ ወደ ታች ዲቪዚዮን ተወረወረ እና ሁለተኛው የነበረው በጣም አስደናቂ ቡድን ነበረው ፒኤስጂ ፓሪስ ሳን ዠርማን ያኔ የነ ጆርጂያ ዳቪጂ ኖላ ቡድን በቃ ከማርሴይ ተነጥቋል ክብሩ እና ለፒኤስጂ ይሰጥ ተባለ። የፓሪስ ሳን ዠርማን ሰዎች እምቢ አሉ አንፈልግም። አሁን የፈረንሳይ እግር ኳስን ታሪክ ካያችሁ በየአመቱ ሻምፒዮን ከሁለተኛ ዓለም ጦርነት በኋላ ያሉትን ሻምፒዮኖችን በዝርዝር ብታ አንድ ቦታ ባዶ ነው። 1993 ሻምፒዮን የለም። ውድድሩ ነበር ሻምፒዮን የለም። በህዳግ ከታች ማርሴይ ስለተቀጣ ስለ ክብሩ ስለተወሰደበት እና አሁንም ሊቨርፑል ሻምፒዮን ሆነ ቢባል እንደዚሁ በህዳግ የሚገለጽ ደስ አይልም። የተሟላ ይሆን መቀማት ካለበት በህግ ተቀምቶ ግን አሸናፊ የለም ተብሎ በዚህ ቢቀጣ ነው የሚሻለው ማንቸስተር ሲቲ። ለሲቲ ደጋፊዎች ግን በእውነት በጣም አዝናለሁ። ይሄን ሁሉ ምንለው ጥፋተኛ ስለተባለ ነው እንጂ እውነትን እናገር፣ ማንቸስተር ሲቲ እኮ ቁጭ ብድግ ያደረገ ተፎካካሪነትን ያሳያል በእነዚህ ዓመታት። ሲቲ ከሌሎቹ ቶፕ 5 ቡድኖች ጋር በሚያደርጋቸው ጨዋታዎች ሁሉ በጉጉት ቴሌቪዥን ፊት እንድንቀመጥ ያደረገን እንደዛ ያለ ኮምፒቲቲቭ ቡድን እኔ ከማንቸስተር ሲቲ ከጋርዲዮላ የጨዋታ ቲዮሪ የተማርኩት በጣም ብዙ ነው። እናንተም ተምራችሁ ሊሆን ይችላል። ዘመናዊ ፉትቦል በታክቲኩ ረገድ በቡድን ግንባታው በኢቮሉሽኑ እንዴት እየሄደ እንደሆነ ከሲቲ በላይ ማሳያ አለ እንዴ? ከጋርዲዮላ በላይ? ይሄ ሁሉ ታዲያ በአስተዳደራዊ ችግር መጠልሸት የለበትም። መልካም መልካም የሆኑ ነገሮች ብዙ ነበሩት ሲቲ። ግን ምን ያረጋል? የነዚህን ሁሉ ልፋት እግር ኳሱስ መግባት የማይገባቸው ሰዎች እግር ኳሱስ ገቡና እንደዚህ ያለ ወንጀል ፈጸሙ። አሁን አንድ ለሲቲ ደጋፊዎች ያለው ተስፋ ይግባኙ ነው። በሀገር ውስጥ ይግባኙ ተቀባይነት ካላገኘ ወደ ስዊዘርላንድ ካስ መሄዱ አይቀር። እዚያ ይግባኝህ ዋጋ የለውም ከተባለ ግን በቃ ለቅጣት መዘጋጀት። ቅጣቱ ደግሞ ቀላል ቅጣት አይደለም። ቀላል ቅጣት አይደለም። እጅግ በጣም ክፉ የሆነ ቅጣት ነው የሚከተለው። እስቲ እንከታተላለን። የእንግሊዝ ሚዲያዎች ተጽዕኖ ፈጣሪ የሆኑቱ ምን እያሉ ነው በሚለው በሌላ ፕሮግራም በዚህ ዩቲዩብ ቻናል በኩል ምስሎቹን እያሳዩኋችሁ ዘገባዎቹን እያሳዩኋችሁ እንወያይበታለን።
1: የእድሜ አሻራ በዘመን ሰሌዳ ላይ ይነደፋል። ዘመን በተፈጥሮ ዑደት በዘመን ይታደሳል። የጨለመው በአዲስ የተስፋ ብርሃን ይፈካል። ተሰናብቶ የሚሄደው አዲስ በሚመጣው ይተካል። በወቅት የደበዘዘው በወቅት ዳግም ያበራል። በወቅት የደፈረሰው ዳግም በወቅት ይጠራል። በጊዜ የጠወለገው በጊዜ ይለመልማል። አብቦ አሽቶ ያፈራው ፍሬው ለዘር ተበትኖ ቡቃያው ዳግም ያብባል። አዎ አሮጌው ዘመን ክረምት አልፎ በመስከረም አዲስ ዘመን ይጠባል። እንኳን ለአዲሱ ዘመን አደረሳችሁ። አቢሲኒያ የሁሉም ምርጫ።
2: አበባዬ አዲስ ዓመት መጣ። እንደገና ለመጀመር፣ እንደገና ለመሞከር፣ እንደገና ለማሸነፍ። ምናልባት ያለፈው ዓመት ቀላል አልነበር ይሆናል። ምናልባት ያሰብከው ሁሉ አልተሳካም ይሆናል። ግን ተስፋ አትቁረጥ፣ ምክንያቱም ዛሬም እድሉ በእጅህ ነው። ህልምህን እንደገና ያዝ፣ ተነሳ፣ ሞክር፣ ጠንክረህ ሥራ። ምክንያቱም ዋና መሆን ሌሎችን መከተል አይደለም፣ ራስህን ማመን ነው፣ የራስህን መንገድ መከተል ነው። 2019 ምን ይሆን? የህልምህ ዓመት፣ የጥረትህ ዓመት፣ የድልህ ዓመት ይሆናል። 2019 ይሄ ነው ዋናው፣ የሚመጣውን ዋናው። በአፍሪካውያን ለአፍሪካ የተሠራ ሜድ ኦፍ አፍሪካ። ዋናው የስፖርት አልባሳት ብራንድ መልካም አዲስ ዓመት ይመኝላችኋል።
3: ለጋር ጠቅላላ ሆስፒታል በስፔሻሊስት ሐኪሞቹ አጠቃላይ የውስጥ ደዌ፣ የልብ፣ የአይን፣ የቆዳ፣ የጉበት፣ የእንቅርትና ከአንገት በላይ ሕክምና፣ የመሃንነት ምርመራ፣ የቅድመ ካንሰር ምርመራና ሕክምና ላብራቶሪያችን የአይሱ 15189 2022 መስፈርት በማሟላቱ በክሊኒካል ኬሚስትሪና ሄማቶሎጂ ምርመራ ከኢትዮጵያ ዕውቅና አገልግሎት ሰጪ የጥራት ሰርተፍኬት ያለው ውጭ አገር ለመሄዱ የጤና ምርመራ፣ የኩላሊት ጠጠር ሕክምና፣ የአጥንት ስብራትና ቀዶ ሕክምና፣ በሲአርም ማሽን በመታገዝ የብለሰረሰርና የጭንቅላት ሕክምና፣ የፀጉር ንቅለ ተከላ፣ የነፍሰ ጡር ክትትል፣ ማዋለድና ክትባት፣ የጨቅላ ሕፃናት ማቆያ፣ የቤተሰብ ምጣኔ፣ የጽኑ ሕሙማን የመኝታ ክፍሎች፣ የፋርማሲና 24 ሰዓት የድንገተኛ አገልግሎት፣ ለድርጅቶችም የዱቤ አገልግሎት እንሰጣለን። አድራሻ ልደታ ቤተ ክርስቲያን አጠገብ ይደውሉ። 0115 579705 የጤናው አጋር ለጋር ጠቅላላ ሆስፒታል።
4: የኢምፖርት ቢዝነስ ለመጀመር ሂደቱ ከባድ ይመስሎታል አይደል? እንግዲያውስ አዲስ እይታ ቢዝነስ አማካሪ ሐሳቡን የሚያቀል የምሥራች ይዞ መጥቷል። የኢምፖርት ቢዝነስ ሁልጊዜም ጅጋ ዋጭ ከሚባሉ የንግድ ዘርፎች ቀዳሚው ነው። አዲስ እይታ ቢዝነስ አማካሪም ብቁ በሆኑ የገበያ ጥናት ባለሙያዎቹ ስልጠና በርካቶችን ወደዚህ ትርፋማ ዘርፍ እያስገባ ይገኛል። የአዲስ እይታን አጭር ስልጠና ሲወስዱ ከውጭ አቅራቢ ድርጅቶች ጋር የገበያ ትስስር በመፍጠር የውልና ግዢ ሂደቶችን ከመፈጸም ጀምሮ ሙሉ የኢምፖርት ዶክመንቶችን እስከ ማዘጋጀት የሚደርስ ብቃት ይኖሮታል። አዲስ እይታ ጠቅላላ የወጪና ገቢ ሂሳቦን ሰርቶ የትርፍ ህዳጎንና የመሸጫ ዋጋውን ጭምር በማውጣት ትርፋማነቶን ያረጋግጣል። የትራንዚት የጉምሩክና የኢንስፔክሽን ጉዳዮችን በማቀላጠፍ እንዲሁም ከመጋዘን አገልግሎት ሰጪዎች ጋር በማገናኘት የሥራ ጫናውን ይቀንሳል። ምርቶ አገር ውስጥ ከገባ በኋላም አስተማማኝ ገበያ እንዲያገኙና የሥራ ሂደቱ ቀጣይነት እንዲኖረው ያልተቋረጠ ክትትል ያደርጋል። አዲስ እይታ ቢዝነስ አማካሪ በኢምፖርት ቢዝነስ ለየት የሚያደርገው በእህት ኩባንያው ፓወር ኢምፖርት ኤክስፖርት አማካይነት በሥራ ላይ ተሰማርቶ ተግባራዊ ልምድ ያዳበረ ተቋም መሆኑ ነው። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አሊያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227፣ ስልክ 0978212121። ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት።
5: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ
6: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
7: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን ነኝ።
8: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
7: አንቺ ከደወልሽልኝ በኋላ ነው የሰራሁት።
8: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
7: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
8: ጥብሱም፣ ቀይ ወጡም፣ ክትፎም ሶስ ሲያየ ነው?
7: አዎ ላበሳሰልም በጣም ቀላል ነው።
8: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
7: በዛ ላይ በፕሮቲን የበለጸገ ነው።
8: እሺ የት ነው የማገኘው?
7: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
8: ባለሱቅ።
9: ሶሲ ሶያ ስጠኝ
10: አለ። በደቃቁ በአንኳሩ
8: ሁለቱንም አይነት ስጠኝ።
4: እንኳን ለአዲሱ ዓመት አደረሰን። ዲጂታል እቁብ ላለፉት 5 ዓመታት ጥራትን ከቅልጥፍና አጣምሮ ብዙዎችን ከዓለማቸው በማገናኘቱ የላቀ ክብር ይሰማዋል። ዲጂታል እቁብ ዛሬም አቅምና ፍላጎትን በእጅጉ ያገናዘቡ ዘመናዊ የእቁብ አይነቶችን ከ9 በላይ የክፍያ አማራጮች ጋር በልዩነት አቅርበዋል። ለነጋዴዎች፣ ለሾፌሮች፣ ለሰራተኞች ዕለታዊ፣ ሳምንታዊና ወርሃዊ እቁብ መጣል ይቻላል። በዲጂታል ካሉበት ሆነው ስራውን እየከወኑም ሆነ በእረፍቶ ጊዜ ስልኮን ያውጡና አሁኑኑ ህልሞን እውን የሚያደርጉበትን እቁብ ይጀምሮ። ዲጂታል እቁብ መተግበሪያውን ያውርዱ፣ አሊያም በቴሌ ብር፣ ሲቢኢ ብር ፕላስ፣ ዳሽን ሱፐር አፕ እና ኤምፔሳ ላይ ያገኙታል። ለበለጠ መረጃ ወደ 6091 ይደውሉ። ልዩነታችን ዋስትናችን፣ ዲጂታል እቁባችን። መልካም አዲስ ዓመት።
11: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የኛ የሆነ ዓመት ፍላጎት ማረፊያውን ያገኛል። ያውም በፍጥነት ጥረት ሁሉ ፍሬን ያፈራል። ያስፈልገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያው፣ የአውድ ዓመት ሸመታው ሁሉም በዘመን ደጆ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጆ ድረስ ኢትዮ ቴሌኮም።
9: ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5 በመቶ ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም የቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎትን አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91 በመቶ ትርፍ ማካፈል የቻለ ሲሆን እስከ 25 በመቶ የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባም አገልግሎትም ለእርሶ አቅርቧል። በቄራ ጀሞ መገናኛና ቱሉዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎችም ቅርንጫፎችን ለመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ስራ ማህበር።
12: ክቡራትና ክቡራን አድማጮቻችን የዛሬው ብስራት ስፖርት ፕሮግራማችን እዚህ ላይ ያበቃል። አብረናችሁ የቆየነው የፕሮግራም ዋና አዘጋጅ መንሱር አብዱል ቀኒ፣ እኔም የፕሮግራም መሪ ዘላለም ሙላቱ በዚህ እንሰናበታችኋለን። ቀሪ ውሏችሁ ያማረ ይሁን። መልካም ቀን።

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊያን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።

0: ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
1: ከከፍተኛ ወጪና ላስፈላጊ ጊዜ ብክነት ልንገላግለው ታይም ጅብሰምን ይዘንሎት መጥተናል። ለግንባታ ውበት ስራ ስለ ታይም ጅብሰም ሳይውቁ በፍጹም እንዳይወስኑ። ምክንያቱም የታይም ጅብሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርተፍኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ፣ በሚሸፍነው ካሬ ብዛት ከፍተኛ መሆኑ፣ በንጣቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል። ታይም ጅብሰም የሚያመርታቸው ምርቶችም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታውን ለቀለም ዝግጁ ስለሚያደርግ ካላስፈላጊ የሲሚንቶ የአሸዋ ወጪ ብሎም የጊዜ ብክነት ይገላግሎታል። እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው። አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት 5ኛ ፎቅ። ለበለጠ መረጃ በ0943575757 ወይም በ6774 አጭር መስመር ይደውሉልን። ታይም ጅብሰም የግንባታው ውበት።
2: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ይደውሉ። ካቻ ካቻ ብቻ።
3: በዚህ ነው ሁሌ አዲስና ትኩስ ቁርስ ማዘጋጀት እኮ ራሱን የቻለ ፈተና ሆነብኝ።
4: እሱ ብቻ መስሎሽ? ጠዋት ብሎ የሚደርስ ደግሞ ልጆቹ ጥርግርግ አድርገው የሚበሉት ቁርስ ማግኘት እኮ ጭንቅ ነው።
5: እኔማ ከምንም በላይ ለቤተሰቤ ጤናና ኃይልን የሚሰጥ አልቢ ምግብ ነው ያጣሁት።
6: አሁን ጭንቀቱ ቀርቷል። የኔ የበለጸገ በቆሎ ዱቄት በቪታሚኖችና በሚኒራሎች የበለጸገ ከግሉተን ነፃ የሆነ ገንፎ ቢባል ጨጨብሳ፣ ልጆቹ የሚወዱት ልዩ ፓንኬክ። የኔ የበለጸገ በቆሎ ዱቄት ከጥራቱ አይነቱ ከአይነቱ መበርከቱ በ400 ግራም በ1 ኪሎ እና በ3 ኪሎ እንደ ልቡ የሚገኝ
7: ምርጥ ቁርስ በእኔ ጀምራል።
8: ብስራት የኢትዮጵያውያን ኩራት።

0: መስለኛ ፋሽንና ውበት በብስራት በፋሽን በውበት አጠባበቅ አመጋገብና ጤናማ አኗኗር መንገዶች ላይ ያተኩራል።
1: ፋሽንና ውበት በብስራት
0: ቀኑ ያማረ እንዲሆን ለትክክለኛ ያለባበስ ምርጫው ለዘመናዊና ባህላዊ የውበት መጠበቂያ ፍላጎቶ ትክክለኛ ሰዓት
1: ስለኛ ፋሽንና ውበት በብስራት
0: ሰኞና ረቡ ከቀኑ 5 ሰዓት እስከ 6 ሰዓት ተኩል፣ ሐሙስ ጠዋት ከ2 ሰዓት እስከ 3 ሰዓት ተኩል፣ አርብ ከቀኑ 5 ሰዓት እስከ 6 ሰዓት ፋሽንና ውበት ላይ ባተኮሩ ለጤናማ አኗኗር ጠቃሚ በሆኑ ጉዳዮችና ለእናንተ ጥያቄዎችም ምላሾችን ይዘን አብረንን
1: ኤልሳ ሰፋ ሚዲያና ኮሙኒኬሽን ወያያ መልቲሚዲያ ጋር በመተባበር
0: ስለኛ ፋሽንና ውበት በብስራት

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ጃብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።

0: ሁልጊዜም አንድ እርምጃ ቀዳሚ።
1: ስለኛ ፋሽን ነው በት በብስራት
2: ሰላም ሰላም፣ እንዴት ናችሁ? እንዴት አረፈዳችሁ? ጣቢያው ተወዳጁ ብስራት ኤፍኤም 101.1 ፕሮግራሙ ስለኛ ነው። 5 ሰዓት ሆኖ ጀምረናል። እስከ 6 ሰዓት ተኩል ድረስ በለተሰኞ ፕሮግራም ከእናንተ ጋር እንቆያለን። ኤልሳ ሰፋ፣ ኃይለ ጊዮርጊስ ወንድሙ የፕሮግራሙ አቅራቢዎችንን እስከ 6 ሰዓት ተኩል ድረስ በሚኖረን ቆይታ የተለያዩ ጉዳዮችን ይዘናል። ዛሬ ሰኞ ነው። በምን ሰማን ዝግጅት የሰማነውን ጉዳይ እንነግራችኋለን። ለቀጣዮቹ ቀናት የሚሆኑ ጥቆማዎች እንደዚሁ መደበኛ ፕሮግራሞች አሉን። ቅዳሜና እሁድ የደመራና የመስቀል በዓላት በደማቅ ሁኔታ ተከብረዋል። በድጋሚ እንኳን አደረሳችሁ እንላለን። እንዴት ነበር በዓል ኃይሌ?
3: በጣም ጥሩ ቆንጆ። በጣም በአካባቢያችን ደመራ ቤተክርስቲያኖች አሉ። እዛ አካባቢ በደንብ በመገኘት ደመራውንም አከብረናል። እንደገና ደግሞ ከተመለስንም በኋላ ቤታችን ውስጥ እንደዚህ ከጎረቤት ጋር እንደዚህ ማድረግ፣ በእለቱ ደግሞ ያው ቡናው ምኑ ከጎረቤት ጋር መጠራራቱ የመሳሰለው ነገር በዛ መልክ በድምቀት ደስ በሚል ሁኔታ የመስቀል በዓልን አሳልፈናል።
2: ደስ ይላል በጣም። እናንተስ እንዴት ነበረ የመስቀልና የደመራ በዓላችሁ አድማጮች? እኔም በጥሩ ሁኔታ ነው ያከበርኩት። እንግዲህ የመስቀል በዓልን በተለይ በደማቅ ሁኔታ የሚያከብሩ ደግሞ ሰዎች አሉ። ደርሶናል የበዓሉ ድባብ። ከባህላዊ ምግቡም መጠጡም ተቋድሰናል። አመት አመት ያድርሰን ብለን ደግሞ ተመራርቀን ተለያይተናል። ሁላችሁም ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ዛሬ ሰኞ ነው። ደግሞ ከቅዳሜና እሁድ እረፍት በኋላ በቀጠሯችን መሰረት ተገናኝተናል። ፕሮግራማችን እንድትከታተሉ ጋብዛችኋለሁ። እንግዲህ የሳምንቱ የመጨረሻ ቀናት የበዓል ነበረ። ከምንወዳችሁ ሰዎች ጋር የተገናኘንበት ነበረ። ለመሆኑ ተጨዋወታችሁ ወይ? እርስ በርስ አወራችሁ ወይ? ስለ ህይወታችሁ፣ ስለ ልምዳችሁ፣ ስላሳለፋችሁት ነገር ወይ ስለ ቅዳችሁ ተጨዋወታችሁ ወይ? ሰዎች እርስ በርስ የሚያደርጉት የሀሳብ ልውውጥ ወይንም የሚለዋወጡት የቃላት መጠን በጣም እየቀነሰ ነው ተብሏል። እስቲ ራሳችሁን ተመልከቱ። አጠገባችሁ ካለው ሰው ጋር፣ ከቤተሰብ አባል፣ ከጓደኛ፣ የስራ ባልደረባ ሊሆን ይችላል፣ የምታደርጉት የሀሳብ ልውውጥ ቀንሷል ወይንስ ጥሩ እየሄደ ነው? ከአቻምናው አምና ዘንድሮ ስታነጻጽሩት የሀሳብ ልውጣችን እየቀነሰ ነው ወይ? አስተያየት ስጡበት። እዛ ላይ በምንሰማን ዝግጅታችን የምናነሳው ጉዳይ አለ ማለት ነው። እና እርስ በርስ የምናደርጋቸው የሀሳብ ልውጦች ምን ትታዘባለ ኃይሌ?
3: በጣም ትክክል ነው። በተለይ ቤተሰብ ውስጥ፣ በጓደኞች መሀል፣ በባልደረቦች ሰው ከሰው ጋር ያለው የንግግር ስሜቱን፣ ሀሳቡን፣ ፍላጎቱን የመሳሰለውን ነገር የመነጋገር ነገሩ ቅዝቅዝ እያለ ነው። በተለያየ መንገድ እየተጠመደ ነው። ትንሽ ወደ ውስጥ የመሆን ነገር፣ በራስ ነገር የመጠመድ ነገር፣ ሀሳብን የማካፈል ስሜትን የማሳየት በተለይ ቨርባላይዝ የማድረግ ኮንቨርሴሽኑ ምኑ ንግግሩ ምኑ በደንብ እየቀነሰ ነው።
2: እስቲ ራሳችሁን ተመልከቱ። ባለሙያዎች በቁጥር ሁሉ ጠቅሰውታል። የምናወጣቸው ቃላት መጠናቸው እየቀነሰ ነው የሚለውን። ይሄ ማለት እርስ በርስ ተግባቦታችን እየቀነሰ ነው ወይም ደግሞ አማራጭ ዘዴዎችን እየተከተልን ነው ማለት ነው። ቴክስቱ ሊሆን ይችላል፣ ማህበራዊ ሚዲያዎችን ጨምሮ ማለት ነው። አንዱ የምንነግራችሁ መረጃ ይሄ ነው። ሌላኛው ምክር መስጠት ትወዳላችሁ ወይ ብለን ነው የምንጠይቀው። አድማጮች ምክር መስጠት ትወዳላችሁ ወይ? ምክር የምትሰጡት ለማን ነው? መቼ ነው የምንሰጠው ምክር ተቀባይነት ያለው? ለማን ስንሰጥ ነው? እና ብዙዎቻችን መካሪ ነን። ሰዎች እስቲ ይሄ ነገር ምን ይሻለኛል ኤልሳ እስኪሉኝ ሁሉ ማንጠብቅ ሰዎች አለን። እናቃለን የምንለውን ነገር ለሰዎች መናገር ግዴታ መስሎ የሚሰማን እናቃለን። እኛ ቀድሞ በዛ ችግር ውስጥ አልፈናል። ሰዎች ለምን እዚህ ችግር ውስጥ ይገባሉ? እኔ መንገር እየቻልኩኝ፣ ቀድሜ ማስጠንቀቅ እየቻልኩኝ ብለን ይሁን ነገር ሊያደርጉ ሲሉ አይ ይሄ መንገድ እኮ አይወስድም፣ መጨረሻ ላይ ዝግ ነው፣ የተወሰነ ሄደ መቆም አይቀርም ብለን መንገራችንን የኛ ኃላፊነት የእህትነት ወይ ታላቅነት ኃላፊነት አድርገን የምንወስድ ሰዎች አለን። እና እኔ ከሚመክሩት ሰዎች መካከል ነኝ መሰለኝ።
3: ሁላችንም እንደዚያ
2: እድሜ ነው እንዲህ ኃይሌ፣ ምክር ሰው ሲያበዛ አብርሃም ምንድ ምክር እድሜ ነው፣ እድሜ ሲበዛ ነው ሰው እድሜው ሲጨምር ነው ምክር የሚያበዛው። ብቻ እኔ ለመወዳቸው ሰዎች ቅርቤ ያሉ ሰዎች እና የሆነ ነገር ላይ ናቸው ብዬ ሳስብ ወይንም የኔን ድጋፍ ይፈልጋሉ ብዬ ሳስብ ሳይጠይቁኝ፣ ለምሳሌ ምግብ የማትበላ አንድ አለች መወዳት ልጅ እና በላሾ ይላሉ ካልበላሽ እንዲትሆኛለሽ ላሉ ይሄንን ማረገው በተከታታይ ነው ማረገው እና እንደዚህ ምናም ስላት እንደውም አንደኔ ታስቀኛለች ዛሬ መመከር ፕሮግራም አይደለም ትለኛለች እና ለዚህ ፕሮግራማችን መነሻ ይሆንን ደሞ ያገራችን አንድ ፖለቲከኛ የሆነ ቃለ መጠይቅ ላይ ሲናገሩ የሰማሁት ንግግር ነው ከ20 አመት በላይ የሆነ ሰው ምክርስ ካልጠየቀኝ ድረስ ምክር አልሰጠም አሉ እና እኔ በጣም ነው እንትን ያልኩት
3: አቃጨለ
2: ክሊክ አረገ ወደ ራሴ እንድመለከት እና ሰው ምክር ስንሰጥ እስኪ ጠይቁን ጠብቀን ነው ወይ መቼ ነው ምክር መሰጠት ያለበት ኤንም ፕሮግራም በሬዲዮ ስርጭታችን የተለየ ቦታ ላይ ሆናችሁ የምትሰሙ በቲክቶክ ያያያችሁ የሬዲዮ ፕሮግራማችንን የምታዳምጡ በዩቲዩብ ከደቂቃዎች በኋላ ጆይን የምታደርጉን አድማጮች በሙሉ ራሳችሁን ተመልከቱ መካሪ ናችሁ ወይ ተመካሪ ምናችሁ ወይ የሚለውን እናነሳለን እና ምክር ፕሮግራም አይደለም የምትለይ ልጅ ቲክቶክ ላይ መታለች አሁንና ምክር ምን ሰጠው አው እየሳቀች ነው ለማን ነው መቼ ነው እንዴት ነው የሚለውን ነገር እሱን እንጫወታለን ራሳችንን እንመለከታለን ሰዎች ሲመክሩን ምንድነው የሚሰማን እንደውም ካንድ ከሌሎች ሰዎች ጋር እየተከራከርኩ ነበርና ሰው ምክር የሚሰጠው አሉ እኔ አውቃለሁ ባይ ሲሆን ነው
3: አሃ
2: ምክር የሚሰጠው እና ተመካሪውን አንተ አታውቅም ይያለው ነው ተስማማላችሁ እንደዛ ነው ስለዚህ መካሪም ከሆናችሁ ራሳችሁ እንድትመለከቱ ተመካሪም ከሆናችሁ ደግሞ ምንድነው የሚሰጣችሁ ነገር ያ ሰው ለኔ ያሰበልኝ ነው ነው የምትሉት ወይንስ እሱም ያቀውን እኔ አላቀም የሚል ስሜት ነው የሚሰማችሁ እስቲ ከሁለቱም በኩል ሆነን እዚህ ላይ ደግሞ ተጨማሪ መረጃ እናነሳለን በሐሳቡ አንስማማም የሚሉም ሰዎች አሉ እስቲ በሐሳብ ግለጹልን በ0929905656 ላይ አጭር የጽሑፍ መልእክት ብቻ መላክ ትችላላችሁ በፌስቡክ ገጻችን ስለኛ ፋሽን እና ውበት ላይ ማለዳ 12 ሰዓት ላይ ነው የለቱን የፕሮግራም ትኩረት እዛ ላይ ያደረኩት ልምዳችሁን አካፍሉን በቲክቶክም በዩቲዩብም ባሉት የመገናኛ ዘዴዎቻችን ሐሳቦቻችሁን እንድትሰጡ በአክብሮት ጋብዛችኋለሁ ለመሆኑ አለባበሳችሁን ያማረ ማድረግ ትፈልጋላችሁ ወይ አዎ ነው የብዙ ሰው መልስ አሁን ልብ በሉ አድማጮች አለባበሳችሁን ያማረ ማድረግ ትፈልጋላችሁ ወይ ብለን ነው የጠየቅነው ልብሱ ግዙ አላልንም ያማረ አለባበስ እንዲኖረን ይሄ ያስፈልጋል አላልንም ምንድነው ማድረግ ያለብን ሁሌ በዚህ ፕሮግራማችን ያለውን ስለመጠቀም ነው የምንጫወተው ወይ ደግሞ መረጃ የምንሰጠውና ቁምሳጥናችን ውስጥ ያለውን ልብስ ተጠቅመን አለባበሳችንን ያማረ ማድረግ እንፈልጋለን አዲስ አመት ነው አዲስ ስራ መጀመር የሚፈልገው አዲስ አፍቃሪ የሚፈልገው ከሰዎች ጋር ያለውን ግንኙነት በደንብ ለማስተካከል የሚፈልገው ሰው መጀመር ያለበት ካለባበሱ ነው ይባላል አለባበሳችን ቃል አልባ መግባቢያ ነው ስለኛ የሚናገረው ነገር አለ እንደውም ሰዎች አይተውን ስለኛ የሆነ ነገር ከመለታቸው በፊት መርጠን የለበስነው ልብስ የሆነ የሚሸከመው ነገር አለ የሚናገረው ነገር አለ እና አንዳንድ ሰዎች ሱፍ ስትለብስ ለምሳሌ ሄሊ አሁን ዛሬ ሄሊ በቲሸርት ነው ስቱዲዮ ያለው
3: በቲሸርት አዎ
2: ሙሉ ልብስ ስትለብስና ዛሬ በቲሸርት ካዥዋል አለባበስ ሲኖርህ የሆነ የሚቀይረው ነገር አለ አይደል አሁን ሙሉ ልብስ ስትለብስ
3: ስሜት ላይ
2: አዎ ሙሉ ልብስ ስትለብስ እንዴት ነው
3: እንትን በቃ ስራ ላይ ስራ አምሮይ ውስጥ በቃ ብዙ የስራ ሐሳቦች ነው የሚመጡ ለምሳሌ ያው ሸሚዝ ወይም እንደዚህ ሰሚ ካዥዋል ወይም ካዥዋል ማን ነው ፎርማል የሆነ አለባበስ ለብሼ ወደ ስራ ነው አብዛኛው መሄደውና ያኔ ብዙ የክላይንቶችን የለቱ ግቦች ምን ላይ ማተኮር እንዳለብኝ ገለጥ ገለጥ አረግና ዶክመንት አያለሁኝ ባለፈው ከዚህ ነበር አምሮይ ውስጥም እንደዛ ነው በቃ አብዛኛው እንደዛ ነው የሚሆነው የስራ ነገር ነው አምሮይ ውስጥም የሚሆነው
2: አለባበሳችን በራሱ የኛ ስሜት ውሏችን ከሰዎች ጋር ባለን ግንኙነት ላይ የራሱ የሆነ ተጽዕኖ አለ ስለዚህ ምንድነው የምናደርገው የሚለውን አንዳንድ ነጥቦችን እነግራችኋለን ስለዚህ መጀመር ያለብን ቁምሳጥናችን ውስጥ ካለው ልብስ ነው ሁሉ ሰው ደግሞ ልብስ ቁምሳጥን ውስጥ ያስቀምጥም እኮ ሳጥኖቹ ቀሩ እንደ ሄሌ ድሮ የልብስ ሳጥን ነበር አንኮ
3: አዎ ሳንዱቅ ነው
2: አዎ ትቀመጥበታለህ
3: መልቲፐርፐዝ
2: ነው
3: ራሱ በጣም
2: ትቀመጥበታለህ ስትከፍተው ደግሞ ስቶሬጅ ነው ልብስ ይቀመጥበታል
3: አዎ
2: አንዳንድ ቦታ ደግሞ ስንሞትም እንቀበርበታለን
3: አዎ
2: ሳጥን እንደዛም ይጠቀሙ አሉ ከዚህ በፊት አንስተናል አይደለ
3: በጣም
2: ውስጡ ቃ ይቀመጥበታል ልብስ ይቀመጥበታል ሰው ይቀመጥበታል ከላይ ሲሞት ደግሞ ተገንዞ
3: ይቀበረበታል
2: ተደርጎ ይቀበረበታል ለማንኛውም በሳጥንም በቁም ሳጥንም በፌስታልም ይሁን ቤት ውስጥ ካለ ልብስ እንዴት አድርገን ከድሚያችን ከውሏችን ከኛ ማንነት ጋር የተጣጣመ አለባበስ ሊኖረን ይችላል? ፕሮግራሙ የፋሽን የውበት አጠባበቅ ጤናማ የአኗኗር መንገዶች ላይ የሚያተኩር ነው። እነዚህን መረጃዎችን ለዕለት ሰኞ ይዘናል። ይህንን ፕሮግራም በክብር ስፖንሰር አድርጎ የሚያቀርቡላችሁ ድርጅቶች ሁልጊዜ አንድ እርምጃ ቀዳሚ ሆነው ዳሽን ባንክ ለእርስዎ የሚገባውትን ምቾት የሚያቀርበው ማለዳፎም አዲስ ቻሌንጅ ጀምሯል። ማለዳፎም በህይወቱ ይበልጥ ዋጋ የሚሰጡት ነገር ምንድን ነው ብሎ እየጠየቀ ነው። የስለኛ አድማጮች በህይወታችሁ ይበልጥ ዋጋ የምትሰጡት ነገር ምንድን ነው? ላንተ፣ ለአንቺ፣ ለርሶ፣ ለሁላችን ቅድሚያ የምንሰጠው ነገር በህይወታችን ምንድን ነው? አስተያየት ስጡ። ይሄ ፕሮግራም ቀጣይ ነው። ቻሌንጁ ይሄ ዘመቻው ቀጣይ ነው። ስለዚህ እዛ ላይ የምትሰጡትን አስተያየት ተንተርሰን የማለዳ ሚሞሪ ትራስ ስጦታለ። የ1000 ደቂቃ የድምጽ ጥቅል ለ60 አድማጮች አለ። ስለዚህ ቀጣይነት ስላለ ብዙ ነው አይደለ? ማለዳ ፎም
3: ይሽማት የ6 ወር አይሆንም? 1000 ድምጽ ማለት ብዙ በጣም ብዙ ነው።
2: በዛ ላይ ደግሞ በዛሬ ፕሮግራም ሰዎች የሐሳብ ልውውጣቸው ቀንሷል ይያልን ስለሆነ ማለዳፎም በጣም ትክክለኛ ጊዜ ላይ ነው የመጣው። ስለዚህ በስልክም ቢሆን ሰበርስም ቢሆን የምናደርገው ንግግርና ተግባቦት እንዲጨምር ያደርጋል። ስለዚህ የእናንተን ሐሳብ ትሰጣላችሁ ማለት ነው። በህይወታችሁ ዋጋ የምትሰጡት ነገር ምንድነው? ዋጋ የምትሰጠው ነገር ምንድነው? ይሄን ጥያቄ ጠይቀንም ላናቅ እንችላለን። ራሳችንን እየጠየቅን እንቆያለን። ለርሶ የሚገባውትን ምቾት የሚያቀርብላችሁ ማለዳፎም የጥርሳችንን ፈገግታ የሚጠብቀው ባቢ ስፔሻሊቲ የጥርስ ህክምና ስቶክላንድ ብራንድ አልባሳት ከ48 በላይ ብራንዶችን ለኢትዮጵያ ገበያ ያቀርባል። ሃያት ሪል ስቴት፣ ሶሲ ሶያ፣ ኮምፎርት የልብስ ማለስለሻ ይህንን ፕሮግራም ስፖንሰር አድርገው ያቀርቡላችኋል። መልእክቶቻቸውን ሰምተን ተመልሰን እንመጣለን። አብራችሁን ቆዩ።
4: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ 5ኛ ቅርንጫፉን በልደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንፃ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ አፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ልደታ ፍርድ ቤት ፊት ለፊት የማርያም ህንፃ፣ ፀሐይ ሪል ስቴት ፊት ለፊት የተባበሩት ማደያ ጎን፣ ጀሞ 1 አንደኛ በር ዴሊና ሞል፣ ቦሌ ሚካኤል ድሪምቪው ሆቴል አጠገብ፣ ቤተል ቢጫ ፎቅ፣ እንዲሁም ከኢትዮጵያ ውጪ በሐርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975 777777። ፈገግታውን እንጠብቃለን። ባቢ

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። አብራው ይቆዩ ካብራው እንደ ዳሽን ባንክ ከሰው ተስፋው ስሮይተው ካብራው ይቆዩ መልካም በዓል ዳሽን ባንክ ሁልጊዜም አንድ ርምጃ ቀዳሚ
1: ና ተጽኖ ፈጣሪ ያለማችን ሰዎች የሚያዝውትሯቸውን አለማቀፍ ጥራታቸውን የተጠበቁ አልባሳት ይፈልጋሉ። በኢትዮጵያ ኢንዱስትሪ ፓርኮች ተመርተው ወደ አሜሪካና አውሮፓ ሚላኩ ከ48 በላይ ተዋቂ ብራንዶችን ስቶክላንድ ይዞሎት ቀርቧል። ከህፃናት እስከ አዋቂ የጂም፣ የዋና፣ የመኝታ፣ የጫጉላ ቤት እንዲሁም ለስፖርታዊ እንቅስቃሴ የሚሆኑ ዘመናዊ አልባሳትን በቅናሽ ዋጋ በጅምላና በችርቻሮ ያገኙ። አለማቀፍ ስታይል በሀገር ውስጥ ምርት በስቶክላንድ አሁኑኑ ይጎብኙ። ስቶክላንድ በ0911 575257 57 ላይ ይደውሉ።
2: አዲስ አመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ አመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት ማለዳ ፎም የሚገባውት ምቾት።
3: በእለት እለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ። ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛው ልጅ ማስፈልጉ ሳይታለም የተፈጠረ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
4: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ እፈልጋለሁ። ለሳኖኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
5: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
6: ወይኔ እኔ ነኝ የራበኝ፣ ምንም አልሰራውም ግን
7: እንዴ ይሄ ሁሉ ምግብ ይያለ ነው አልሰራው ማለት?
6: አንቺ ከደወልሽልኝ በኋላ ነው የሰራሁት።
7: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
6: የምታዩ በሙሉ ሶስ ሶያ ነው። በቀዝቃዛ ውሃ ለ5 ደቂቃ ተዘፈዝፈያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
7: ጥብሱ፣ ቀይ ወጡ፣ ክትፎም ሶስ ሶያ ነው?
6: አዎ፣ ላበሳሰልም በጣም ቀላል ነው።
7: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
6: በዛ ላይ በፕሮቲን የበለጸገ ነው።
7: እሺ የት ነው የማገኘው?
6: በየሱቁና ሱፐርማርኬት ታገኘዋለሽ። ከፈለግሽ በደቃቁ በአንኳሩ
7: ባለሱቅ
8: ሶሲ ሶያ ስጠኝ
9: አለ። በድቃቁ ባንኳሩ
7: ሁለቱንም አይነት ስጠኝ።

0: ልጅ ሞሞ የመነጨቀው ንስት ቀለሙን ፍክት
1: ስለኛ ፋሽን ነው በት በብስራት
2: አብራችሁን ስላላችሁ እናመሰግናለን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራሙ ስለኛ ነው። በቀጥታ በተወዳጁ ጣቢያ ብስራት ኤፍኤም 101.1 ሰኞና ሮብ ከቀኑ 5 ሰዓት እስከ 6 ሰዓት ተኩል፣ ሐሙስ ከጧቱ 2 ሰዓት እስከ 3 ሰዓት ተኩል፣ እንደዚሁም አርብ ላይ ከ5 እስከ 6 ሰዓት ወደ እናንተ የሚደርስ ፕሮግራም ነው። አቅራቢዎቹ አዘጋጆቹ ኤልሳ ሰፋ፣ ኃይለ ጊዮርጊስ ወንድሙ በጋራ ሆነን ነው። የቴክኒክ ባለሙያዎቻችን አሉ። ዛሬ ቴክኒኩ ላይ አብርሃም አለ። ይህንን ፕሮግራም ከሬዲዮ ስርጭታችን በተጨማሪ በቲክቶክ ገጻችን በቀጥታ እያያችሁ መስማት ትችላላችሁ። በዩቲዩብ ስርጭታችን ተቀላቅለናል አሁን በዩቲዩብ ያሉ አድማጮቻችን። ስለዚህ እስከ 6 ሰዓት ተኩል ድረስ በቀጥታ በዩቲዩብ ታገኙናላችሁ። በኢትዮጵያም ከኢትዮጵያም ውጭ ያላችሁ አድማጮች የዩቲዩብ ስርጭታችን ደግሞ የተላለፉ ፕሮግራሞችን ጭምር ድጋሚ ማዳመጥ እድል የሚሰጣችኋል። መልካም ጊዜ እንዲሆንላችሁ በአክብሮት ጋብዘናል። ዛሬ ለተሰኞ ፕሮግራማችን ሶስት ጉዳዮችን ይዘናል። ምን ሰማን ስንል እርስ በርስ የምናደርገው የቃላት ልውውጥ ቀንሷል ወይ? ራሳችን እንድንመለከት ጥያቄ አንስተናል። ብዙ ቦታ ላይ የሐሳብ ልውውጡ ቀንሷል ተብሏል። በቀን ውስጥ የምንጠቀምባቸው ቃላት መጠን በጣም እየጠበበ ነው ያለው እና ምንድን ነው የሚባለው? እንደውም ስንማር የቋንቋ ምን ይባላል? ይወለዳል ያድጋል ይሞታልም ደግሞ። አንዱ እንዲሞት ምክንያት የሚሆነው ነገር እኮ ይሄ ይመስለኛል አይደለ?
3: በሰዎች መካከለ ያለው
2: ቋንቋውን የሚጠቀመው ሰው ቁጥር ሲቀንስ ይሄው የቋንቋ ሁኔታ ችግር ውስጥ ይገባል ይባላል። ቋንቋዎች እንደውም የሀገራችን ከ80 በላይ ቋንቋዎች አሉ ይባላል አይደለ? እነዚህ ቋንቋዎች አንዳንዶቹ ይሄን ያህል ሰው 100 ሰው ምሳሌ ነው ወይ 500 ሰው ብቻ ነው ይሄንን ቋንቋ የሚናገረው ይባላልና በተለይ ደግሞ በጽሁፍ ያልተቀመጠ ከሆነ ቃላቶቹ እና የማህበረሰቡ አካላት በጣም እየተወሰኑ በሄዱ ቁጥር ያ ቋንቋ የመሞት እድሉ ይኖራል ማለት ነው። ለምን? ከትውልድ ወደ ትውልድ በቅብብሎሽ የሚሄድ ስለሆነ። ስለዚህ ቋንቋችንን ካልተነጋገርንበት አደጋ ውስጥ ይገባል። እኛም እርስ በርስ ያለን ተግባቦት ደግሞ የቀነሰ ከመጣ ትክክል አይደለምና እዛ ላይ በምን ሰማን ዝግጅታችን የምናነሳው ሐሳብ አለ። ምክር መስጠት ይወዳሉ ወይ? ምክር የሚሰጠው ለማን ነው? መቼ ነው? ስንጠየቅ ነው? እስቲ ኃይለ ይሄ ጉዳይ ገጥሞ የነበረ አማክረኝ ብዬ እስክጠይቆ መጠበቅ አለበት ወይንስ የወንድምነቴን ይሄን ነገር መናገር አለብኝ ብሎ ምክር መስጠት አለበት? ምክር የሚቀበለው ሰው ደግሞ ምንድን ነው የሚሰማን? እስቲ ሌሎች ሰዎች ሲመክሩን አታውቁም እያሉን ነው እንዴ? እኔ ነኝ የማውቀው እያሉን ነው ወይንስ ደግሞ ምንድን ነው የሚሰማን ሰዎች ምክር በሚሰጡን ጊዜ የሚለውንም በዛሬ ፕሮግራማችን እናነሳለን። መልካም ጊዜ እንዲሆንላችሁ በአክብሮት እንጋብዛለን። ኤልሳ ሰፋ፣ ኃይለ ጊዮርጊስ ወንድሙ ከእናንተ ጋር እንቆያለን። አለባበሳችን ያማረ እንዲሆን ከእድሜያችን ከቁመናችን ከውሏችን ጋር የተስማማ እንዲሆን ምን ማድረግ አለብን? ካለን ልብስ እንጀምር የሚል መረጃ ይዘናል። መልካም ጊዜ እንዲሆንላችሁ የሚጋብዛችሁ ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ ነው። ከባንካችን ጋር ከሚሰሩ የኋላ አስተላላፊ ድርጅቶች በኩል የሚላክላችሁን ገንዘብ ስትቀበሉ ስትዘረዝሩ የ10% ስጦታ አዘጋጅቻለሁ ይላችኋል። እንደዚሁ ደግሞ ዳሽን ባንክ ለደንበኞቹ ሁልጊዜ ቀዳሚ የሆነ አገልግሎትን በመስጠት ይታወቃል። የዳሽን ሱፐር አፕን ስትጠቀሙ በአንድ ጊዜ የምታስተላልፉት የገንዘብ መጠን እስከ 5 ሚሊዮን ብር ድረስ ማስተላለፍ ትችላላችሁ በቀን ውስጥ። በአንድ ጊዜ ደግሞ 1 ሚሊዮን

0: በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ
1: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው ራበኝ። እቤት ነሽ ልምጣ?
2: ወይኔ እኔ ነኝ ራበኝ፣ ምንም አልሰራውም ግን
3: እንዴ ይሄ ሁሉ ምግብ ይያለ ነው አልሰራውም ያልሽ?
2: አጭ ከደውልሽልኝ በኋላ ነው የሰራሁት።
3: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽ?
2: የምታዩ በሙሉ ሶስ ሶያ ነው። በቀዝቃዛው 5 ደቂቃ ተፈስፈያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
3: ጥብሱ፣ ቀይ ወጡ፣ ክትፎም ሶስ ሶያ ነው።
2: አዎ ላበሳሰልም በጣም ቀላል ነው።
3: ወይኔ ሶሲ እንዴ እንደሆነ አላቀም። ደሞ ሲጣፍጥ
2: በዛ ላይ በፕሮቲን የበለጸገ ነው።
3: እሺ የት ነው ማገኘው?
2: በየሱቁና ሱፐርማርኬት ታገኛለሽ። ከፈለግሽ በደቃቁ በአንኳሩ
3: ባለሱቅ
4: ሶሲ ሶያ ስጠኝ
5: አለ። በድቃቁ ባንኳሩ
3: ሁለቱንም አይነት ስጠኝ።
0: ስለኛ ፋሽን ነው ወበት በብስራት
6: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸደ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፕስ እድስ ዳአሞ የሎሚ እርካታው ገራሚ ሰበናፕ።
0: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት FM 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

ጊዜም ሪንዶ ብስራት የኢትዮጵያውያን ኩራት አይና

0: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ከንደ ኮንፈርት ያለ ልብስ ታጥቦ መስራቱ ብቻ በቂ ነው ብያለሁ። ልዩ ለስላሴና ቅንጡ ማዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ ማዓዛ ጋር ያላብሰዋል። ኮንፈርት ቅንጡ ማዓዛ ለመቶ ሰዓታት።
1: በዚህ ኑሮ ሁሌ አዲስና ትኩስ ቁርስ ማዘጋጀት እኮ ራሱን የቻለ ፈተና ሆነብኝ።
2: እሱ ብቻ መስሎሽ ጧት ብሎ የሚደርስ ደግሞ ልጆቹ ጥርግርግ አድርገው የሚበሉት ቁርስ ማግኘት እኮ ጭንቅ ነው። እኔማ ከምንም በላይ ለቤተሰብ ጤናና ኃይልን የሚሰጥ አልቢ ምግብ ነው ያጣሁት።
3: አሁን ጭንቀቱ ቀርቷል። የኔ የበለጸገ በቆሎ ዱቄት በቪታሚኖችና በሚነራሎች የበለጸገ ከግሉተን ነፃ የሆነ ገንፎ ቢባል ጨጨብሳ ልጆቹ የሚወዱት ልዩ ፓንኬክ። የኔ የበለጸገ በቆሎ ዱቄት ከጥራቱ አይነቱ ከአይነቱ መበረከቱ በ400 ግራም በ1 ኪሎ እና በ3 ኪሎ እንደ ልቡ የሚገኝ
4: ሁሉም ምርጥ ቁርስ በእኔ ጀምራል።
5: ፈልጋችሁ ያገኛችሁን በሜትር ባንድ ቡስራት ኤፍኤም 101.1 ጤና ይስጥልን። እንደምናችሁ የምንላችሁ ህዝቦዛ አዲስን አዘጋጅተን ማሂና ኪንጎናን በቴክኒኩ ኤፊ በሞገዶ አሳፍሮ ወደ እናንተ ያደርሰናል። በጥራት ያስደምጠናል። ምን ያገናኘናል ካሉ ይደውሉ 0984949409። ለማንኛውም አስተያየት፣ ጥያቄ ወይም የድምፅ መልእክት ዲጄ ኪንግስተን የሚለውን የቴሌግራም ቻናል ይቀላቀሉ። ሰላሚና ከንፋስ ፈጥና የላካችሁትን ትመዘግባለች። ወዝወዝ አዲስ እንድታደምጡ ገንዘባቸውን ያወጡ ስመጥር ድርጅቶች አሉ። ከቁጠባ እስከ ብድር፣ ከውጭ ሀገር የገንዘብ ዝውውር እስከ ዲጂታል ባንኪንግ ሁሉንም በአንድ ጣራ ስር አዋሽ ባንክ። ጥራት፣ ምቾትና አስተማማኝነት በአንድ ላይ ኑ። የህይወቱን ምርጥ ውሳኔ ዛሬውን ይወስኑ። ወደ ቤቶ ይግቡ የሚላችሁ አያት ሪል ስቴት ነው። አያት ዞር መግቢያዬ። ሰንቺፕስ የ13 ወር ሰንቺፕስ የዓመቱን አዲስ ምዕራፍ በደስታና በድምቀት ከሰንቺፕስ ጋር አብረን እንጋራ። የ13 ወር ሰንቺፕስ ሰን ቺፕስ ምርቶቻቸው እንድትገዙ አገልግሎታቸው እንድትጠቀሙ እንጋብዛለን። የመንግዜ ማጋሮቻችን ስለሆኑ እናመሰግናለን። የሳምንቱ መጀመሪያ የደስታ መጀመሪያ ሰኞ፣ ሰኞ ዕለት ከሰኞ ሲጀምሩ ሳምንት ጥሩ ይባላል። ስኬታማ ሰዎች ሰኞን ይጠብቁታል። አዲስ ሳምንት፣ አዲስ ተስፋና አዲስ ጉልበት። ሰኞ ወዝወዝ አዲስ በእኛ ጨዋችነት በእናንተ አድማጭነት ሞቅ ደመቅ ብሏል። ስለምትሰሙን ደስ ይለናል። ከእናንተ ጋር ነን ስለምትሉን እንደገና ደስ ይለናል። ምንም ማድረግ አይቻልም። ትኩስ ሙዚቃ ተቀባብሏል። እትያዶ ይሰኛል። ይሁኔ በላይ ካደመጡን ዘንድ ወረድ ወረድ ወዝ ወዝ ወዝ ወዝ ወዝ ወዝ

0: በአንድ ህዝብ በብዙ ታሪክ መሃል የሚያበራ ከልጅ እስከ አዋቂ በአንድ የሚያሰባስብ እምነት ባህልና ሴት አብረው የሚራመዱበት ከችቦ ወደ ችቦ ከልብ ወደ ልብ የሚሸጋገር የፍቅር ወላፈን መስቀል ተምሳሌት ነው። የመፈለግ የመገኘት የመታደስ በረከት ትውልድን ያለፈውን ከወደፊቱ በአንድ የሚሸምን በውስጣችን ያለ በልቦናችን የተሳለ የተስፋ ብርሃን ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አዋሽ ባንክ በተሟላ ዘመናዊ የባንክ አገልግሎት በታመነ የገንዘብ ልውውጥ በድንበር ተሻጋሪ አገልግሎታችን ቤተሰባዊ አንድነታችንን ጠብቀንና አጎልብተን ደሞ ለዓመቱ በሰላም ያደርሰን። መልካም የመስቀል በዓል አዋሽ ባንክ።
1: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ በቤለር በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ
2: ወዝወዝ ሱለንድ አዲስ ይደመጣል። እየተደመጠ ይናፈቃል። አልቆ እስኪመለስ በጉጉት ይጠበቃል። የእናንተ ድርሻ እስከ መጨረሻ ድምፁ መቃርጋችሁ ወዝወዝ እያላችሁ መድመጥ ብቻ ነው። 0984949049 ክፍት ነው። ብትደውሉ ታገኙናላችሁ። በቴሌግራም ስለላካችሁልን ሀሳብ አስተያየት ከልብ እናመሰግናለን። አሁንም ጻፉልን፣
3: ደውሉ፣ ይቻላል።
2: የ2026 ኤምቲቪ ቪኤምኤስ ወይም ኤምቲቪ ቪዲዮ ሙዚክ አዋርድስ የኤምቲቪ ቪዲዮ ሙዚቃ ሽልማት ትናንት ማታ በካሊፎርኒያ ሎስ አንጀለስ ተካሂዷል።
3: ያው በጉጉት የሚጠበቅ አይደል?
2: ሁሉ እጅግ ድንቅ ምሽት ነበረ። የሰራ ዋጋ አግኝቷል።
3: የልፋቱን
2: አግኝቷል። ይህንን ታላቅ ሽልማት በክብር ተቀብሏል። መድረኩን ታዋቂው ራፐር ስኖፕ ዶግ መርቶታል። በጣም ደስ ይል ነበር። ከመግባት ቪዲዮ በፊት የተጫኑትን እየተመለከትኩ ነበር። በራሳቸው ዩቲዩብ ቻናል ላይ ለቀውታል እና በጣም ነበር ደስ የሚለው። ከመጀመሪያው ጀምሮ ከመግቢያው ጀምሮ እስከ መጨረሻው ድረስ በጣም ደስ ይላል። ሲጠበቁ የነበሩ ሰዎች በአጠቃላይ ተሸልመዋል። የዓመቱ ምርጥ ቪዲዮ ቴለር ስዊፍት በ ፌት ኦፍ ኦፊሊያ ቪዲዮ አሸናፊ ሆናለች። ፌት ኦፍ ኦፊሊያ በቅርቡ የተለቀቀ ተወዳጅ ሙዚቃ ነው። ከፍተኛ ተቀባይነት አትርፏል። አሁን አሸናፊ ሆናለች ታይለር ስዊፍት።
3: ሁልጊዜ በጉጉት ይጠበቅና አንተ ራሱ እዛ ውስጥ እንድትገኝ ያደርገዋል አንዳንዴ። እና ደስ ይላል፣ ሙያው የሚሰጡት ክብር አለ። ደግሞ ከልባቸው ነው የሚሰሩት እና እጮቹ እነማን እንደሆኑ ሲታወቁ ጉጉቱ ይጨምራል በጣም።
2: የእኛ ሀገር ግን በጣም ነው የሚያዝናን ነው። ከዚህ በፊት ተወዳጁ ድምፃዊ ማዲንጎ አፈወርቅ አልበሙን ለቀቀ 2007 ላይ። እጅግ በጣም ተወዳጅ ነበረ። ከፍተኛ ተቀባይነት ነበር ማትረፍ የቻለው። እጅግ በጣም ከመደመጡ ጋር በተገናኘ የተለያዩ የሙዚቃ ሽልማት ድርጅቶች ሙዚቃውን አወዳደሩት እና ወደ መጨረሻ አካባቢ ላይ በቃ አንተ የምታሸንፍ ይመስለኛል ተዘጋጅ ተባለ።
3: እየመራህ ነው አይነት ነው።
2: እየመራህ ነው ተዘጋጅ አለ። ይህን ምልሽ ሽልማቱ ከማይካሄዱ ቀናት በፊት ነው። ከዛ በኋላ ሁሉን ነገር አዘጋጀ። ማዲም ዝንጥ ብሎ ቦታው ላይ መሄድ ለሌላ ሰው ተሰጠ።
3: ውይ በስመ አብ።
2: በህይወቱ እንደዛ ቀን ተናዶ አያውቅም። ስም አልጠራም፣ ማንንም ለመኮንን አይደለም።
3: ቮት ነበረ፣
2: እንደዛ ነው። በህዝብ ምርጫ ስለነበረ እየመራህ ነው፣ ስለዚህ ተዘጋጅ፣ እንዲሁም ሱትህን አስተካከል ነው የተባለው ቃል በቃል እና ከፍተኛ ዝግጅት እያደረገ ነበረ። እንደሚያሸንፍ እርግጠኛ ነው፣ ምክንያቱም አልበሙ ያው ሰውድላት ምን ያህል ተቀባይነት እንዳገኘ ታስታውሻለሽ? በጣም በጣም በሚያስደነግጥ ሁኔታ ከፍተኛ ተቀባይነት አትርፎ የነበረ አልበም ነው።
3: በጣም
2: እና ማዲ 4 አመት ሞልቶታል ነፍሲ ማር ለማለት ነው። ግረ መንገድም ትንሽ ትዝ ስላለኝ ነው። የኛ ሀገር ሽልማት እንደዚህ ነው። እና በትክክለኛው መንገድ ይገባቻል ብለሽ መታሰቢያቸው ሰዎች ሲሸለሙ አታይ። እና ምን አይነት አሰራር እንደሆነ አይታወቅም። እንግዲህ እንደዚህ አይነት አጋጣሚዎችም አሉ። በህይወቱ ግን ያዘነበትና የተከፋበት ቀን ያኔ ነው አስተውሳለሁ።
3: ከጥግስ ከጥግ እንዴት እንደሰማነው እናስተውሳለንና ያው እንግዲህ ፍትሃዊ ለማድረግ የሄዱበት መንገድ አናውቃ።
2: አዎ እና የኛንና የውጮቹን ስታነጻጽሪ በጣም ይጎላል። በጣም ነው መታዝኙ። እና አንዳንድ ጊዜ በቃ ባይኖርስ አለመሸለም እኮ ምንም በቃ ምንም ችግር የለውም። ስለዚህ ለቢዝነስም ከሆነ በደንብ አስበሽበት ረጅም ስራ ሰርተሽበት አመቱ ሙሉ ተዘጋጅተሽበት ሲሆን አሪፍ ነው። ሁሌም በየአመቱ ጥያቄ ሊነሳበት ይችላል፣ ግን ጉማን ሳናደንቅ አናልፍም። እኛ ስለ ጉማ ብዙ ጊዜ አውርተናል ከሚባለው በላይ በቅርበትም ስለምናውቀው የሚዲያ ፓርትነራቸውም ነበርን። እና አሰራራቸው አመቱ ሙሉ ያንዳንዷን ነገር እየመዘገቡት ነው የሚሄዱት። እና መጨረሻ ላይ አይደነባበሩም። እና ዝም ብለሽ ከመሬት ተነስተሽ ነገ ይሸልማሉ ብለሽ ዛሬ ዝግጅት የምትጀምሪ ከሆነ እንደዚህ አይነት ስህተቶች ይፈጠራሉ። ማዲን አተኗል፣ በቃ ሁለተኛ ጊዜ አሸልሚው። ስለዚህ በሰዓቱ አሸንፏል፣ ለፍቷል፣ እየመራህ ነው ተብሏል። ሁለት ቀን ሶስት ቀን በኋላ ሽልማቱ ሲደረግ ለሌላ ሰው ነው የተሰጠው። እና ይሄ ትክክል ነው አይደለም፣ ራሱን የቻለ መመዘኛ ሊኖረው ይችላል፣ ግን እንደዛን ቀን የተከፋበት ጊዜ ለማስታውሳለሁ ቦታውም ላይም ስለነበርኩኝ።
3: እንትን ነው እኮ ሙያተኛው ራሱ ሙያተኛውን ሲያከብር ገብቶ ስትሰራ እና እንዳልከው ቅድም የሆነች ነገር አንስታለ ቢዝነስ ሲሆን በጣም የተለያየ ነው። ለዛ እኮ ነው ጉማ ልባችንን እየነካ አይደለም።
2: በጣም በጣም እሱም እንደዛም ሆኖ እኮ ጥያቄ እኮ ይነሳል። ማይ እንደዛም ሰርተሽ እንደዛም ለፍተሽ ጥያቄ ይነሳል። አትሊስት የምትመልሹ ነገር ግን ይኖርሻል። እና ዝም ብለሽ ለነገ ሽልማት ዛሬ መዘጋጀት ትክክል አይደለም። እና ብዙ ሰዎችን ታጫለሽ፣ መሸለም ያለባቸው ሰዎች፣ መበረታታት ያለባቸው ሰዎች፣ ሰርታችኋል አድርጋችሁታል ብለሽ መሸለም ያለብሽ ሰዎች ሳትሸለሚ ትቀሪና ያልፋሉ። በቃ ይጸጽታል፣ ይቆጫል። እና በህይወቱ ምን አለ ያኔ ቢደሰት ኖሮ? በልፋቱ ነው፣ በድካሙ ነው፣ ሰው መርጦታል። ስለዚህ ብዙ ጥያቄ የሚያስነሱ የሽልማት ድርጅቶች አሉ። እና ከዘረዘርኳቸው በግሌ የኔም ወዳጆች ስለሆኑ መቀያየም ሊመጣ ነው። ስለዚህ ብናልፈው ይሻላል፣ ብናልፈው ይሻላል። ለማንኛውም የአመቱ ምርጥ ቪዲዮ ቴለር ስዊፍት በደ ፌት ኦፍ ኦፊሊያ ቪዲዮ አሸናፊ ሆናለች። በጣም ተወዳጅ የሆነ ሙዚቃ ነው፣ በኋላ ላይ እናስደምጣችኋለን። የአመቱ ምርጥ አርቲስት የሙዚቃው ንግስት ማዶና ተሸልማለች። ማዶና ተሸልማ ተሸልማ ተሸልማ በቃ
3: አዎ በጣም በቃ ሲነገር ነበር። ቀደም ብሎ ፕሮግራሙ ከመካሄዱ በፊት ማዶና አለች ታይለር አለች ሲባል አለ የምትስለው ነገር አለ። ኪንግ እና
2: የሰራ ሰው የለፋ ሰው ዋንጫውን ወሰደው እኮ ካልኩሽ ያው መገመት አይከብድሽም። ማዶና እጅግ በጣም ተወዳጅ አቀንቃኝ ናት። እስከዛሬ ድረስ ተወዳጅነቷ ሳይቀንስ መቆየት የቻለች አንጋፋ ትልቅ አቀንቃኝ ናት። ንግስት ናት ማዶና። የአመቱ ምርጥ አርቲስት በመባል ተሸልማለች። የአመቱ ምርጥ ዘፈንና ምርጥ ኬፖፕ ወይም ደግሞ የኮሪያ ፖፕ ታዋቂው ባንድ ቢቲኤስ በስዊም ዘፈናቸው ድል ቀንቷቸዋል። ቢቲኤሶች እጅግ በጣም ተወዳጅ የሆኑ የሙዚቃ ቡድኖች ናቸው። ኬፖፕ ላይ እነሱን የሚደርስባቸው ያለ አቀንቃኝ ያለ አይመስለኝም። በጣም ተጽዕኖ ፈጣሪ ናቸው። በዓለም አቀፍ ደረጃ መደመጥ የቻሉ የኮሪያ ታዋቂ ባንድ ቢቲኤስ ዊም በሚለው ዘፈናቸው ድል ተቀናጅተዋል። ያመርጡ ምርጥ ዘፈንና ምርጥ ኬፖፕ ተብለው ማለት ነው። ሌላው ምርጥ አዲስ አርቲስት ሲየና ስፔሮ ናት። በዚህ ዘርፍ አሸናፊ ሆናለች፣ ምንም ጥርጥር የለውም። አዳዲስ ከመጡ ወጣት ሙዚቀኞች መካከል አንዷ ናት። ሲየና ስፔሮ ትባላለች። ሙዚቃዎቿ በጣም ተወዳጅ ናቸው። ድምጿ ያስደነግጥሻል። አሁን ላይ ነው ገና ዘፈኗ እየተደመጠ የመጣው። ከምታስቢ በላይ ግን የእውነትም ምርጥ አዲስ አርቲስት ናት። በጣም የምታስገርም ተስፋ ያላት ወደፊት የሙዚቃውን ገበያ ትቆጣጠራለች ተብሎ የምትጠበቅ ትልቅ አቀንቃኝ ናት። አድማጮች ድምጿን መስማት ትችላላችሁ። በጣም በጣም ተወዳጅ አቀንቃኝ ናት። ሲየና ስፔሮ ትባላለች። እሷ እንግዲህ ምርጥ አዲስ አርቲስት ተብላ ተሸልማለች።
3: ይሄን ስታደል መትቀን
2: በቃ ማበረታታት ማነቃቃት እንደዚህ አይነት አዲስ ድምጾች ሲመጡ ሞር መሸለም ማክበር ነገን በርግጠኝነት ነው መናግሪ ሲናስ ፔሮ የዓለምን ሙዚቃ ተቆጣጥሯለች። በጣም የሚያስቀና በጣም የሚያስገርም ደስ የሚል ድምጽ ነው ያላትና የሙዚቃ አካሄዱ ምናልባት ተወጁታላችሁ አትወዱትም አላቅም ግን ደግሞ ድምጿ በጣም ነው የሚያስደነግጠው በጣም በጣም በጣም እና ምርጥ አዲስ አርቲስት ተብላለች ብዙዎች ይገባታል ብለዋል ሲና ስፔሮት ባላለች በምርጥ ኮላ ወይም ደግሞ ምርጥ የተበብር ስራ እንደገና ማዶናና ሳብሪና በጋራ ሰርተው በነበረው Bring You Love አሸናፊ መሆን ችሏል ማዶና
3: ለሁለተኛ
2: ጊዜ አዎ ይሄ የጋራ ስራ ኮላብ ስራ ላይ ከሳብሪና ጋር በጋራ የተጫወቱት Bring You Love አሸናፊ መሆን ችሏል በዚህም የአመቱ ምርጥ የተበበር ወይም ደግሞ ኮላብ ስራ በሚል ተሸላሚ ሆኗል።
3: ይገርም ነው ሁልጊዜ በጉጉት ቀደም እንዳለው ይተበቃል ከዛ ደግሞ ይሆኑ አነጋጋሪ ነገሮች ደግሞ አይጠፉትም አይደለ በየአመቱ የሚያነጋግሩ ነገሮችና ደስ የሚል የሽልማት ስነ ስርዓት ነው። አንዳንዴ የጥበብ አንድነትን ታይበታል
2: ኪንግ
3: አዎ በደንብ ነው የምታይበትና ተጓጓለ በቃ የሚሰጡት ክብር እዛ ቦታ ላይ ብሆን ብለ ሁሉ ትመኛለህና ደስ ይላል ያው ይበል ብለናል ወደኛ ደግሞ ቢመጣ
2: አዎ ይሄ አንደኛው ሽልማት ነው ምናልባት በዘርፍም ከፍለሽ ሊሆን ይችላል ወይም ደግሞ ላደረጉት አስተዋጽኦ የምትሸልሚያቸው አቀንቃኞች ይኖራሉ ሳይልፉ በቁማቸው ላበረከታችሁት አስተዋጽኦ ነው አይደበበን የሚያከል እጅግ በጣም ተጽዕኖ ፈጣሪ አቀንቃኝና ጻፊ ዛሬም በዚህ ትውልድ የሚመሰገን ትልቅ የጥበብ ባለሙያ በአደባባይ አውጥተሽ ካልሸለምሽው ትክክል አይሆንም እና የሰሩ የለፉ ሰዎች መመስገን መከበር አለባቸው በቁም በህይወት ይያሉ ምናልባትም ለሙላቷት ሳጥቄ መንገድ ቢሰየምለት ደስ ይለናል ትምርት ቤት ቢቋቋምለት ደስ ይለናል ብዙዎች ገብተው ቢማሩ ቢለወጡ ራሳቸውን ቢያነጹ በጣም ደስ ይለናል እና በቁም ነው ካለፈ በኋላ ከሌ ፎቶን ሰቅለሽ ምንም ትርጉም የለውም እና ጋሽ ማህሙድን ባከበር ነው ልክ ሌሎችን ማቀንቃኞች መከበር አለባቸው መመስገን አለባቸው አዳዲስ ወጣት አቀንቃኞች ሲመጡ ደግሞ እንኳን ደህና መጣችሁ እናንተ ተስፋላችሁ መበረታታት አለባችሁ ብለሽ መሸለም መቻል አለብሽ እና የኢትዮጵያ ሙዚቃ ላይ ኮከብ ሆነው እንድናያቸው ካስፈለገ ከስር ጀምሮ ማክበር ማመስገን ማድነቅ አለብን ማበረታታት አለብን ብያምናለሁ እየደበዘዙ የመጡ የሙዚቃ ሸላሚ ድርጅቶች ወይም የፊልም ሽልማት ድርጅቶች እንደገና መነቃቃት አለባቸው ብያስባለሁ አዳዲስ ሐሳቦችን ቀርጸው በታማኝነትና በፍትሃዊነት ቢሰሩ ከመቼውም ጊዜ የተሻለ ዛሬ ላይ ከፍተኛ ተቀባይነት ማግኘት ይችላሉ ያኔ ምናልባት አብሯቸው የሚሰሩ ድርጅቶች ባለመኖር ምክንያት ብዙ አጥተው ብዙ ተጎድተው ሊሆን ይችላል አሁን ሁኔታው የተመቻቸ ነው የቲክቶክ አዋርድን ተመልክተሽ ከሆነ በትልቅ ደረጃ ነው የተሰራው በዛ ደረጃ የፊልሙም የሙዚቃውም መሰራት ያቀተዋል ወይ
3: ተነሳሽነቱ ራሱ ካዘጋጆቹ ብቻ ሳይሆን እንዳልከው ድርጅቶች አብሯቸው እንዲሰሩ
2: ጥሩ ነገር ከሰራሽ ማይ ድርጅት ይመጣል
3: አዎ ተነሳሽነቱ በደንብ መኖር አለበት ምክንያቱም ሁላችንንም አይደል የሚያዝናነው የሚያመርጥ እኮ አይደለም አይደል የኪነ ጥበብ ሰው የሚኖረው የሚሰራው ስራና የሚገባንን እናመሰግናለን ለማለት አብሮ መቆም
2: ያስፈልጋል እኔ በአሁን ሰዓት ጥሩ ሐሳብ ጥሩ የፕሮግራም ሐሳብ ካለሽ ድርጅቶች ይጣፋሉ በያላስብም የኤምኤምኤፋይቱን ተመልክተሻል አዲስ ነገር ነው አዲስ ነገር ነው የተዋወቀ ነው ከዛ በኋላ የመጡት ድርጅቶች አይተሻል ስፖንሰር ብዛት ጥሩ ነገር ካመጣሽና የተለየ አቴንሽን ካገኘ ድርጅቶች የማይመጡበት ምንም ምክንያት የለም በታማኝነት በፍትሃዊነትና ድርጅቱንም በማያስጠይቀው መልኩ ሰዎች በማያሳዝን ወይም ደግሞ ሰዎችን በማያስከፋ መልኩ ፍትሃዊ የሆነ ሽምሰሪ ከሆነ አቴንሽኑንም ማግኘት ትችያለሽ ድርጅቶቹንም ማግኘት ትችያለሽ ስለዚህ የትኛውም ድርጅት ማርኬቲንግ ማለት ያ ነው ገብቶሻል በተጋጋለበት በመቀበት ሁኔታ ላይ መጥቶ ማስተዋወቅ ነው ስለዚህ ዊን ዊን ስለሆነ ጥሩ ፕሮግራም እና አስጥሩ ሐሳብ ይዘሽ የምትመጪ ከሆነ በቀላሉ ድርጅቶችን የማግኘት እድሉ ይኖርሻል ስለዚህ የጠፋችሁትም ያቋረጣችሁትም እንደገና ብትመለሱና በተሻለ ሁኔታ ብትሰሩ የሰሩ ሰዎች ደግሞ ቢመሰገኑ በጣም ደስ ይለናልና ለማንሳትም የፈለኩት እሱ ነው የ2026 MTV VMAs ወይም ደግሞ MTV Video Music Awards ትናንትና በካሊፎርኒያ ሎስ አንጀለስ ተካሂዷል በጣም ብዙ ነገሮች ተደርገዋል ዩቲዩብ ላይ ገብታችሁ መመልከት ትችላላችሁ ልክ እንደኔ እንደዚህ አይነት ነገር የሚያስደስታችሁ ሰዎች ካላችሁ እነማን አሸነፉ? ቀደም ከነገርኳችሁ ውጪ ሙሉ ፕሮግራሙን መከታተል ትችላላችሁ። በዚህ ውድድር ላይ Taylor Swift ያሸነፈችበትን እጅግ በጣም ተወዳጅ ሙዚቃን ጋብዛችኋለን። The Fate of Ophelia ሞቅ ያለ ሙዚቃ ነው። ተወዳጁ በስራት FM 101.1 ላይ ወዝወዝ አዲስ ይደመጣል። ከፍ አርገው ወዝወዝ ወዝወዝ ወዝወዝ ወዝወዝ ወዝወዝ ወዝወዝ ወዝ

0: መግዛት መሸጥና ማከራየት እንዲቀሏል እንዴ?
1: አዎ ሁሉንም በጆሰልክ ላይ ይገኛል። ቤት መኪና ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ በስልክ ቁጥር 0994411111 ላይ ይደውሉ።
2: የወራት ቁንጮ መስከረም ያመቱ መግቢያ በር በብሩህ ለምላም ያጌጠ የታላቅ በዓላት ወር አሁን ደግሞ ባለተራ ደማቁ የመስቀል ደመራ ደመራው ተደምሮ በችቦ ተማግሮ በቀጤማ ጉዝጓዝ ደምቆ በአደይ አበባ ተሞሽሮ ሳቂታዋ የመስከረም ጀንበር ስትጠጋ ካድማስ ድንበር ልጅ ወጣት አዛውንቱ በባህል ልብሱ ተውቦ በዝማሬና ሆታ አጅቦ በደመራው ዙሪያ ከቦ በዓሉን በአንድነት ያከብራል በፍቅር ተሰባስቦ። እኛም ለሀገር እሴቶች ቆመን የህዝብ በዓላትን አቅልመን በቴክኖሎጂ የቦታ ርቀትን አጥበን ቤተሰብ ወዳጅ ዘመድ አቀራርበን የበዓል ገንዘብ አቀባብለን ግብይቱን በምቾት አደላድለን በስልጡኑ ዘመን ገበያውን ደጃፍ አውለን የበዓል ፓኬጅ አቅርበን ሽልማትና ስጦታ ደርበን ከዓመት እስከ ዓመት በሁሉም በዓላት ታማኝ አገልጋይ ሆነን የደስታችሁ ባለሟል ነን። እንኳን ለመስቀል በዓል አደረሳችሁ። የሀገር እሴት ጠባቂ፣ የህዝብ በዓል አድማቂ፣ መልካም በዓል። ኢትዮ ቴሌኮም።

0: ከፈናርገው
1: ትንሽ ከፍ ይበል።
0: አው ደመራው ከፍ
2: ይበል። አንቺ ጎረብቶች
0: አቤት ጋሽ እንዴት ነው?
2: ደመራ እየሰራችሁ ነው?
0: አው እየሰራን ነው። እንኳን አደረሰው።
2: ቆይ ቆይ ግን እኮ ልክ አይደላችሁ ልጆች።
0: እንዴት ጋሽ
2: ደመራውን ከኤሌክትሪክ ገመድ አርቃችሁ ነው መስራት ያለባችሁ?
0: አረ ችግር የለውም ጋሽ፣ አይነካው አይነካው።
2: አይ አይ እንደሱ ብሎ ነገር የለም። ቢያንስ ከሶስት ሜትር እና ከዛ በላይ አርቃችሁ ነው መስራት ያለባችሁ። በሉ በቶሎ አስተካክሉና አርቃችሁ ስሩ አሁኑ።
0: እሺ ጋሽ።
3: የምንጊዜም ትጉህ አገልጋያቸው የኢትዮጵያ ኤሌክትሪክ አገልግሎት እንኳን ለብርሃነ መስቀሉ አደረሳችሁ እያለ ልባዊ ምኞቱን ይገልጻል። ይህን ደማቅ በዓል ስናከብር ደስታችን ሙሉ እንዲሆን የደመራችንን እሳት ከኤሌክትሪክ መሠረተ ልማቶች አርቀን እንለኩስ፣ ራሳችንንና አካባቢያችንን ካልታሰበ አደጋ እንታደግ። ተቋማችን የክፍያ አማራጮችን አስፍቶ ቆጣሪ አዘምኖ የኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያዎችን ገንብቶ አገልግሎቱን ምቹና ዘመናዊ አድርጎላችኋል። የብርሃን ዘመን ይሆንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት።
4: ወዝወዝ አዲስ በአራቱም አቅጣጫ በሰሜን በደቡብ በምስራቅና በምዕራብ ከፍ ብሎ እየተደመጠ ነው። ምንም ማድረግ አይቻልም። የወዝወዝ አዲስ ቤተሰብ ለመሆንና በማንኛውም ሰዓት እኛን ለማግኘት በቴሌግራም ዲጄ ኪንግስተን ብለው ይቀላቀሉን። አስተያየቶንም በዚያ በኩል ማድረስ ይችላሉ። አብራችሁን ስላላችሁ በድጋሚ እናመሰግናለን። የመስቀል በዓል ሰሞንን በደስታ ያክብሩ። አዋሽ ባንክ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዓሉን ምክንያት በማድረግ ከባህር ማዶ ከወዳጅ ዘመዱ የሚላክሉትን ገንዘብ ከአዋሽ ባንክ ይቀበሉ። አዋሽ ባንክ ለሁላችንም ቅርብ የሆነ የልብ አጋር። መልካም በዓል አዋሽ።
5: እንኳን ለብርሃነ መስቀሉ በድጋሚ በሰላም አደረሳችሁ የሚለው አያት ነው። ለ30 ዓመታት በታማኝነት የዘለቀው አያት በወባ ካሳንችስ በፓርኮችና ዓለም አቀፍ ተቋማት አጠገብ የሚገነቡ ውብ መኖሪያዎችን በ15% ቅድመ ክፍያ ለሽያጭ አቅርቧል። ከዚህ በተጨማሪ በአያት ሴምሲና ቤለር አፓርትመንቶች እንዲሁም በአያት ግራንድ ሞል ሱቆች ላይ እስከ 25% ልዩ ቅናሽ አዘጋጅቷል። ለበለጠ መረዳት የሽያጭ ቢሮዎቻቸውን ይጎብኙ። ቦሌ አውሎ ቢዝነስ ሴንተር፣ ካሳንችስ ሴንተር፣ ራስ ሆቴል፣ ሴምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቤንዝ ታወር እና አያት የገበያ ማዕከሎቻቸውን ጎብኘት አድርጉት። በአጭር የስልክ መስመራቸው በ7760 ወይም በ0977666060 ላይ ደወል አድርጉ። አያት ዞሮ መግቢያ
4: የ13 ወር ሰው ቺፕስ የዘመን መለወጫ ስንቆ እንቁጣጣሽ አዲስ ዓመትን ስንቀበል ከ13 ወር ሰው ቺፕስ ጋር ይሆን የዓመቱን አዲስ ምዕራፍ በደስታና በድምቀት የምንጋራበት ውብ አብሮነት ከ13 ወር ሰው ቺፕስ ጋር። መልካም በዓል የ13 ወር ሰው ቺፕስ ከምንጊዜውም በላይ አብሯችሁ ይሆን። መልካም በዓል የ13 ወር ሰው ቺፕስ ሰው ቺፕስ
5: እንደገና
4: የድረስ ምስጋናችን ለክብር አጋሮቻችን ወዝወዝ አዲስን በክብር ስላቀረቡ ቆይታችንን ስለሚያስቡ በጅምላ እናመሰግናለን። በወጣ ይተካ እንላለን።
5: ይስጣችሁ ብለናል፣
4: ጎንበስ ብለናል። ሙዚቃ የምትፈልገው ሰው ነው፣ መከበሪዋ ነው። በስርቅርቅ ድምፁ በውብ ተፈጥሮ ተነጥሎ ይወደሳል። ደንበኛ አዝያሚ ነው፣ መስፈን ያውቅበታል ይባላል። እሱ ሲያቀነቅን እባክሽ ታረቂኝ ሲል እጆቹ ጥረት ይበዛባቸዋል። በስራ ይጠመዳሉ፣ አንድ ይሸለማሉ፣ አንድም ያጨበጭባሉ። ለዚያ ነው ወጣት ሆኖ ትልቅ ያስባለውን ሙዚቃ አስከባሪ የተባለው። ማዲንጎ አፈወርቅ

ሙዚቃ የምትፈልገው ሰው ነው መከበሪያው ነው በስርቅርቅ ድምፁ በውብ ተፈጥሮ ተነጥሎ ይወደሳል ደምበኛ ዘያሚ ነው መስፈን ያውቅበታል ይባላል እሱ ሲያቀነቅን እባክሽ ታረቂኝ ሲል እጆች ውጥረት ይበዛባቸዋል በስራ ይጠመዳሉ አንድ ይሸልማሉ አንድም ያጨበጭባሉ ለዚያ ነው ወጣት ሆኖ ትልቅ ያስባለውን ሙዚቃ አስከባሪ የተባለው ማዲንጎ አፈወርቅ

ስርቅርቅ ድምጽ ከሰላ ጆሮ ጋር የተሰጠው ድምጽ መረዋው ማዲንጎ አፈወርቅ ከናቱ ኮይዘሮ ሀገር ነሽ ዋሴና ካባቱ ካቶ አፈወርቅ መንግስቱ ናሲ 10 ቀን 1970 ዓመተ ምህረት በጎንደር አዘዞ ከተማ ነው የተወለደው። ማዲንጎ በጎንደር አዘዞ ይወለድ እንጂ ያደገው በቀደመው ዘመን የኢትዮጵያ ዋና ከተማ እንደነበረች በሚነገርላት ደብረታቦር ከተማ ነው። ደብረታቦር ከተማ ሙዚቃ ቤት በራፍ ላይ አብዙቶ የሚወደው ሙዚቃ እየኮመኮመና ባገኘው አጋጣሚ ሁሉ እያቀነቀነ በድንቅ ብቃቱም እየገነነ እንደመጣ በአንድ ወቅት ተናግሮ ነበር። ማዲንጎ ለሙዚቃ መሰጠቱን ለትልቅ ማዕረግ መታጨቱን ለመረዳት የዘጠኝ ዓመት ልጅ መሆኑ አላገደውም ነበር። ዘጠኝ ዓመት ክፉ ደግ በማይለይበት ዕድሜ ማዲንጎ እንዴት አድርጎ ቢወዳት ነው ሙዚቃን ያስቀደማት የሚሉ አንዳንድ የጥበቡ ሰዎች አሉ። በቃ ማዲንጎ ማለት ይሄ ነው። ለዚህ ነው የተፈጠረው። በደብረ ታቦር ቀበሌ ኪነት የተጀመረው ጉዞ መደምደሚያው ታሪክ ሆኗል።

ያኔ የታዳጊውን እምቅ ተሰጥኦ የታዘቡት በታዳጊው ድንቅ ብቃት ከመደነቅ ያልተቆጠቡት የቀድሞ 603 ክፍለ ጦር የሙዚቃ ቡድን አባላት ወይም መኮድ ወደ ባህር ዳር ይዘውት መጡ። በዛም ትንሽ እንደቆየ ይበልጥ ችሎታውን ወደሚያጎለበትበት ወደ መሃል አገር ሸገር አዲስ አበባ ተሳፈረ፣ ተሻገረ። አዱግነት የሁሉም ቤት የሁሉም አገር ናትና ማዲንጎም እንደ ኢትዮጵያ ሙዚቃ ንጉሥ እንደ ክቡር ዶክተር አርቲስት ጥላሁን ገሠሠ ዝቅ ብላ ተቀበለችው። ማዲንጎ ሥራ ጀመረ፣ ህልሙን ኖረ፣ እንደ ልቡ ፎከረ፣ እንደ ልቡ አዜመ። በተለያዩ የምሽት መዝናኛ ክለቦች በተለይ ብላፎንቴን ገነነ። ማዲንጎ ማዲንጎ ሆነ። በየቦታው ማዲንጎ።

የፊሸር ባንድ ኮሌክሽን የማዲንጎ የመጀመሪያው የስብስብ ሙዚቃ አልበም በ1989 ዓ.ም ቀጥሎ ስያሜ ያጣሁላት እንደ ኢትዮጵያን የዘመን ቀመር በ1991 ዓ.ም ከስድስት ዓመታት በኋላ አይደረግም ተከተለ በ1997 ዓ.ም የመጨረሻውና ሶስተኛ የግል አልበሙ ከነስሙ ተወዳጅ ስወድላት በ2007 ዓ.ም

የዚህ አልበም ውጤት እንደምታውቁት ነው። እጅግ በጣም ከፍተኛ ተቀባይነትን ያተረፈ የማዲንጎ የምንጊዜም ምርጥ አልበም ነው። ሶድላት፣ ጎዳናው፣ ዳኛ ዳኛ፣ ማርማር፣ ውሰጃት፣ ላላተር የመሳሰሉትን ስራ ይዞ ዛሬም ድረስ በፍቅር ይደመጣል፣ በክብር ይነሳል።

ማዲንጎ አፈወርቅ ከላይ ከተጠቀሱት ተወዳጅ አልበሞቹ ውጪ በርካታ ነጠላ ዜማዎችንና የፊልም ማጀባዎችን ተጫውቷል። ለአብነት ያህል ከድምፃዊ ብርሃኑ ተዘራ ጋር በኢትዮጵያ ሚሊኒየም የተጫወተው ሰላም ያገርሰው ወይም አንበሳው አገሳ

አባይ ዌስ ቬጋስ ለተሰኘው ዝነኛ ፊልም ማጀብ የተጫወተው አባይ ዌስ ቬጋስ ብርቱካኔ እንዲሁም በላይ የተሰኙ ስራዎቹ በዋቢነት ይጠቀሳሉ። ደመና

ማሪንጎ አፈወርቅ ለበርካታ የሀገራችን አቀንቃኞች አርአያ መሆን የሚችል ድንቅ አቀንቃኝ ሲሆን ለታላቅ እህቱ ለትዕግስት አፈወርቅና ለታናሽ ወንድሙ ለአምሳያው ለያሬድ አፈወርቅ ደግሞ የሙያ ምልክታቸው ፈርቀዳጅ እንደሆነ ተጽፎ እናገኛለን። ጨዋታ ወዳጁ ማሪንጎ አፈወርቅ ገና በለጋነት ዕድሜ በዘጠኝ ዓመቱ የጨበጣት ማይክ ሕይወቱ ልታልፍ ጥቂት ሰዓታት እስኪቀራት ድረስ አለቀቃትም ነበር።

ሙዚቃ አክባሪያውንና አስከባሪያውን ታውቃለች እንደሚባለው ማዲንጎ ሙዚቃን አክብሯታል። እሷም አንግሷለች ታምኖ አገልግሏታልና እሷም በክብር ሸኝታዋለች። ምድርን ስለሰራት አምላክ በክብነት ዞሮ አይመጣ ይለ ወደ ነበረበት እንዳለው ሁሉም እንደዛው ነው።

ማዲንጎ አፈወርቅ መስከረም 17 2015 ዓ.ም በተወለደ በ44 ዓመቱ ድንገት ከዚህ ዓለም በሞት ተለይቷል። ወዳጅ ብዙ ማዲንጎ ከቀድሞ ባለቤቱ ኮይዘሮ ሮዛ ይግዛው ዲቦራ ማዲንጎ የተሰኘች ልጅ አፍርቷል። ከተለያየን ማዲንጎ አፈወርቅ ምንጭ በግል ካሰባሰብናቸውና በማዲንጎ አፈወርቅ ህይወት ዙሪያ ለንባብ ከበቁ በርካታ ጽሑፎች የተወሰደ ሙዚቃ ፔሬድ ወዝ

0: ደመራ በአንድ ህዝብ በብዙ ታሪክ መሃል የሚያበራ ከልጅ እስከ አዋቂ በአንድ የሚያሰባስብ እምነት ባህልና ሴት አብረውም ይራመዱበት ከችቦ ወደ ችቦ ከልብ ወደ ልብ የሚሸጋገር የፍቅር ወላፈን መስቀል ተምሳሌት ነው የመፈለግ የመገኘት የመታደስ በረከት ትውልድን ያለፈውን ከወደፊቱ በአንድ የሚሸምን በውስጣችን ያለ በልቦናችን የተሳለ የተስፋ ብርሃን ለመላ የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አዋሽ ባንክ በተሟላ ዘመናዊ የባንክ አገልግሎት በታመነ የገንዘብ ልውውጥ በድንበር ተሻጋሪ አገልግሎታችን ቤተሰባዊ አንድነታችንን ጠብቀንና አጎልብተን ደሞ ለዓመቱ በሰላም ያደርሰን። መልካም የመስቀል በዓል አዋሽ ባንክ።
1: በዕለት ተዕለት ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ። ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ በቤለር በሴምሲና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
2: ፕሮግራሙ ወዝወዝ አዲስ ነው። ታቢያ ደግሞ ተወዳጁ ብስራት ኤፍ ኤም 101.1 ከቁጠባ እስከ ብድር ከውጭ ሀገር የገንዘብ ዝውውር እስከ ዲጂታል ባንኪንግ ሁሉንም በአንድ ጣራ ስራ አዋሽ ባንክ። ጥራት፣ ምቾትና አስተማማኝነት በአንድ ላይ ኑ የህይወቶን ምርጥ ውሳኔ ዛሬውን ይወስኑ የሚላችሁ አያት ሪል ስቴት ነው። ወደ ቤቶ ይግቡ።

0: ይነሳሉ። ሌሎችም የተጎዱ ተጫዋቾች አሉ። አርሰን ቬንገር እንዳሉት የፊፋ ቫይረስ ለክለቦች ሌላ ችግር እንደማያመጣ ወይም እያመጣ እንዳለ የሚያሳይ ይመስላል። ይህንን ጉዳይ አጠር አድርገን እንመለከታለን። ከዛም በተጨማሪ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ከቀድሞ የዩናይትድ አሰልጣኝ ኦሌ ጉናር ሶልሻየር ጋር የሚያነጻጽረው አንድ ጽሑፍ ወጥቶ ተመልክቻለሁ። ይህንን ጽሑፍ እናነሳለን። ምን ምን ጉዳዮች አሉት፣ ተመሳስሎሻቸው ምንድን ነው ሁለቱ አሰልጣኞችን በተመለከተ የሚለውን ጉዳይ እና ደግሞ አሁን እየሄዱበት እየተከተሉት ያሉትን መንገድ የተመለከተ ጉዳይ እናነሳለን። ክቪቻ ክቫራስኬሊያ ለባለንዶር አሸናፊነት ከታጩት ተጫዋቾች አንደኛው እንደሆነ ይታወቃል። እሱም ሰፊ የሆነ ቃለመጠይቅ አድርጎ ነበረ። እዚህ ቃለመጠይቅ ላይ የተለያዩ ጉዳዮችን አብራርቷል። አሰልጣኝ ሉዊስ ኤንሪኬ እሱ ላይ ስለፈጠረው ነገር፣ ስለ አሰልጣኙ ደግሞ ባለንዶርንም በተመለከተ ምን አይነት አመለካከት አለው የሚለውን ጉዳይ እንደዚሁ አንስቶ ተመልክቻለሁ። ማንቸስተር ሲቲ እና ፕሪሚየር ሊጉ ተፋጠዋል። ምን ሊሆን ይችላል? በቀጣይ ምን ነገሮች ሊከሰቱ ይችላሉ? አንዳንድ የማንቸስተር ሲቲን ታሪኮች የሚያጠለሹ ነገሮችም ሊኖሩት ይችላሉ የሚሉ ጉዳዮችን ተመልክተናል። በርከት ያሉ ናቸው ቁንጽሎቹን ያነሳ ናቸው። እስከ መጨረሻው እየተከታተላችሁን አብራችሁ እንድትቆዩ በማክበር እንጋብዛለን። ይሄ ፕሮግራም በተወዳጁ ብስራት ኤፍኤም 101.1 እንደዚሁም ደግሞ በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ይደርሳል። ስታዳምጡ ላይክ አድርጋችሁ ጀምሩ። ዩቱብ ላይ ያላችሁ ደግሞ ሰብስክራይበር ቁጥራችንንም ከፍ አድርጉት፣ ለሌሎች እንዲዳረስም ሼር አድርጉ። የአክብሮት ግብዣችን ነው። ዛሬም ከሁሴን ጋር ነው ቆይታ የምናደርገው። ሁሴኖ እንዴት አለ? ሰላም ነው ብያለሁ። መግቢያው አጠር ብሏል ዛሬ። እንግዲህ ሁሉ ሰላም ነው አለን አለን ሁሴ ነው። እንግዲህ አንዳንድ ጨዋታዎችን እየተመለከትኩኝ ነው። ዘና የሚያደርጉ ነገሮች አሉ። እንግሊዝ ተመችታኛለች ከስፔን ጋር የነበረውን ጨዋታ ምናም ስትለይ ነበረ። ጥሩ ጨዋታ ነበረ።
1: በጣም ተመቸኝ። በጣም ቆንጆ
0: ትልልቅ ጌሞችም
1: ስፔን ነው። ስፔን ያው ስፔን ስትል ያው ኮንትሮል ነው ሁልጊዜ የምታውቀው። ግን እንግሊዞች ጋር ግን ለውጥ እያየው ነው ማለት በቃ አሁን ያለው ትውልድ ይሄ አሁን የፕሪሚየር ሊጉ ተጽዕኖ በአገሪቱ ውስጥ ያለውን እግር ኳስ ላይ በደንብ እድገት ላይ በደንብ እየታየ ነው። ገብቷል። ጥሩ ጥሩ ተጫዋቾች እየወጡ ነው። ኦፍኮርስ የምናያቸው ናቸው ሁሌም በፕሪሚየር ሊግ ላይ። ግን አሁን በብሔራዊ ቡድን ደረጃ ሲመጡ አሁን ስታይ ጥሩ ነበሩ ትላንት። ኦፍኮርስ ለንደን በመሆኑ የዌምብሌ አድቫንቴጅ ነበራቸው። ዌምብሌ ስቴዲየም የድጋፍ አድቫንቴጅ አላቸው ግን ከአንድ ለባዶ ሁለት ለአንድ መምራት ጀምሮ ነበር። እንዲያውም እድልም አግኝተው ሀሪኬን ሳተ እንጂ ሶስት ለአንድ ቢገባ ኖሮ ከዛ በኋላ የስፔን ኦብጀክቲቭ አቻ ለመውጣት ነው እንጂ ለማሸነፍ አይሆንም ነበር። ግን እግር ኳስ አንዳንዴ እንደዚህ ነው፣ እድል ይፈልጋል። ገብቷል። እድል የምልህ ተንሸራተተ በቃ ሳተ። ምክንያቱም ይሄ ከዚህ በፊት ነገር ያለው ኤክስጂ ፔናልቲ ላይ 0.89 ነው በረኛ የማዳን እድሉ 0.1 ነው። በጣም ጠባብ ነው። ታገባለህ ማለት ነው።
0: 89% የመቆጠር እድል አለው እኮ እንደማለት።
1: ስለዚህ እንደማለት ነው። ስለዚህ እንደዚህ ስለሆነ ፔናልቲው የመግባት እድል ነበረው። ቢገባ ኖሮ ግን እድል ነው። ተንሸራተተ፣ ጭራሽ ቅጣት የምትሆነ ኳሱን ሁለቴ ስለመጣ እና አስበው እና ሶስት ለአንድ ቢሆን ኖሮ አደጋ ላይ ነበር የሚሆኑት። ግን ስፔኖች ሁለት ለአንድ ሆኑ ሞር እና በደንብ ተረጋጉ፣ አሸነፉ እና በጣም በቃ ላሚን ያማል ቴክኒክን በቃ ለማድነቅ በጣም ከባድ ነው። እንዲህ በዚህ እድሜው እንደዚህ ማሰብ እንዲህ በጣም ከባድ የ19 ዓመት ልጅ ሁለት ሶስት አራት ስቴፕ ሲያስብ ብዙ የእግር ኳስ ይወል ብዙ ኳስ ትጫወት ኤክስፔሪንስ ታዳብር ወደ ኳሊቲ ትሄዳለህ ማለት ታሻሽላለህ። ራስ ኳሊቲ ስል ወደ ትቀርባለህ ወደ ኳሊቲ በራስህ ኳሊቲ የተሻለ ነገር ታሳያለህ። ጨዋታ ማንበብ፣ ማየት፣ መወሰን ምናምን ለሁሉ ይሄ ገና በዚህ እድሜው የሚሰጣቸው ፓሶች እኮ አንተ አንዳንዴ ማጠብቃቸው እኮ ማጠብቁ በቃ ላይን ብሬከሮች ስናደንቃላለን። ይህ ምትሀት ነው በቃ ምትሀት ነው
0: ትክክል ስፔን ያው ፔድሪ አለ
1: እንደገና ፔድሪ ደግሞ ራሱ
0: ተቀምጦ እኔ እሱ በጣም ይደንቀኛል ሉሴኑ አንዳንዴ ፕሌይስቴሽን ነው የሚመስለው ይሄ በጆይስቲክ እየተጫወትክ ምናምን አላር ሊሆነ ሊመጣ ሲል እንደዚህ አርግ ያልፈዋለው ምናምን ይያ

0: እንደዛ የሚጫወት ነው ይመስለኝ። ይሄ ተጫዋቾቹ እንደዛ እያደረጋቸው የሚጫወት
1: ይሁን እኮ ቤንች ነው አስበው። ቤንች ነው ተገቢው ተቀብቶ የሚያደርጋቸው ተቀያሪ የሆኑ ተጫዋቾች ራሳቸው ኮቹ ሰፊ ኢንተርቪው ሰጥተዋል ለኪፕ እና ሳነብ
0: የሆነ ጊዜ እናመጣው ይሆናል አ
1: ሳነብ ነበር በቤንቾች 75% ነው 70% ነው ቁጥር ያየሁት 70 ነው 75% ስፔን ሻምፒዮን የምታደርገው በተጠባባቂዎቹ ናቸው። እንደ ሜሪኖ እየገቡ እየተቀ
0: ወዲያውኑ አምሮም ላይ የሚመጣው አይደለም ሜሪኖ ምናምን ትላለ በቃ ታስታውሳለህ። አውሮፓ ላይ
1: አትሌቲኮ ማድሪድ ልጅ ገብቶ ወዲያው
0: አሌክስ ባየና
1: ወዲያው ተለወጠ። እንደዚህ ጋር እንዴት እና 75% ሲሉ ከረምኝ ምን ያህል ቤንቾቹ ምን ያህል ከዋናዎቹ ይበልጥ ኤፌክቲቭ መሆናቸውን ያሳያል ማለት
0: ይበልጥ ደግሞ ልዩነት
1: ኤፌክቲቭ መሆናቸው ቤንች እኮ የምታደርገው እኮ ዝቅተኛ ነው ብለን ታስቀምጠዋል። ካሉት 11 ሁለተኛ ደረጃ ላይ
0: ሁለተኛ ነው ብለን
1: እነዚህ ግን ገብተው ከአንደኛው እኩል ነው የሚሰጡት ሰርቪስ እና የቲሙ የስኳዱን ኳሊቲ
0: በጣም የተራራቅ አይደለም። አንደኛውና ተክቶት የሚገባው የተራራቀ እንዳልሆነ የሚያሳይ እንዳልከው ጋቪ ምናምን እኮ ቤንች ላይ ምናምን የሚቀመጡ ናቸው ላይመረጡ ይችላሉ ምናምን ፌርሚን ሎፔዝ ቤንች ይሆናል ምናምን የማይነኩ የሚመስሉ ባርሴሎና ውስጥ ያሉ ተጫዋቾች ሁሉ ታያለ። ግን የእንግሊዞችን ስታነሳ ነበር ይሄ በተለይም ደግሞ ክለቦች እየሰሩ ያሉት ኮንቲኔንታል መንገድን መከተላቸው ወጣቶች ላይ የሚሰሯቸው ነገሮች ዓለም አቀፍ የሆኑ አሰልጣኞችን ከተለያዩ ከአውሮፓ ከደቡብ አሜሪካ እያመጡ ይሄ ዘመናዊ እግር ኳስ ወይም አሁን ብዙ ጊዜ ያው ዘመናዊ ሲባል የምናስበው ይሄ ፖሴሽን እግር ኳስን የሚከተሉትን ነገር ነውና ከታችም እየሰሩ ያሉትን ነገር ያንን ቤዝድ ያደረገ እንደሆነ የሲቲ አካዳሚ እኮ ይገርማል እኮ ሲሆን የአካዳሚ ተጫዋቾች ሲሆን ገና መጥተው ቡድን ውስጥ ሲገቡ እኮ የሆነ 3-4 ዓመት የተጫወቱ ነው ይመስሉት ኤክስፒሪንሱ ምኑ ሳሰው አሁን ይሄ ኦስካር ቦብ ፔፕ በጣም የሚወደው ተጫዋች ነበር። እነ ኮል ፓልመር ሲቲ ገና ሲመጡ ፊል ፋደን እንዴት ወዲያውኑ እንደፈነዳ ምናምን ስታይ ብዙ ጊዜ አይፈልግምና ይሄ ታችኛው ላይ ሁሉን ነገር ጨርሰው እንደሚመጡ የሚያሳይ አይነት ነገር ይመስላልና ሌላ ጉዳይ ውስጥ እንደው እንደ መነሻ ይሄንን ጉዳይ ካነሳን በሚለው ነው። ግን የፊፋ ቫይረስም በዛው መጠን አለ አይደለ? ለክለቦች በጎ ነገርን አያመጣም ስታነሳ ነበር። የካይ ሃቫርትስ ወዲያውኑ እንደውም ለአርሰናል ጥሩ ያልሆነ ነገር ነው ሲባል ነበር የእሱን ማድሪድ እኔ የዦዜ እድሜ ብዙ ረዥም አይመስለኝም። ያው ቋጠርክባቸው እንዳትለኝ እንጂ ሁሴ ነው ብዙ አይመስለኝም። ይሄ በቡድኑ የመቆየት ነገር ምናምን አይመስለኝም። እና ታይሙም ደግሞ የሚደርስ ይመስለኛል። ከቪኒ ጋር የሚኖረው ጦርነት ምናምን ተደጋጋሚ እየቀየሩት ነው ምናምን ብቻ የምጠብቀው ነገር አለ ከዦዜ ጋር በተገናኘ። የዦዜ ዋና መሳሪያ ደግሞ እንደሚታወቀው ግቦችን የሚያገኙት ከኪሊያን ኤምባፔ እንደሆነ ይታወቃል። የእሳቸው የአይነካ የምለው ተጫዋች የለም አሉ፣ ግን ኢምባፔን ይነኩታል የሚል እምነት የለም። እሱ ደግሞ ተጎድቷል፣ ለዦዜ ሌላ ተጨማሪ ራስ ምታት ሊሆን ይችላል እያልከኝ ነበር። እሱን ጉዳይ እንመልከት እና ሌሎች ተያያዥ ጉዳዮች።
1: አዎ፣ ይሄ የምልህ እንግዲህ አርሴን ቬንገር የፊፋ ቫይረስ ሲሉ የነበረው በወቅቱ ያላቸው ስኳድ በጣም ጠባብ ነው። 11 ቋሚ ነው ያሉት። ከ11 ቋሚዎችም አንዳንዶቹ ጥያቄ ምልክት አነሳለን። ከዛ ቤንቾቹ በቃ ዝም ብሎ የሊክቱ ተጫዋቾች ናቸው ተሰልፎ የምትመለከተው ብዙ ጊዜ ማለት ትችላለህ፣ ታችኛ ደረጃ ማለት ነው። እና ስለዚህ አሁን እንደዚህ አይነት እጥረት ባለበት ስኳድ ውስጥ ፊፋ ይሄዳሉ። ከዛ ሲመጡ ጉዳት ያጋጥማቸዋል፣ ፋቲግ አለ፣ ጄት ላጉ አለ። ይሄ ሁሉ ይደመምር እና ተጫዋቾቹ የፕሪሚየር ሊግ ላይ መጥተው በቃ ዱቄት ይሆናሉ ማለት ብቁ አይሆኑ እና በዛ ምክንያት እንግዲህ ፊፋ ቫይረስ ኦፍኮርስ ስፓኒሾች ናቸው ይህንን ቃል መጀመሪያ ሲጠቀሙ የነበሩት። በኋላ እሳቸው ደግሞ ያንን በመደጋገም ሲያስተጋቡት ይሰማል። እና አሁንም ስትመለከት ይሄ ነገር እየተከሰተ ነው። በዚህ በኢንተርናሽናል ብሬክ ትላላቅ ተጫዋቾች የትላላቅ ክለቦች ተጫዋቾች እየተጎዱ ነው ማለት ጉዳት እያጋጠማቸው ነው። እንግዲህ አንዱ በእንግዲህ ቱርክ የፈረንሳይ እንግዲህ አዲሱ አሰልጣኝ ዚነዲን ዚዳን 1-0 በማሸነፍ ኢንተርናሽናል እንትኑን ጀምሯል ኬሪየሩን። ግን በዚህ ጨዋታ ላይ ብቸኛውን ጎል ያስቆጠረው ኪሊያን ኤምባፔ ጎሉን ባስቆጠረ ሰዓት በዛው ሰዓት ጉዳት አጋጥሞት ከሜዳ ለመውጣ ተገኝ። ጨዋታውን ስትመለከተው ሹት አደረገ፣ ከዛ እግሩን ያዘ። ሹት በማድረግ እንዴት አመመው ብዬ ራሴን ስጠይቅ ነበር። ዝም ኳስ ተጫዋቾች ናቸው፣ ፕሮፌሽናሎች ናቸው። አንተ ሹት አድርጎ እንዴት ነው የሚይዘው የሚል ነገር ሳስብ ነበር። ግን ለካ በፊትም ገብተዋል ነበረው ስሜት ነበረው ማለት ነው ነበሩና፣ 27 ዓመቱ ተጫዋች በግራ እግር ጉልበቱ ላይ ጉዳት ያጋጠመው እንግዲህ በቱርክ ኢዝሚት ውስጥ በተደረገለት የመጀመሪያ ምርመራ የተፈራው የመሰንጠቅ ችግር እንዳጋጠመው ነበር። እንግዲህ ጉልበት ውስጥ ከዚህ ድኗል ብሏል። እዛ ቱርክ ውስጥ ይሄ ተነግሯል። ይህ ዜና ጥሩ ዜና ሆኖ ተወስዷል በወቅቱ። እና ግን የህመሙ ጉዳት ግን ምን ያህል ጊዜ እንደሚያቆየው በወቅቱ አልተገለጸም ነበር። እንግዲህ አሁን የስፔን ሚዲያዎች አሁን እንደሚያወሩት ከሆነ ግን ኪሊያን ኤምባፔ ለሶስት ሳምንት ከሜዳ ሊርቅ ይችላል ብለዋል እነሱ። የስፔን ጋዜጦች ሚዲያዎች የሚሉት ሶስት ሳምንት ከሜዳ ይርቃል ነው። ኪሊያን ደግሞ እንግዲህ ኪሊያን በ59ኛው ደቂቃ ላይ ነው በጉዳት የወጣው። በተለይ ማድሪድ ቤት አሁን በኃላፊነት የተቀመጡት ሆዜ ሞሪኖ ክፉኛ አስደንግጧቸዋል። ይሄ ክስተት አስጨንቋቸዋል። ከዚያ ውጭ ግን ጆዜ እና የሪያል ማድሪድ ሜዲካል ስታፍ ያላስደሰታቸው ጉዳይ አለ። እሱ ምንድነው? ኪሊያን ወደ ክላር ፎንቴን ወደ ፈረንሳይ ማሰልጠኛ ማዕከል ብሔራዊውን በተቀላቀለበት ወቅት ሰኞ ዕለት ማለት ነው፣ በዚሁ አሁን ጉዳት ባጋጠሙ ቦታ ላይ ግራ ጉልበቱ ላይ ማለት ነው መጠነኛ ህመም አለው ብለው ስታፉ አስታውቋል። የሪያል ማድሪድ ሜዲካል ስታፍ ለፈረንሳይ ብሔራዊ ቡድን ስታፍ ይህንን በማሳወቅ ከፍተኛ ጥንቃቄና እንክብካቤ እንዲያደርጉለት አስጠንቅቆ ነበር።
0: አይጨዋታ አይነት የሚመስል ነገር
1: አይጨዋታ አይደለም ግን በቃ ይሄ ልጅ ቀኝ እግሩ ጉልበቱ ጥሩ ነገር የለውም። ስለዚህ ይህን ነገር አስቡበት፣ ትኩረት አድርጉበት፣ ሶሪ ግራ እግሩ ላይ ትኩረት አድርጉበት ብለው ነበር እና ስለዚህ አሁን እነሱ ያሰቡት ኪሊያን ኤምባፔ በቱርክም አስፈላጊ ክትትል ይደረግለታል ብለው ገምተው ነበረ። እና እንግዲህ ዚዳን ደግሞ በወቅቱ ላይናፕ ውስጥ አሰልፎታል። ደግሞ ጨዋታውን ስትመለከተው አሁን 59 ደቂቃ ላይ ጎሉ የገባው ፈርስት ሀፍ ስትመለከተው ይሮጣል። ያ ስፕሪንቱ አለ፣ ያ ፍጥነቱ አለ፣ ያ ተአምረኛ ፍጥነቱ ከኳስ ጋር የራሱ ኳሊቲ ማለት ነው ትታው አለ በደንብ። እና ምንም ጉዳት ያለበት አይመስልም ስትመለከተው። እና ግን ጉዳቱ እንዳጋጠመው በፍጥነት ወደ ማድሪድ እንዲጓዝ አድርጓል ዚዳን። እንግዲህ የራሱ የብሔራዊ ቡድን ሕክምና ባለሙያዎች ስር እንዲሆን አልፈለገም ዚዳን፣ ቀጥታ ወደ ማድሪድ እንዲሄድ። ይህን ያደረገው ደግሞ በክለቡና በብሔራዊ ቡድን መሀል ምንም አይነት እሰጥ አገባ እንዳይፈጠር በሚል የመጀመሪያ ማስጠንቀቂያ ስላለ በቃ አትንኩ፣ ተጎድቷል፣ ቱርክ የመጀመሪያ ምርመራ ተደረገለት፣ ስንጠቃ የለው ምናምን ተባለ። ስለዚህ በቃ ቀጥታ ወደ ማድሪድ እንዲሄድ የእኛ ሕክምና ምንትኖች እንዳያዩት ነው ያለው። እና ዚዙ ከማድሪድ እንግዲህ የክለቡ ኃላፊዎች ጋር በሚገባ ይታወቃል። እንደምታውቀው ከክለቡ ጋር ምንም አይነት ችግር እንዳይፈጠር አይፈልግም። ለምሳሌ ከዚህ በፊት ከዚህ ከኪሊያን ጉዳት በፊት ኢብራሂማ ኮናቴ ብሔራዊ ቡድን እንደተቀላቀለ ጉዳት አጋጥሞት ጭራሽ ቱርክ እንዳይሄድ አድርጎታል። በፍጥነት ወደ ማድሪድ እንዲጓዝ ነው ያደረገው። ኮናቴም ልክ ክለርፎንቴን ወደ ቱርክ ገብቶ እዛ ስሜቱ ጥሩ ስላልሆነ ቀጥታ ወደ ማድሪድ እንዴት ነው እንዳደረገው እንጂ ወደ ቱርክ እንዴት አላደረገም። ኮናቴን በቀኝ እግሩ ጉልበቱ ላይ ነው የሚያጋጠመው። ሌላ ደግሞ ጉዳት ይህ እንዳስ ይሄ ደግሞ ሌላ እንግዲህ ሪያል ማድሪድ የቀጣዩ ሕክምና ውጤቶች እየጠበቀ ለኪሊያን ልዩ ትኩረት በመስጠት እየተንቀሳቀሰ ነው ያል ዘገባው። የማገገሚያ ፕሮግራም አስቀድሞ አዘጋጅቶታል ይላል እና በፍጥነት ኪሊያን ወደ ሜዳ እንዲመለስ ከፍተኛ ጥረት እያደረጉ ነው ይላል። የብሔራዊ ቡድኑ ጨዋታ እንግዲህ እንዳበቃ አሁን በላሊጋው አራተኛ ደረጃ ላይ የተቀመጠው ማድሪድ ፊት ለፊቱ ላይ ከባድ ጨዋታዎች ጠብቁታል። በተለይ ኦክቶበር ላይ በጣም ከባድ ጨዋታዎች አሉት። ዋናዎቹን ብጠቅስል በቻምፒየንስ ሊግ ወደ ሮማ ኦክቶበር 14 ይጓዛል። ሴቪያ በላሊጋ ከማድሪድ ስር ያለ አምስተኛ ደረጃ ላይ የተቀመጠ ነው። በማድሪድ እና በእሱ መካከል የ15ና የ13 ነጥብ የሁለት ነጥብ ልዩነት ነው ያለው። ማድሪድ 15 ነው፣ እነሱ 13 ናቸው። እዚህ አሁን ሴቪያን በላሊጋ አምስተኛ ደረጃ ያስተናግዳሉ። ከዛ በመቀጠል ኦክቶበር 25 በኤል ክላሲኮ ባርሴሎናን ይገጥማሉ። ፍከር ሌፕሺክ ምናምን አለ በመሀል ላይ፣ ግን ዋናዎች እነዚህ አራቱ ጨዋታዎች ከባዶች ናቸው። እነዚህ አራቱ ጨዋታዎች ለሞሪኖ ከዚህ ፕሮግራም መነሻ እንዴ ካየን እና እንደ ስፔን ሚዲያ አባባል ከሆነ ሶስት ሳምንት ካሉ ኪሊያን ኤምባፔ ለኤል ክላሲ ድረስ ለኤል ክላሲኮ እለት
0: ኤል ክላሲኮ ላይ መገኘቱ አጠራጣሪ
1: ምን ያን ለት እንግዲህ ወዳው ሜዳ ገብቶ ማነው ለምሳሌ ወዳው ሜዳ ይገባል ከባድ እና ይህ እንዳይሆን ግን ማድሪዶች ኪሊያን አስቀድሞ እንዲደርስ እየሰሩ ነው ብያለሁ። በተለይ ጆዜ ገና በጠዋቱ እንግዲህ ችግሩ ውስጥ መግባታቸውን ያሳያል። ገና በሰባተኛው ሳምንት ከባርሴሎና ጋር የስድስት ነጥብ ልዩነት ተፈጥሯል። አሁን እንግዲያስበው ሰባተኛው ሳምንት ነው የስድስት ነጥብ ልዩነት። ታዲያ በዚህ ችግር ውስጥ ደግሞ ጆዜ ያስጨነቃቸው የተጫዋቾች ጉዳይ በየጊዜው እየጨመረ መምጣቱ ነው። ኪሊያን በተመለከተ የስፔን ሚዲያ ሶስት ሳምንት ቢልም ሪያል ማድሪድ በበኩሉ ግን አስራ አራት ቀን ይበቀዋል ይላል። ሁለት ሳምንት ይላል። አንድ ሳምንት ቀንሷል። ሪያል ማድሪድ እንዳሳወቀው ዛሬ ትላንት እንዳሳወቀው 14 ቀን ይበቀዋል። ስለዚህ በኤል ክላሲኮ ይደርሳል የሚል እምነት አላቸው። ልክ ሶስተኛው ሳምንት ላይ ስለሆነ ይደርሳል የሚል እምነት አላቸው። ሌላው ጆዜ እንግዲህ ያጡት ፌዴሪኮ ቫልቨርዴ ነው። እንደምናውቀው እሱ ጉዳት ከሜዳ ከወጣ እንግዲህ አሁን ወጥቷል። እሱም ሶስት ሳምንት በኋላ ነው የሚመለሰው። ይሄ ደግሞ ትልቅ ተጫዋች ነው። እንደምታውቀው በማድሪድ ውስጥ ተጽዕኖ ከፍ ያለ ነው የቫልቬርዴ። ኢብራሂም ኮናቴ ጉዳት ላይ ነው። ምን ያህል እንደሚቆይ ገና ሪከቨር ታይም አልተገለጸም። ይሄ ሮድሪጎ ሲሪየስ ጉዳት ላይ እንዳለ ታውቃለህ። ለረጅም ጊዜ ወጥቷል። ሚሊቲያው እንደገና አሁን ገና ነው፣ ሪከቨር አላደረገም። ፌርላንድ ሜንዲ እንደዚሁ ተመሳሳይ ገና ነው። ስለዚህ አሁን እነዚህ ሁሉ ተጫዋቾች ገና አስተማማኝ ደረጃ ላይ ስለማይገኙ ለጆዜ ሞሪኖ ከፊት ለፊት ካላቸው የፕሮግራም እንደገና አሁን ካላቸው የነጥብ ልዩነት መነሻ በጣም አስቸጋሪ ጊዜ ሊያሳልፉ እንደሚችሉ የሚገልጹ ዘገባዎች እየወጡ ያሉት እና ልክ እንደ ማድሪድም ደግሞ እንግዲህ አርሰናልም ሀቨርስን በጉዳት አጥቷል። እንዲሁም ትላንትና ወዲያ ስመለከት ሀቨርስ በጉዳት እንደጎዳ ጊዜ አንድ የአርሰናል እንትን ቲክቶከር የታወቀ የእንግሊዝ ሀገር የሚኖር ማለት ነው ምን አለ፣ አሁን ሀቨርስ ተጎዳ አለ። እኔም ፈራው ብቻ ካላፊዮሪ ብቻ ነው ያስሱ ካላፊዮሪ እንዳይጎዳ ፍሩልኝ ሲል እንደምንም ተወጥቷል። በቀደምነት እንግዲህ አሁን ከፈረንሳይ ጋር ደግሞ አላቸው አንድ ሁለት እንዴት ይወጣሉ የምንመለከተው ይሆናል። እዛ ውጪ ሊቨርፑልም እንግዲህ አሌክሳንደር ኢሳቅን እንደዚሁ ጉዳት ስላጋጠመው ቀጥታ ከስዊድን ብሔራዊ ቡድን ወደ ሊቨርፑል እንዲሄድ ተደርጓል። የባየር ሙኒኩም ጀማል ሙሲያላ እንደዚሁ ጉዳት አጋጥሞታል። አሁን እሱም ከብሔራዊ ቡድን ተቀንሷል። ሌላው እንግዲህ ሁላችንም በዚያ መስና ደንቀው ነበር ያው ጉልበተኛው የሰንደርላንድ አጥቂ ብራያን ብሮንቪ በተመለከተ ነው። እሱም ሲሪየስ የሆነ ጉዳት አጋጥሞት ወደ ሰንደርላንድ እንዲጓዝ ተደርጓል። እንግዳ ስለዚህ አሁን ይሄ የፊፋ ቫይረስ እንግዲህ ምን ያህል ቡድኖችን እየጎዳ መሆኑን ያሳያል ማለት ነው። ይሄ ነው አጭር ዘገባ።
0: እንግዲህ የጆዜ እንዴት አይነት ነገር ይኖራቸዋል? መላሻቸው እንዴት ይሆናል? ደግሞ ተለውጭ አለው ምናምን ያሉት የችግር ጊዜ ሲመጣስ የሚለውን ነገር እና ትክክለኛ ባህሪያቸውን የምናይበት ወቅት አሁን ይመስላል። ባለፈው ስናነሳ የነበረው ዳኛውን እንዴት ከፍ ዝቅ አድርገው እንደተናገሩ ኦፍኮርስ ጥፋት ነው፣ ግን ዳኛውን የተናገሩበት መንገድ በቃ ጆዜ ተመለሱ እንዲባል ያስቻለ አይነት ነገር ነበረ። እንዴት ይሆናል ማየት ያለብን ይመስለኛል። የማንቸስተርን ጉዳይ እናንሳ። የካሪክ እና እንግዲህ የቀድሞ አሰልጣኝ ኦሌ ጋነር ሶልሻየርን የሚያነጻጽር አንድ ጽሁፍ እየተመለከትኩኝ ነበረ። ማይክል ካሪክ እና ኦሌ ንጽጽራቸው ተጀምረዋል። ለነገሩ ገና ካሪክ ጊዜ አሰልጣኝ ተደርጎ ሲሾም ነው ከኦሌ ጋር ንጽጽሩ የጀመረው። ያ ማለት ከሰባት ዓመታት በፊት ኦሌ በጊዜያዊነት ተቀጠረ። ከዛ በኋላ ጥሩ ውጤቶችን አሳየ። ከዛ በቋሚነት ተሾመ። የካሪክን መንገድ ተመሳሳይ ነው። ባለፈው ጥር ወር የማንቸስተር ዩናይትድ ጊዜ አሰልጣኝ ተደረገ። ከዛ ትልልቅ ቡድኖችን አሸነፈ። በፕሪሚየር ሊጉ ቡድኑ ሶስተኛ ሆኖ እንዲያጠናቀቅ አስቻለ እና ጥሩ ብቃትንም ከማሳየት ጋር ነበር እንግዲህ በአርሰናልና በሲቲ ነው ብልጫ የተወሰደበት ከነጥብ አንጻር እና በርከት ያሉ ጨዋታዎችንም አሸንፎ እንደነበረ እናስታውሳለን። ከዛ በኋላ እንግዲህ የዘንድሮ የውድድር ዓመት ሲጀምር ካሪክም ቡድኑ አጠቃላይ ማነከስ ጀምሯል፣ ወይም በተጠበቀው ልክ ሌላ ታሪክ ውስጥ ይገባል ተብሎ ባይታሰብ እንኳን ግን የተሻለ ወይም ከአምናው የቀጠለ አይነት ነገርን ያሳያል ተብሎ ነበረ። ኖርዌይ አሰልጣኝ ኦሌ ጉናር ሶልሻየርም ያኔ የአይነት

ትልቅ ቦታ የምትሰጣቸው ብሎ ጠየቀው። ሲመልስም አሲስትን በተመለከተ ባለፈው ሲዝን ከባየር ሙኒክ ጋር ስንጫወት ሜ 6 2026 ማለት ነው ፓሪስ ላይ ግማሽ ፍጻሜ ጨዋታ ላይ ለኡስማን ዴምቤሌ ያቀበልኩት ኳስ ቅድሚያ የምሰጣት ናት አለ። ወደ ጎልድ ምርጫዬ ደግሞ ሳመራ ኤፕሪል 9 2025 ላይ ሩብ ፍጻሜ ላይ ከአስቶን ቪላ ጋር 3-1 ባሸነፍበት ወቅት ያስቆጠርኳት ጎል ትልቅ ቦታ ሰጣታለሁ አለ። ጥያቄው ጠየቀ፣ ብዙ ጊዜ ኳስ ይዘ ፕሮቮክ ታደርጋለህ፣ ተጋጣሚዎችህን ፕሮቮክ ታደርጋለህ ማለት ኳስ ይዘ በቃ ፕሮቮክ ያደርጋቸዋል፣ ከቴክኒኩ ባሻገር አእምሮ በኩል እንዴት ነህ ብሎ ይህንን ለማድረግ የምትፈጽመው እንዴት ነው፣ አእምሮ እንዴት ነው እንደዚህ አይነት ነገር ለመፍጠር እንትን የሚለው ብሎ ጠየቀው። ሲመልስም በመሰረቱ በእግር ኳስ ላይ ሪስክ በጣም የሚወስድ ተጫዋች ነኝ አለ። በእግር ኳስ በጣም ሪስክ የሚወስድ ተጫዋች ነኝ ምን ልበልህ አለ። ኳስ አንዴ እግሬ ውስጥ ከገባች በቃ ድንገት ዓለም ላይ ኩራተኛው ሰው እኔ ብቻ ልሆን እችላለሁ አለ። ኳስ እግሬ ላይ ከገባ በቃ ኩራተኛ ሰው እኔ ብቻ ነኝ ማለት እችላለሁ አለ። 1v1 አንድ ለአንድ በጣም የሚወደው አጋጣሚ ነው አለ። እርግጥ ነው ሁሉ ጊዜ ግን አልጋ በአልጋ ይሆናል ማለት አይደለም። ችግር የሚጠይቅበትም ጊዜ የምትቸገርበትም ጊዜ ይኖርሃል አሉ። ጥያቄው ቀጠለ፣ ግን እሳሳታለሁ ብለህ የፈራበት ጊዜ የለም አለው። አሁንም ደጋግሞ ሞክር እኮ የሚከብድ ይመስለኛል ብሎ ጋዜጠኛው ጠየቀው። ሲመልስም ዊ አለው የስ ሪስክ አለው ልሳሳት እችላለሁ እልሃለሁ፣ ግን እድሉን ደጋግሜ እሞክራለሁ አለ። ድንገት ከአምስት አጋጣሚዎች ውስጥ አንዱ ሊሳካልኝ ቡድናችን አሸንፎ መውጣት ይችላል፣ በዛ መነሻ አለ እና ያቺ ወሳኝ ጎል ለቡድናችን ትልቅ ልትሆን ትችላለች ብሎ መለሰለት። ጥያቄው ቀጠለ፣ ኔፕልስ በነበርክበት ጊዜ መንገድ ላይ በነፃነት ለመራመድ በጣም እንደተቸገርክ ይነገር ነበር፣ እዚህ ፓሪስ ውስጥ ተመሳሳይ ነው ብሎ ጠየቀው። አረ እዚህ በጣም ይሻላል አለ። ፓሪ ቱሪስት ከተማ ስለሆነች ይመስለኛል አለ። ብዙዎች ስለ እግር ኳስ ብዙም እውቀት ስለሌላቸው ማን እንደሆንኩ ማያውቁኝ ማለቱ ነው። ኔፕልስ ውስጥ ግን አለ ሁሉም የሚኖረው ለኳስ ነው አለ፣ የሚበላው የሚጠጣው ኳስ ነው አለ። ናፖሊ ውስጥ እና ከኔፕልስ ከተማ ግን ፓሪ ውስጥ ቢሆን በርካታ አድናቂዎች እንዳሉን ግን ሳልገልጽልህ አላልፍም አለ። ጥያቄው ቀጠለ፣ ግን የፓሪስ ሴንት ዠርመን ደጋፊዎች ለምን በጣም እንደሚወድ ታውቀዋለህ? ምክንያቱም ውስጥ አለ። እስቲ ኖ አላቅም አለውና እስቲ ንገረኝ አለ። ጥርጥር የለውም በድረስክ በድሪቪልህ በፊንታ ማለት ነዋ አለው። በዚህ ላይ ወደኋላ ተመልሰ ተከላካዩን ታግዛለህ። ለደጋፊዎች ይህ ባህሪህ ሙሉ ተጫዋች ያደርጋል። አርቲስት ነህ፣ ታጋይም ነህ ብሎ ነገረው። ለዚህ ነው የሚወዱ የፔጅ ደጋፊው ችሏል። ከበራ በእውነት በኔፕልስ ውስጥ እንደዚህ አይነት ታይፕ ተጫዋች አልነበርኩም አለ። ኔፕልስ ውስጥ እዚህ ስደርስ ግን የቡድኑ አጠቃላይ ሁኔታ ስመለከት ሁሉም አይቆጥሩም ራሱን አለ። በዚህ ላይ የሉዊስ ኤንሪኬ መሳሪያዎች ግልጽ ናቸው እና ተጠባባቂ ላለመሆን የግድ ጥረት ይጠይቃል። አንድ ስህተት ተሰራ ወደ ቤንች ልትወርድ ትችላለህ እና ቦታን ከዛ ልታጣ ትገደዳለህ። ስለዚህ ቡድኑ በማጥቃትም ሆነ በመከላከል ረገድ መርዳት መሳተፍ ግዴታዬ ነው አለ። ናፖሊ ግን እንደዛ ነበርኩ አለ። ጥያቄው ቀጠለ፣ በ2024 ወደ ጆርጂያ አብረን በሄድን ጊዜ ወላጆችህና አጎትህ በአንተ ህይወት እግር ኳስ ትልቅ ቦታ እንዳለው ገልጸውልኝ ነበር አለው። የናኪፑ የተወለደበት ከተማ ነው። የናኪፑ ትንሹ ህፃን ከኳስ ጋር አብሮ ይተኛ ነበር። ዛሬ ግን እዚህ ደረጃ ላይ ደርሳለን አልገመትንም ብለውኝ ነበር ብሎ ነገረው። እውነት ለመናገር አለው እሱም ባራ፣ እውነት ለመናገር ፕሮፌሽናል ተጫዋች ሆናለሁ ብዬ አስቤም አላውቅም አለ። ግን አንድ እውነት ነበር፣ እሱም እግር ኳስን በጣም ወድ ነበር። መንገዱ ረጅም ነው አለ። ጆርጂያ በጣም አግዛኛለች። ለዚህ ነው ባህሏን ለዓለም ለማሳየት የምጥረው። 3.8 ሚሊዮን ህዝብ ብቻ ያላት ግን

0: የአንድነት መንፈስና አንድ ትልቅ ቤተሰብ የምትወክል የዚች ትንሽ ሀገር አካል መሆኔን ወደዋለሁ። የዚህ ህዝብ አምባሳደር መሆን እጥራለሁ ብሏል። ጥያቄው ቀጠለ። በግል ህይወትህ ላይ የቤተሰብህ ድጋፍ ምን ያህል ነው አለው። የእግር ኳስ ተጫዋች ህይወት ውጣ ውረድ የበዛበት ነው። አስቸጋሪ ጊዜያቶች ያጋጥመዋል፣ የደስታ ጊዜያቶችም አሉ። በተለይ አስቸጋሪ ጊዜያቶች ጊዜ ጭንቀት ውስጥ ጠልቀህ የምትገባበት ጊዜያቶች በርካታ ናቸው። በዚህ ጊዜ አጠገብህ ያለው ቤተሰብ ነው ከሁሉም በላይ አስፈላጊ የሚሆነው። ደስታን ይሰጠሃል፣ ራስህም ሆነ እንድትቀጥል ይረዳሃል። ከጎንህም ስላሉ በጣም እኮራባቸዋለሁ አለ። ድንቅ ሰዎች ናቸው። አሁን ደግሞ አባት ሆኛለሁ። ከሁለት ዓመቱ ልጄ ጋር በተቻለ መጠን ብዙ ጊዜ ለማሳለፍ እሞክራለሁ። ዳሚያን የሁለት ዓመቱ ልጅ ማለት ነው፣ እግር ኳስን መጫወት ይወዳል። አንዳንዴም ከእርሱ ጋር አብሬ እለማመዳለሁ ብሏል። ጥያቄውን ቀጠለ ጋዜጠኛው። ለመጀመሪያ ጊዜ ማሸነፍ ወይም ዋንጫ ማግኘት ወይስ የሚከብደው በከፍተኛ ደረጃ ላይ መቆየት ነው ይሏል። ለመጀመሪያ ጊዜ ዋንጫ ማግኘት ነው የሚከብደው ወይስ በከፍተኛ ደረጃ ላይ መቆየት ብሎ ጠየቀው። ሲመልስም ዋንጫን ማግኘት በተለይ ከባድ ነው። እግር ኳስን ስትወድ ዋንጫዎችን ማሸነፍ ማግኘት ቀላል እንዳልሆነ ትገነዘባለህ። ነገር ግን ያንን ደረጃ ይዞ ደግሞ ደረጃውን ጠብቆ መቆየት ከዚህ በላይ ከባድ ነው። ይህ ፒኤስጂ ቡድን የምወድበት ዋናው ይህንን ፓሪስ ሴንት ጀርመን ቡድን የምወድበት ዋናው መነሻዬም ሁሌም የሚራብ ቡድን ነው፣ በዋንጫ የሚራብ ቡድን ነው። ሁል ጊዜ ማሸነፍ ብቻ ነው ግቡ። ከዚህ ቡድን ጋር ሁሉ ነገር ይቻላል አለ። ጥያቄው ቀጠለ። ዓለም ዋንጫን በቲቪ ነው የተካተልከው፣ ምን ስሜት አደረብህ ይለዋል። በጣም ከባድ ስሜት ያለው ነገር ነው። ከብሔራዊ ቡድኔ ጋር በዚያ መገኘት እፈልግ ነበር። ሌላ 4 ዓመት መጠበቅ ረጅም ጊዜ እንደሚሆን በጣም ከባድ ነው። በእግር ኳስ አንዳንዴ ልትለውጠው የማትችለው ነገሮች አሉ፣ ከአቅም በላይ የሆነ ነገር። ግን አንድ ቀን ጆርጂያ በዚህ ውድድር ላይ እንድትሳተፍ ጥረታችን ይቀጥላል ብሎ መልስ። ጠያቂው ጋዜጠኛ በዘንድሮ የባሎንዶር እጩዎች ሁሉም በዓለም ዋንጫ ላይ በቅርብ የተሳተፉ ናቸው ከእሱ በስተቀር። በዚህ ግዙፍ ውድድር ላይ ሳይቀር ባሎንዶር ማሸነፍ ይቻላል ትላለህ ይለዋል። ያው እሱ አልቀረበም እንዴ ማለቱ ወርልድ ካፕ ተጽዕኖ አለው በባሎንዶር ሽልማት ላይ ማለት ነው። ሲመልስም ይሄንን እኔ አልወስንም፣ መራጮች ናቸው ቮትን የሚወስኑት እነሱ ናቸው ያልንወስ። በመሰረቱ በእጩ ውስጥ መገኘቱ ራሱ ለእኔ ትልቅ ደስታ ነው። ይሄ የሚያሳየው እኔ ከነዚህ ግዙፍ እና ታላላቅ ተጫዋቾች ጋር የመፎካከር አቅም እንዳለኝ ነው። ይህ በጣም ያኮራኛል። ልክ እንደ ላይፍ በፉትቦል ሁሌም እምነት አለኝ። ለዚህ ነው እዚህ ትልቅ ክለብ ውስጥ ለመጫወት የቻልኩት አለ። ጠያቂው በ2023 ላይ ከናፖሊ ጋር 17ኛ ደረጃ ጨረስክ፣ በባሎንዶር ማለት ነው ደረጃ። ባለፈው ሲዝን 12ኛ ነበርክ። የዘንድሮስ አምቢሽንህ ምንድን ነው አለው። በመሰረቱ ከግል ይልቅ ለኮሌክቲቭ ቅድሚያ እሰጣለሁ፣ ለቡድን ማለቱ ነው። እኔ የቡድን አባል ሆኜ ዋንጫ እንዳገኝ አስተዋጽኦ ማድረግ ነው ስራዬ፣ ስራዬንም ጠንክሬ እሰራለሁ አለ። ጥያቄው ቀጠለ። ታላላቅ የቀድሞ ተጫዋቾች እንደ ቶኒ ክሮስ ወይም ሚሼል ፕላቲኒ አይነቶች ዘንድሮ ባሎንዶር ለአንተ እንደሚገባ ተናግረዋል እና ምን አመልሳለህ ብሎ ጠየቀው። በእንደነዚህ አይነቶች ታላላቅ ተጫዋቾች እንደሚገባኝ ቃል መስማት ትልቅ ኩራት ነው አለ። ይህንን የተለየ ሽልማት ይገባዋል ብለው አንድ ታላቅ ተጫዋች ከተናገረ ሁሌም ለእኔ ትልቅ ኩራት ነው አለ። ትርጉሙ ትልቅ ነው። በጣም ኮርቻለሁ። ይህ የሚያሳየው ጥሩ ስራ እየሰራ መሆኔን ነው። ስለዚህ በዚሁ መቀጠልና ይበልጥ ራሴን ቤስት ማድረግ ይጠበቅብኛል ብሎ መሰጠ ይላል። ይህን ይመስላል እንግዲህ።
1: በጣም ኢንትረስቲንግ ነው። አማራጭ የለውም እንግዲህ ትኩረቴን መልሱን እስክትናገር በጣም የጠበቅኩት በዓለም ዋንጫ ሳትቀርብ ግን እንደዚህ የሚለው ነገር ትክክል ነው። በቃ ከዚህ የተለየ መልስ ሊሰጥ አይችልም
0: መፎካከሩ። ቮተሮቹ ናቸው የሚወስኑት፣ ጋዜጠኞቹ ናቸው የሚወስኑት።
1: ጋዜጠኞቹ ናቸው ግን እንደው ይሄ ባለንዶር ጉዳይ ሁሴኑ ምናልባት ካለፉት ዓመታት በተለየ መልኩ ይሄኛው የባለንዶር ዓመት አሸናፊውን ያስማማል ብለህ ታስባለህ? አሁን አንድ የሚመረጠው ምሳሌ ላሚን ያማል ቢሰጠው ወይ?

Chili Sports. Dosi del Carino.

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።
1: አብረው ይቆዩ ካብረው እንደ ዳሽን ባንክ ያስፈሩ ተስፋው ሰምሮይተው ካብረው ይቆዩ።
0: መልካም በዓል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
2: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
3: አዲስ ዓመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን የምናቅድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
4: እስከና ቤት ከፍቼ ባክባ
5: ከሰጥበት ወደ ገንዘብ ቀይራለሁ።
3: ይሄን አውርጄው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህል ውን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ ዓመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላቸዋለሁ። ይህ ዓመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆናል። አዲሱን ዓመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር ዓመት አንበሳ ባንክ እንጀምረው።

0: Hallå! Addis Ababa! Aduh! Gannet Maseh Resort! ለጤንነት የኢትዮጵያ ንግድ ባንክ የመሴ ሪዞርት የዕለተ አርብ መስከረም 15 የሳምንቱ አካፋይ መስከረም 18 የሳምንቱ መጀመሪያ ፕሮግራም በተወዳጁ ጣቢያችን በብስራት ኤፍኤም 101.1 በቅሎ ቤት ከሚገኘው ዘመናዊ የማሰራጫ ጣቢያችን አብራችሁን ቆይታ ስለምታደርጉ ከልብ እናመሰግናለን። እለቱ ሰኞ ነው። ጣቢያው ተወዳጁ ብስራት ኤፍኤም 101.1 በቅሎ ቤት ከሚገኘው ዘመናዊ የማሰራጫ ጣቢያ ወደ አስረኛ ፕላኔት በሚያጓጉዛችሁ ልዩ የመሴ ሪዞርት መንኮራኩር ስለተሳፈራችሁ ከልብ እናመሰግናለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ አብሯችሁ ቆይታ እያደረገ ይገኛል። የኢትዮጵያ ንግድ ባንክ ቁጠባ የዮቶ ዋስትና የቤተሰብ አለኝታ ነው ይላችኋል። የኢትዮጵያ ንግድ ባንክ በተጠናቀቀው በጀት ዓመት 707.47 ቢሊዮን ተጨማሪ ተቀማጭ ገንዘብ በመሰብሰብ ጠቅላላ ተቀማጭ ገንዘቡን ከ2.4 ትሪሊየን ብር በላይ በማድረስና 37% በማሳደግ አስደናቂ ስኬት ያስመዘገበው ግዙፉ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ አብሯችሁ ነው። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉርስ ማኒፋክቸሪንግ ይመረታል። ከአኩሪ አተር እና ከንጹህ ሶሲ ሶያ ከንጹህ አኩሪ አተር ይመረታል። አመራረቱ ከእጅ ንክኪና ከኬሚካል የጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መስራት የሚቻል በጾምም ሆነ በፍስግ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ ዋጋው ተመጣጣኝ ምርቱ ተፈጥሯዊ ለምግብ ደህንነቱ የተጠበቀ የአይሶ የምግብ ደህንነት ስርዓቱ የተሳለጠ ነው። ሶሲ ሶያ አብሯችሁ ቆይታ እያደረገ ይገኛል። ህብረት ኢንሹራንስ ኢንዱስትሪው ውስጥ ፈርቀዳጅ በሆኑ ጉምቱ ባለሙያዎች ከ31 ዓመታት በፊት በ1994 ተመሰረተ። ህብረት ኢንሹራንስ የተቋቋመውና እየተመራም ያለው በኢትዮጵያ ኢንሹራንስ ኢንዱስትሪ ውስጥ አሉ በሚባሉ የታወቁና በስራቸው የተከበሩ ጉምቱ የመስኩ ባለሙያዎች ነው። ላብነት ያህል የህብረት ኢንሹራንስ ዋና ስራ አስፈጻሚ ወይዘሮ መሰረት በዛብህ በ2024 በናሚቢያ ዊንዶክ በተካሄደ አህጉራዊ ጉባኤ ላይ የዓመቱ የአፍሪካ ምርጥ ዋና ሥራ አስፈጻሚ በመሆን ተሸልመዋል። በአሁኑ ወቅትም ከአንጋፋዎቹ የግል ኢንሹራንስ ኩባንያዎችስ አንዱና በመጀመሪያ ረድፍ የሚሰለፍ ነው። ዛሬ ላይ የባለ አክሲዮኖች ቁጥር ከ725 በላይ የደረሰ ሲሆን የተከፈለ ካፒታሉም ከ1.34 ቢሊየን ብር አልፏል። የተፈረመ ካፒታሉ ወደ 1.5 ቢሊየን ብር አድጓል። ህብረት የሚሰጣቸው የኢንሹራንስ አገልግሎቶች ዋና ክፍሎች የሚመደቡ ናቸው። የህይወት፣ የንብረትና የህጋዊ ግዴታ ዋስትናዎች የህብረት ኢንሹራንስ መገለጫዎች ናቸው። አያት ሪል ስቴት በአዲሱ የካሳንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15% ቅድሚያ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። አያት እንሰኛለን። ለሶስት አስርተ ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካሳንቺስ በተጨማሪ በአያት በሲኤምሲ እና በቤሌር አካባቢ የሚገኙ ለኑሮና ለስራ ምቹ የሆኑ ዘመናዊ አፓርትመንቶችን በቀን ከ50,000 በላይ ጎብኚዎች የሚያስተናግድ አያት ግራንድ ሞል ላይ ብቅ ካላችሁ ደግሞ እጅግ የተሳካውን አያቶችን ታገኛላችሁ። ለበለጠ መረጃ በአጭር የስልክ መስመር አያት ብላችሁ 7760 ወይም በ0977 6060 ይደውሉ። መስቀል ፍላወር ሌበነስ ታወር 5ኛ ፎቅም ብቅ አሉ በሉ። ሲኤምሲ ዋና መስሪያ ቤት፣ አያቴ ገበያ ማዕከል፣ ራስ ሆቴል 1ኛ ፎቅ፣ ካሳንቺስ ሲቲ ሴንተር 1ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ 22 ጌታውን በሻ ህንፃ 3ኛ ፎቅ ብቅ ካላቸው አያት ሪል ስቴት ግዙፉን አልሚ ድርጅት ታገኙታላችሁ። ኢትዮ ቴሌኮም አዲሱን ዓመት በበጎነት ወደ አዲሱ ዓመት ስንሻገር ድጋፍ የሚሹ ወገኖቻችንን በማገዝ አብረን እንቀበል ይለናል ኢትዮ ቴሌኮም። ለዚሁም ማንኛውም የገንዘብ መጠን በመጻፍ ወደ 8019 በመልእክት በመላክ ወይም ቴሌብር ሱፐር አፕ ላይ ክፍያ የሚለውን ከተጫንን በኋላ ለበጎ አድራጎት ቀጥሎ አዲሱን አመት በበጎነት የሚለውን ሚኒ አፕ በመምረጥ የፈለግነውን የገንዘብ መጠን መለገስ እንችላለን ይላል ኢትዮ ቴሌኮም። ታዲያ ኢትዮ ቴሌኮምም ድጋፍ ለሚሹ ወገኖቻችን እኛ በለገስነው ላይ ጨምሮ ድጋፋችንን ያደርሳል። መልካም አዲስ አመት። ኢትዮ ቴሌኮም አብራችሁ ቆይታ እያደረገ ይገኛል። ኖቢራ የሕክምና ማዕከል ኑቢራ የሕክምና ማዕከል የጤናው ጉዳይ ፋታ ሲነሳው የቤተሰቦ ጤንነት ሲያሳስቦ እኛ ጋር ኑ የሚለው ኑቢራ የሕክምና ማዕከል ነው። ከሶስት ዓመት በፊት በአምስት ስፔሻሊስት ሐኪሞች በመካከለኛ ክሊኒክ ደረጃ ተከፍቶ ለሕሙማን የሕክምና አገልግሎት ሲሰጥ የቆየው ኑቢራ የሕክምና ማዕከል አሁን ደስ በሚያሰኝ ዜና መጥቷል። ሀያት ኖርል ሴት አጠገብ በመንታጂ ፕላስ ፎር ሕንፃ ላይ ከአርባ በላይ ስፔሻሊስትና ሰብ ስፔሻሊስት ሐኪሞችን አሰባስቦ በተለያዩ ሕክምናዊ ዙሪያ ጥራት ያለው አገልግሎት በተመጣጣኝ ዋጋ ለመስጠት የእርሶ መምጣት ብቻ ይጠባበቃል። ኑቢራ የሕክምና ማዕከል ይሰኛል። መደወልም ይቻላል። ለበለጠ መረጃና ቀጠሮ ለማስያዝ ኑቢራ የሕክምና ማዕከል ብለው በ0921 812121 ላይ ይደውሉ። እኛ ጋር ጤና። ኑቢራ የሕክምና ማዕከል አብሯችሁ ቆይታ ያደረገ ይገኛል። ቤቲ ማኛ ቆሎ ለአገር ውስጥም ሆነ ለውጭ አገር ተጠንቅቆ የተሠራ ምርጥ ቆሎ ከዘመድ ጋር ከጓደኛ ጋር ወግያው ግዩን እየተጫወቱ ቤቲ ማኛ ቆሎን በመሃል ያስቀምጡ። በቡናና ሻይ ሰዓት፣ በረፍት ሰዓት ሁሌም ሊኖር የሚገባ የሚገርም ጣዕምን ይዟል። ቤቲ ቆሎ በአንድ ኪሎ፣ በግማሽ እንዲሁም በሩብ ኪሎ ተዘጋጅቷል። ለሁሉም በኩራት የሚጋብዙት ቤቲ ማኛ ቆሎ በብዛት ያሉበት እናቀርባለን። አድራሻ ካላችሁ ጦር ኃይሎች ሙሉ ወንጌል እንገኛለን። ስልክ ካላችሁ 0913 505349 ወይም 0912 971556። ቤቲ ማኛ ቆሎ መደወል ይችላሉ። ጊዮን ጋዝ፣ ጊዮን እንደ ጅረቱ ሀያል ነው ጉልበቱ የሚላችሁ ጊዮን ጋዝም አብሯችሁ ቆይታ እያደረገ ይገኛል። ጊዮን ጋዝ በኢትዮጵያ የኃይል አቅርቦ ዘርፍ ውስጥ ከረጅም ዓመታት ተሞክሮ ያለው ግዙፍ ድርጅት ነው። በዚህም መሠረት ጊዮን ጋዝ ከሶስት አስርት ዓመታት በላይ የፈሳሽ ፔትሮሊየም ጋዝ ሲያቀርብ የቆየ ተቋም ለመሆን ችሏል። የጊዮን ጋዝ ኦሪጂናል ሲሊንደር መለያ አለው። ሲሊንደሮቹ ከመሞላታቸው በፊት የደህንነት ፍተሻ ይደረግላቸዋል። የደህንነት ፍተሻ የተደረገላቸው ሲሊንደሮች ደግሞ ከተሞሉ በኋላ በቢጫ ቀለም ካፕ እንዲታሸጉ ይደረጋሉ። የቢጫ ቀለም ካፕ የጊዮን ጋዝ ኦሪጂናልነት ማረጋገጫ ነው። ይህን በቢጫ ካፕ ያልታሸገ ማንኛውንም የጋዝ ሲሊንደር ኦሪጂናል አይደለምና ደህንነቱ ያልተረጋገጠ ሊሆን ስለሚችል ሊጠነቀቁ ይገባል። ጊዮን ጋዝ ይላል። ከቤት እስከ ሰፊ የኢንዱስትሪ አገልግሎት ይሰጣል። የንጹህ ማብሰያ እንቅስቃሴ ደጋፊም ነው። ለማንኛውም ተጨማሪ መረጃ ነፃ የስልክ መስመር ጊዮን ጋዝ ብላችሁ ነፃ የስልክ መስመር 6317 6317 ይደውሉ። ጊዮን ጋዝ፣ ጊዮን እንደ ጅረቱ ሀያል ነው ጉልበቱ እያላችሁ አብሯችሁ ቆይታ ያደርጋል። ኒው ሊፍ ሜዲካል ኮምፕሌክስ ህልሞን ወደ ሕይወት፣ ተስፋን ወደ እውነታ ይላል ኒው ሊፍ ሜዲካል ኮምፕሌክስ። ከ2013 ጀምሮ ሊፍ ሜዲካል ኒው ሊፍ ሜዲካል ኮምፕሌክስ የመካንነት ሕክምናን በሀገር ውስጥ በማቅረብ ከ500 በላይ ቤተሰቦች የልጅ ህልማቸውን እንዲያሳኩ አስተዋጽኦ አድርጓል። ዛሬ ደግሞ ኒው ሊፍ ከ3 ቢሊዮን ብር በላይ ካፒታል በማፍሰስ ባለ 13 ወለል ዘመናዊ ሜዲካል ፕላዛ በአዲስ አበባ አቋቁሟል። ከ20 በላይ ስፔሻሊስትና ሰብ ስፔሻሊስት የሕክምና ዘርፎች፣ ከ110 በላይ የሕክምና አልጋዎችና 8 ዘመናዊ የቀዶ ሕክምና ቲያትሮችን ያሟላ እንዲሁም ሜዲካል ፕላዛዎችን በውስጡ የያዘው የሕክምና መሳሪያዎች እጅግ ዘመናዊና በሕክምናው ዘርፍ የመጨረሻው ቴክኖሎጂ የሚጠቀሙ በሰው ሰራሽ አስተውሎት የታገዙ ሲሆኑ በካንሰር ሕክምና ዘርፍ ትልቅ ተጽዕኖ ያለውና በግል ተቋም ደረጃ የመጀመሪያ የሆነውን አሜሪካ ሰራሽ ጂኢ ብራንድ የፔትስካከን ማሽን በመያዝ ያገለግላል። ኒው ሊፍ ሜዲካል ኮምፕሌክስ ይሰኛል። ይደውሉ። ኒው ሊፍ ሜዲካል ኮምፕሌክስ ለቡ ሙዚቃ ሰፈር ይገኛል። ብቅ በሉ አሊያም በ85 65 85 65 አጭር የጽሁፍ የስልክ መስመር ወይም ደግሞ በ0994666666 ኒው ሊቭ ሜዲካል ኮምፕሌክስ ብለው ይደውሉ። አብራችሁን ስላላችሁ ከልብ እናመሰግናለን። ለተሰኞ የሳምንቱ መጀመሪያ ላይ እንገኛለን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ፕሮግራሙ መሴ ሪዞርት ከዘመናዊው ስቱዲያችን በቅለቤ ከሚገኘው ማሰራጫችን ወደ 10ኛ ፕላኔት በሚያጓጉዛችሁ ልዩ የመሴ ሪዞርት የ2019 ታርጋ በተለጠፈባት መንኮራኩር ስለተሳፈራችሁ የፕሮግራሙ መሪ የመንኮራኩሩ አምጣቂ ቤዛ አራጌ አብራችሁ ለሁለት ሰዓት በክፍል 1 ከ10 እስከ 11 በክፍል 2 ከ11 እስከ 12 አብራችሁ ቆይታ የምታደርግ ይሆናል። የተለያዩ መረጃዎችን ይዘን እዚህ ስቱዲዮ ተሰይመናል። በርካታ ፕሮግራሞች አሉን። እንደተለመደው የሳት ዳር ጨዋታ ደስታ ወይስ አደጋ ብለን እናቀርባለን። እውነት የሳት ዳር ጨዋታ ደስታ ወይስ አደጋ እናቀርባለን። ከክብር ስፖንሰሮቻችን መግቢያ መሸጋገሪያ በፊት ይህን ፕሮግራም እናቀርባለን። የታገቢኛለሽ ጥያቄ የት ነው የሚጠየቀው ብለን እናነሳለን። ታገቢኛለሽ ጥያቄው የት ነው የሚጠየቀው? መስፈርት አለው? ቦታ አለው? ጊዜ አለው? ሰዓት አለው? የቱ ይመረጣል? እርሶ ቢሆኑ ይህንን የት ቦታ ይጠይቃሉ ብለን እናነሳለን። ከፍትፍቱ ፊቱ ለምን ይባላል? ከፍትፍቱ ፊቱ ምን ይባል ለምን ይባላል ብለንም እናነሳ እንትን ነው ቤዛይ፣ ከፍትፍቱ ፊቱ እንትን ነው እኮ ፊቱን ጥቁር ድሮ እኮ እንዲያውም ምን ይባላል መሰለኝ፣ ብላ አፈር ብላና እንደዚህ ነው እኮ የሚባለው። ለምስ አሁን ይሄ እንኳን በእናት እጅ ይሄ እንኳን በወላጅ እጅ ይሆንና ከፍትፍቱ ፊቱ። ግን አንዳንድ ሰዎች ፊታቸውን ቅጭም ስለ መምጣትሽም በገበታው ዙሪያ ስለ መድረስሽም ደስታ የላቸው። ሲያቀርቡም መነጠል ስለማይችሉ ነው፣ ወይም ማድረግ ስላለባቸው ነው በግዴታ። እንደምታድሪ በግድ እኮ መተሽ ካወቁ በኋላ ፊታቸውን ቅጭም አድርገው አየሽ። ፊት ምግብ እኮ ምን ይፈልጋል መሰለሽ? አፕታይትስ ይፈልጋል። ሰዎች ለመብላት አሁን አንዳንድ ጊዜ ጽይፍ ይላል ሆዳቸው፣ ወይም ደግሞ አልበላ ይላቸውና አፕታይዘር እኮ የሚባል እንደ ማባያ ያሉ ቀድሞ የሚወሰዱ ነገሮች ሁሉ በመጡበት ዓለም ላይ ነው። ይሄ እኮ ፊቱ እኮ ነው የሚዘጋሽ። አንዳንዱ የምግቡ ሽታ ብቻ መሰለሽ፣ የቅቤ አነጣጠሩ ኮረሪማው ማነሱ መሰለሽ፣ የሰውየው ኮረሪማ ፊት ይፈልሻል። መጀመሪያ ሰውየው ፊቱን ድብልቅልቅ አድርጎታል። እንዲያውም የአራዳ ልጆች ዘብዝቦታል፣ ፊቱ ዘብዝቧል ይሉሻል። ይሄ ባለበት ሁኔታ ምግቡን ለመብላት ተነሳሽነትሽ ይጎላል። ገብቶሻል? ፊት ነው የምታየው። ግን ደግሞ ያን የመሰለ አሮስቶ ያን የመሰለ ክትፎ አቅርቦ ፊቱ ጉድለት ከሚኖርበትና ወስፋትሽን ከምትቆልፊ አይ ይቅርብኝ በልቼ ነው የመጣሁት ያለሽ፣ ምን እንኳ አልበላሽም ደርሼ ሁለቴ ጎርሼ በሞትኩ የምትይበት ቦታ ነው። ሰውየው ግን ይሄን መልእክት ወይም ደግሞ አቅራቢው ይህንን ነገር እያለ ምን ባይዘዌ ቤዛይ፣ ምናልባት እኮ ሰውየው ፊቱ ይሆናል በልቡ ምንም ክፋት አላሰበ ይሆናል። ግን አይተሽው ከብዶሻል። ይህን ክብደት እያየሽ ይህ ካሉሉ የከበደ ፊት አንቺ ውስጥ የሚገባው ምግብ ቆልፎት ያሳድረውና ሰዎች ኢንስቴድ አሁን ከዚህ ሰውዬ ፊት ይልቅ እንጎቻ ነው ዛሬ የጋገርኩት ለልጆቹ ምንም የለም፣ እስቲ እሷ ላይ ሚጥሚጣ በርበሬ አድርጌ ብላ በሞቴ ምን አለበት ቤዛ ረቢ፣ እንዴ ምን ሆነሽ ነው እንትን ይሆን አይጣፍጥሽ ይሆን ብሎ ሲሽ ቆጠቆጥ ዋጥ ዋጥ ታደርጊዋለሽ። አሁን ያሮስቶ የበግ መሆኑ ወይም ደግሞ ቆንጆ ክትፎ መሆኑ አይደለም፣ በቅቤ የተደፈቀ ክትፎ መሆኑ አይደለም። የሰው ፊት ባይዘወይ፣ ለምንድን ነው እኛ በሆቴል ውስጥ አስተናጋጆችን ጥሩ ላገለገሉ ቲፕ እናደርጋለን የሚባለው? እኮ ቲፕ ግዴታም አይደለም ኤክስፔክትድ ነው። ቲፕ ኢዝ ኤክስፔክትድ ነው የሚሉት ነጮች። ይጠበቃል እንጂ በግድ ከኪስሽ አውጥተው እንደ ሰርቪስ ቻርጅ ላለ እንትን ላትሰጪ ትችያለሽ። ምንድን ነው ሳቂታው ነው ምን ጎደለ ብላ ፎጧን አምጥታ እያነሳሳች እቃዋን ፈገግ ብላ ስታስተናግድሽ የምግብ የመብላት ፍላጎትሽ ወደዛ ቤት ተመልሶ የመሄድ ተነሳሽነትሽ ይቀጥላል። አለበለዚያ ውሃ ስትዩ እንዴ ስንት ጊዜ ነው ውሃ ማመላልሰው? ልጠሪያት እያየችሽ ጀርባዋን ስታመልጥ ስታያት ይህ ፊት ከምግብ ጋር ይያዛል። ምግብ አፕታይት አንዱ አፕታይዘር ሆኖ የሚያገለግልም የአቅራቢው ሼፎቹም አብስለውታል። አቅራቢዎቹ ያባሉታል።
1: በትክክል እንደውም እኔ ፊትን መሴ እንደ አንድ የቤት በር ጭምር መመልከት እንችላለን። በቃ ግባ እና አትግባ የሚለውን ነገር ፊት ለፊት ፊት ላይ ማየት ይቻላል። ዌልካም ነው ዌልካምድ ነው ወይ ያ ሰውዬ እዛ ቤት እንዲገባ እነዚህ ሰዎች ፍላጎት አላቸው ወይ የሚለውን ገብቶ ከመብላቱ በፊትም ጭምር ፊቱ ቅጭም ካለ ፊቱ እንዲገባ የማይጋብዝ ከሆነ በቃ ከበር እንዲመለስ ነው የሚፈልጉት እነዛ ሰዎች። በር ነው በቃ። ስለዚህ ግባም የሚለው ፊት ነው። ስፍስፍ ብሎ ቤቱ እንድትገባ የሚፈልግ ሰው ቤቱ ገብተህ ያለውን ነገር ቆሎ በቆሎ የተቆላ በቆሎ እኮ አንድ ፍኝ በቆሎ አረችን በባዶ አፍ አይወጣም። ሰው ቤት ተመተህ እንደውም አንዳንድ ሰዎች እኮ ቤታቸው ስንሄድ ምን ይላሉ? ኧረ በልቻለሁ ብንል የኔም ቤት አልበላሹም የሚሉ ሰዎች አሉ። አሁን በልቼ ነው የመጣሁት፣ አሁን ጠጥቼ ከጓደኞቼ ጋር ከቤተሰቦቼ ጋር ብንልም የኔ ቤት ይለያል የሚሉ ሰዎች አሉ። የእውነት የመፈለጋቸው በቃ ሰዎች እንዲበሉላቸው የቤታቸውን እንዲቋደሱላቸው ምናልባት ጎሏቸው ሊሆን ይችላል እኮ ያቺ ነገር፣ ወይ ደግሞ ማታ ለልጆቻቸው መክሰስ የምትቀመጥም ልትሆን ትችላለች። ግን ልብ ነው። ልብ ደግሞ ፊት ላይ ይታያል። የልብ መልካምነት ፊት ላይ ይታያልና ይሄ ሂዳት በለው እንዲሄድ አርገው አይነት ፊት ደግሞ በጭራሽ ምግብ ላይ ሲሆነው በጣም ሰው ሴንሲቲቭ የሚሆንበት አንዱ ጉዳይ ነው። ስለዚህ ሰዎች የሰዎችን ፊት አይተው ነው ደግሞ ከምንም ነገር በላይ የሰው እጅ መጠበቅ፣ የሰው ፊት ማየት በጣም ከሚያም ነገር መካከል አንዱ ነው። በቃ ያልፍልኛል ተብሎ ወይ ደግሞ የዛሬን ራት አገኛለሁ ተብሎ የሰው ፊት ታይቶ የተበላ ምግብ መቼም አይረሳም።
0: እውነት ነው።
1: ስለዚህ
0: ፊታቸውን ቅጭም ሂዳት በለው እንዲሄድ አድርገው አይነት የምግብ አቀራረብ በዛይ እንዳልሽው በጣም ስሜትን የሚጎዳ ነው። ሰዎች ደግሞ ለመብላት ብቻ ብለው የሚኖር ፍጥሮች አይደሉም። ከፊት ከፍትፍቱ ፊቱን ይመርጣሉ። ፊት ፈካ ብሎ ብላ በሞቲ ስትባይ አሁን ያልሽው እኮ ጭብጥ ቆሎ ይሻላል። ምርጥ ምግቦች ቀርበው ውስፋትሽ ቁልፍ ይላል። ስባ ሙልፍ ምን ቀን ነው ዛሬ እዚህ ቤት የመጣሁት? ይህ ሰውዬ እንድበላ አላቀውም ነበር አጎቴ። እንዴት ነው ፊቱ የሚጋረፈው? በዚህ ሁኔታ እንዴት ነው የምበላው? አይነት ስሜት ኖሮሽ ዝም ብሎ ሳህኑን እየገፉ ብታወጪ አውጪ ከቀረበ በኋላ ምንድን ነው አይነት ፊት ሲያሳዩሽ ይከብድሻል። ሰውነንና ብላ ባይዘዌ ነጮቹ ሊችሉት ይችላሉ። ያ ከአኗኗር ስታይላቸው ጋር የሄደ ነው። በር ዘግተው ለብቻቸው የሚኖሩ ናቸው። በ18 ዓመታቸው እድሜያቸው ለአቅመ አዳም ደረሰ ተብለው 18 ዓመታቸውን ቆጥረው ሩም የሚትፈልገው የሚወጡ ሰዎች ናቸው። ሁለት ወንድ ጓደኛሞች $400 አዋተው በ800 ቤት ተከራይተው ኑሮን ሀ ብለው ጀምሮ በብቸኝነት የኖሩ ናቸው። ይህ ግን ባህሉ አብሮ እውነተኛ ሰው የማህበራዊ እንስሳ መሆኑን የምታውቂው እዚህ ሀገራችን ነው። ለምደናል፣ በቡና ቁርስ ተካፍለናል። ያቺን በመሶብ ወርቅ የመጣች ሚጥሚጣ የተነሰነስባትን እንጀራ ቁርስ አድርገሽ ደምድመሽ አንስተሽ እየበላሽ የምትጫወችበት ነው። እና በዚህ አይነት ማህበረሰብ ውስጥ አድገሽ ብላ ብትበላ አልበለዚያ ቶ አይነት ሳህኑን ገፍቶ ፊቱን ካዞረብሽ በእውነት ሆድሽ ውስፋትሽ ቁልፍ ነው የሚለው። መብላት አልቻልኩም ውስፋት የተቆለፈ የሚባለው እኮ ፍትፍቱ መጥቶ ፊቱ እኮ ስለገረፈሽ።
1: በትክክል።
0: አብራችሁን ስላላችሁ ከልብ እናመሰግናለን። ምን ማወቅ ይፈልጋሉ ብለንም እንጠይቃለን። ምን ማወቅ ይፈልጋሉ? ዛሬ የዓለም አቀፍ የማወቅ ቀን በዓለም አቀፍ ደረጃ እየተከበረ ይገኛል። እርስዎ ምን ማወቅ ነው የሚፈልጉት? የማወቅ ቀን ነው። ምን ማወቅ አሁን እርግጠኛ ነኝ ከጊዜው ጋር አይደለም፣ 21ኛው ክፍለ ዘመን አይደለ፣ የኤአይ ወቅት አይደለም። አሁን ምን ማወቅ ይፈልጋሉ? የኤአይን እንትን ማሳለጥ እንዲህ አለሱ። አሁን መልሽ ሙዚቃ ብታወጪ በአምስት ደቂቃ ውስጥ ሀሳቡን ትነግሪዋለሽ፣ ይገጥማል፣ በዚህ ኮምፖዝ አድርጊልኝ ትይዋለሽ። ራሱ አውርዶ በሶስት ደቂቃ ውስጥ አንድ ዘፈን በሚሰራበት የኤአይ ዘመን። በነገራችን ላይ ቤዛይ ሁሉ ነገር እኮ ጥቅምና ጉዳት አለው። ኤአይ ሁሉ ወንዝ ያሻግራል። ኤአይ ሁሉ አሁን እኮ ሕክምና ውስጥም እየገባ ነው፣ ጽዳት ውስጥ እየገባ ነው፣ ጤና ውስጥ እየገባ ነው። በሁሉም ነገር አሁን ይሄ አርቲፊሻል ኢንተለጀንስ የሚባሉት ነገሮች ገብተው ኢን ዋን ቲንግ በተባበሩት መንግስታት አጠቃላይ ስብሰባ ኒውዮርክ ላይ ባለፈው ማክሰኞ ስብሰባው አንዱ የኤአይ ቴክኖሎጂን እንዴት እንጠቀመው ጉዳቱን እንዴት ሚኒማይ ጉዳት ሊኖር ይችላል ከባግባቡ ከተጠቀሙበት ሁሉ ህክምናም እኮ ጎንዮሽ ጉዳት አለው ይሄ ጠቃሚ ነው ኪኒ ነው ግን ደግሞ የጎንዮሽ ሳይድ ኢፌክቶች አሉት አድቫንቴጅ እና ዲስ አድቫንቴጅ ዘ ጉድ ኤንድ ዘ ባድ እርኩስና ቅዱስ ሁልጊዜ እኮ አሉ እንትን ናቸው ጎን ግራና ቀኝ የሚሄዱ ናቸው ታዲያ ሁሉን ነገር በአግባቡ መድኃኒትንም ስትወስጂ ለኩላሊት ለሌላ የተሰጠው ጨጓራ ይነካል እንዲያውም ሐኪሞች ምን ይላሉ ብዙ ከበድ ያሉ መድኃኒቶች ጨጓራ ላይ የጨጓራ ማሳለጥ የጨጓራን የላይኛው ሽፋን ይመላጥ ጨጓራውን እኮ መለጥኩት ይላል አንዳንድ ሰው በንዴት ነው እሱ እንድትበሳጭ ያደረግሽና ሁለት ነገር ነው የሰው ልጅ በማናደድ ሂደት ውስጥ ቆሽቱን አደበንኩለት
1: ይባላል ቆሽቱን
0: ቆሽት ይቺ ፓንክሪያስ ቆሽት ከጉበት ስር ተጣብቅ ያለች እሱን ነው የሚያቃጥሉት ፊውዝ እኮ እንደመቃጠል ነው በቃ ይሰራል ፊውዙን ይነቅሉብሻል እና ቆሽቱን አድብኖ ርር ብሎ ሞተ ይባላል ወይም ደግሞ አሁን እንዳልኩሽ ከቆሽቱ ጨጓራ ይሄ ላይኛውን ይልጥሻል ነገር ነዋ ተምሰለስ ያዋለሽ አሲድ እንዲረጭ እኮ ነው የምታረጊው ገብቶሻ በሰላም ሲፈጭ ሲያገኝ በልቶ ሲያጣጦም የሚያደረውን ጨጓራ መርዝ ጋዝ እንዲረጭብሽ ያደርግሻል አሲድ ንዴት ነዋ እኮ ነው የምትይው ለዚህ ነው እኮ ዝምተኛ ሰዎች የሚናገሩና የሚወጣላቸው ሰላማዊ ናቸው ተኝተው ያድራሉ ግን ደግሞ እነኚህ ዝም ያሉ ሰዎች አይተሻል በልጅነታቸው ባንዴ ሽብት ነው የሚሉት
1: በትክክል
0: ይወጣላ በአሲድ መልክ አናታቸው ላይ ወጥቶ ነው የሚቀረውና በዚህ በኤአይ ዘመን ብቻ ብዙ ሰዎች አሁን ምን ማወቅ ይፈልጋሉ ድሮ ይገርምሻል ቢዘይ ድሮ ኢንተርኔት አጠቃቀም እናስተምራለን ኢንተርኔት አከፋፈት እናስተምራለን በክረምት የሚሉ የጽፈት ቤቶች ነበሩ በየብሔራዊ ቲያትር አካባቢ እዚህ ልደታ ከፍተኛው ፍርድ ቤት ብዙ አሉ የኢንተርኔት አጠቃ ኢንተርኔት እኮ ብራውዝ ማድረግ ከፍተሽ አጠቃ ይህን ስልጠና እንሰጣለን ሌሎች ደግሞ እነኚህ ከኢንተርኔት ጋር ያሉ አክሰሶችን ለመጠቀም ልምድ እንሰጣ አየሽ አሁን እነሱ ትንንሽ ህፃን ልጆች የሚሰሯቸው ኤአይ ደግሞ መጣና ትልቁን የዓለማችንን አሁን ጦርነቶችን የሚያሳልጥ እሱ ሆነ ህክምናን የሚሰጥ እሱ ሆነ ፋይሎች አያያዝ በሼልፍ አደራደር ውስጥ እሱ ሆነ አሁን በፊት እኮ ፈርስቲን ፈርስት አውት ሊፎ ፊፎ ሲስተም እንዲህ ነው የምንለው ገብቶሻ የመጀመሪያ ገባ መጨረሻ የሚወጧል መጀመሪያ ገብተው የሚወጧል አሁን ገብተው አሁን መውጣት ያለባቸው እነኚህ እንትዚህ አይነት ነገሮች አሁን ይህ ሁሉም ይደረድርልሽ ሁሉን ነገር የሚያደርገው ኤአይ ነው እና አሁን ዛሬ ምን ማወቅ ይፈልጋሉ ብለን ስናቀርብ ዓለም አቀፍ የማወቀን ነው የማወቀን አሁን ሰዎች በአብዛኛው ይህን ነገር ታክሲ ላይ ያሉ የመሴ ሪዞርት አድማጮች ይህንን ያስባሉ አሽከርካሪዎችም አሁን በኤአይ እየታጀቡ ገብተሻል ለማሳለጥ ይሄው ነው ያለን አማራጭ
1: ኤአይ በጣም መሴ እንዳልከው በጣም ትልልቅ ጠቃሚ ነገሮች አሉት በጣም ብዙ ነገሮች ውስጥ ገብቷል በጦርነት ሂደት ውስጥ ገብቷል በህክምና ውስጥ ገብቷል እንደውም በቅርብ ጊዜ በተካሄደው ስብሰባ ላይ ከሚነሱ ጉዳዮች መካከልና ቀደም ባለው ጊዜም ደግሞ ቢሊዮነሩ ቢል ጌትስ ስለ ኤአይን በተመለከተ የራሱን ሀሳብ አጋርቶ ነበረ ያልተፈለጉ የሆኑ ቫይረሶችን ሊለቅ ይችላልም ጭምር ኮንትሮል ሊደረጉ የማይችሉ ቫይረሶችንም ሊለቅ ይችላል የሚል ስጋት ህመሞችን ሊለቅ ይችላል ሊታከሙ የማይችሉ ሊድኑ የማይችሉ ህመሞችን ሊለቅ ይችላል የሚል ስጋትም ነበረው ከዛ በዘለለ ደግሞ ሰዎች ኤአይን በተጠቀሙት ቁጥር የሚፈልጉትን መልስ እንዲያገኝ ፕሮሰስ የሚያደርግበትን ውሃ እያባከንን ነው ስለዚህ ሰዎች በውሃ ጥረት ሊጎዱ እንደሚችሉ ማሰብ አለባችሁ ከኤአይ ጋር ያላችሁን ግንኙነት በተወሰነ መልኩ ቀንሱ የሚል ጥናትም ደግሞ እየወጣ ነው ያለው ምክንያቱም ሰዎች በጣም አዲክትድ ሆነዋል ከኤአይ ጋር መሰየ የኤአይ ጓደኞች ያሏቸው ሰዎች አሉ ለኔ ሚስጥር ጓደኛዬ ለኔ ሚስጥሯን መናገር ትታ ለኤአይ ብዙ ሚስጥሮቿን ነግራለች ስለዚህ ከሱ ጋር ተመካከራለች ምን እንደምትበላ የስፖርት ወርክአውቷ ምን መሆን አለበት ይሄንን እየተሰማኛለው ምን ላድርግበትም ጭምር ስትል ጥያቄ እየጠየቀች ነው የምትገኘው። እንዶም ስለ AI ካነሳን አንድ ጊዜ በጃፓን የተፈጠረ በጣም አስደንጋጭ ክስተት ነበር። 3 የቀድሞ የፍቅር አጋሮቿን በአንድ ሆቴል ክፍል ውስጥ የገደለች አንዲት ሴት በጣም መነጋገሪያ ሆናለች። ሰዎቹ ሆቴል ውስጥ ይገባሉ ግን ደግሞ ይሰወራሉ። እሷ ግን ትወጣለች። ድጋሚ ደግሞ ሌላ ሰው ዛት ይሄዳለች። እንዲሁ የገባው ሰው አይወጣም እና በጣም ጥርጣሪ ያድርባቸዋል ሆቴል ውስጥ ያሉ ሰራተኞች። በካሜራ ሲታይ ቀድሞ አብረው ነው የገቡት ስትወጣ ግን ብቻዋን ነው የምትወጣው። እና በስተመጨረሻ የሰዎቹ አስክሬን የሶስቱም ይገኛል። እና ተመሳሳይ የሆነ አሟሟት ተመሳሳይ የሆነ አገዳደል ነው የደረሰባቸው። ስለዚህ ተጠያቂ ልትሆን የምትችለው እሷ ናት። እና እሷን ይዘው ሲጠይቋት በተለመደው መንገድ አልነበረም የገደለቻቸው። ፖሊስ እንዳይዘኝ አድርጌ፣ በሰውነታቸው ላይ ምልክት እንዳይቀር አድርጌ፣ ማንም ሰው ሳይጠረጥረኝ ልገል የምችለው እንዴት ነው ብላ ጥያቄ የጠየቀችው AI ነበር። ስለዚህ እሷ እንደምትፈልገው አድርጎ በስነ ስርዓቱ ሼፕ አድርጎ እንዴት መግደል እንዳለባት እንዴት ማድረግ እንዳለባት ራሷን ደግሞ እንዴት ማስመለጥ እንዳለባትም ጭምር ነግሯት እነዚህ 3 ሰዎችን ህይወታቸው እንዲያልፍ አድርጋለች። ስለዚህ አጠቃቀሙን እንደ የሰው ይለያያል። ለመልካም የሚጠቀሙ ሰዎች አሉ። የፊልም ኢንዱስትሪውን በጣም እየጎዳብን ነው እያሉ ኢንተርናሽናል የፊልም ኢንዱስትሪዎችም እየወጡ ነው ያሉት። ምክንያቱም ሰዎች በAI እየተተኩ ፊልሙ እየተሰራ ነው። ስለዚህ ኢንዱስትሪ ውስጥ ገብቶ ተመልካችም ሙዚቃዎችን እየሰማን ነው፣ ፊልሞችን እየተመለከትን ነው። ስለዚህ ቀድሞ የምናቃቸው አንጋፋዎቹ የፊልም አክተሮችና አክትረሶች ምንድን ነው የሚሰሩት፣ በምንድን ነው ገንዘብ የሚያገኙት የሚለው በAI ዘርፍ በጣም ከፍተኛ ጥያቄን ያስነሳ ያለ ጉዳይ ነው።
0: አሁን እቺ ሴትዮ እኮ ቢዘይ 3 ሰዎች ለማጥፋት እንዴት ነው ራሴን ጠብቄ ሳልያዝ የሞጫ ወያውት ፕላኑን ሰታችሁኝ ላጠፋ የምችለው ብላ ከAI ጋር ተማከረች። ግን ደግሞ እነኚህን 3 ሰዎች እንዴት ነው በደህንነት በጤና በስራቸው ውጤታማ እንዲሆኑ ላደርጋቸው የምችለው ብላም ብጠይቀው መልሳለሁ። አየሽ አሁን 2 ነገር እጅሽ ላይ አስቀመጥሽ። ልጆቹንም ለመርዳት መጠየቅ ይቻላል። እንዴት ነው ጤነኛ ሆኜ ጤነኛ አኗኗር ጤነኛ አመጋገብ ማረብ። አሁን እኮ ጥያቄ መጠየቅ ነው እንጂ መልሱ እኮ AI ላይ አለ። በቃ አሁን በዚህ አንደኛው ክፍለ ዘመን AI ዘመን ቀሽም ጥያቄ በዛ።
1: አዎ
0: በጣም አመሰግናለሁ ይልሻል እኮ ስጠይቂው ቆንጆ ጥያቄ። በጣም ደስ ይላል።
1: ጥሩ ጥያቄ
0: ነው። አይ ሲ ይሄ ለምንድን ነው ሐሪፍ ጥያቄ ስለመሆንሽ ጥሩ ተማሪ ስለመሆንሽ ከጥያቄው ላይ ተነስቶ መልስ ሲሰጥሽ ነው የሚያቀው። እና መድኃኒትም እኮ ምንድን ነው ይሄ ችግር አለብኝ ትያለሽ። ወደ ሐኪምሽ ጋር ከመድረስሽ በፊት አንዳንድ ነገሮችን ያመላክትሻል። ግን ምንድን ነው በእነኚህ ሁሉ ውስጥ እያለፍሽ 2 ነገር ነው ለጥሩም የሚጠቀሙበትን ያህል ለመጥፎ እንደዚህ ሲሆን እንዳጫወትሽንና 3 ሰዎችን ይዛ ገብታ እሷ እየወጣች እነሱን እያስቀረች ህይወታቸውን እየቀማች በኋላ ግን በካሜራ ምንም ቢሆን ግን ፋይናሊ ምንም ቢሆን ግን ነገሮች መደረሱ አይቀርምና ተደርሶባት ተይዛ እንዲጠይቄ ነው አለች። ይሄ ለመጥፎ ነገር ተጠቅማበት የጓደኞቿ ነው ያመኗትን ሰዎች አብረው የገቧትን ውጣ ሰልቅጥ አስቀረቻቸው። ግን ደግሞ ልታጎለብታቸው ልትረዳቸው ከፍ እንዲሉ ልታደርጋቸው የሚችልበትንም ጥያቄ ጠይቃ 3 አይነት ምርጥ መልሶችም ሊሰጣት ይችላል። አያያዛችን ነው አሁን
1: በትክክል
0: የጎንዮሽ ጉዳት አለው ምንም ጥያቄ የለም። ሁሉም ውስጥ ገብቷል። ቢል ጌትስን ጨምሮ ፍርሃት አለኝ ስጋት አለኝ ሙሉ ለሙሉ እንኳን መጥፎ ነው ባልል እነኚህ ነጥቦች ወደፊት ስጋታችን እንዳባብሱት አለ። ቢልጌትስ ነው በማይክሮቺፕስ እዚህ የደረሰ ሰው ነው። ተመልከች እሱ የፈራ እኛ እንዴት ነው ማንጸጋው ብለን እንላለን። ግን ባንዱ ወይም በሌላው አሁን ዓለም አንድ ቦታ ላይ ቸቸንክሮ አይደለም። ይኸውልሽ ቤዛዬ እኛ ተኝተን እንቅልፍ ላይ 24 ሰዓት ለውጦች በላያችን ላይ ነው የሚሄዱት። ጠዋት ተነስተን ከለውጡ ጋር ካልተቀላቀልን አደጋ ነው። እና AI ዓለም እየተነጋገረበት ነው። የተባበሩት መንግስታት ድርጅት በመሪዎች ደረጃ ፊት ለፊት አጀንዳ አድርጎ አቅርቦታል። በረከቱን እንዴት እንቋደስ፣ አስቸጋሪ ጎኑን እንዴት ነቅሰን አውጥተን ከጉዳት እንዳን የሚሉን ቅድም ነገ እንዴ አውሮፕላኖች እኮ ያስነሳል አጉል ቦታ ይከሰክስብሻል። ነገሮች አደጋላቸው። አብራችሁን ስላላችሁ ከልብ እናመሰግናለን። ያቤ ከቤ ማስታወሻን እንገልጻለን ጥያቄያለን ጥያቄውን አሁን እናቀርባለን ጥያቄውን አቀርበን ወደ ፕሮግራማችን ነው በቀጥታ የምናመራው ጥያቄ በበርሊን ማራቶን በወንድ ትላንትና የበርሊን ማራቶን ጀርመን ላይ ተካሂዶ በበርሊን ከተማ ተካሂዶ ነበር። ይሄ በከፍተኛ ደረጃ በየአመቱ የሚከናወነውና በርካታ የዓለማችን የማራቶን ሪከርዶች የተሰበሩበት የመሮጫ ጎዳና ነው በርሊን። ታዲያ በበርሊን በትላንትናው የማራቶን ውድድር በወንድና በሴት ያሸነፉ አትሌቶች ማናቸው? በወንድም ማናቸው? በሴትም አሸናፊዎቹ ማናቸው? ስማቸውን ግለጹልን ከቻላችሁ። የገቡበት ሰዓት እንደ ቦነስ ሊታይ ይችላል። አብራችሁን ስላላችሁ ከልብ እናመሰግናለን። አንድ መልእክት ስም በዚሁ አያይዤ ባቀርብ ደስ ይለኛል። ኢንስፔክተር የኔነ ከቄራ አንበሳ ያደረሱ መረጃ ነው። እንግዲህ የቄራ አንበሳ የእግር ኳስ ክለብ ዳግም ምስረታውን ከሶስት ወር በፊት ማድረጉ በይፋ ይታወቃል። ሜዳውን ደግሞ ይህንን በዘመናዊ ሳሮች ከተለያዩ የክልል ከተሞች የመጡ ምርጥ ሳሮች ተዋህደውበት የተሰራውን እጅግ ዘመናዊን የአልማዝዬ ሜዳን ዳግም በቅርቡ ለማስመረቅ ሽር ጉድ ሽር ብትን እየተባለ ይገኛል። ታዲያ ሁላችሁም ፊታችሁን አንድ ጊዜ ቁሙና ወደ ምስራቅ ተመልከቱ። ቄራ አንበሳ ወደ ምስራቅ ተመልከቱ። አልማዝዬ ሜዳ ይሄ ቡድኑ ራሱ አሁን በተከታታይ ተወዳድሮ በሶስቱም የዋንጫ ባለቤት ሆኖ ለአራተኛው ዋንጫ እየተጫወተ ነው። ትልልቅ የእግር ኳስ እውቀቱ ክህሎቱ ያላቸው የአልማዝዬ ሜዳ የቄራ አንበሳ ሰዎች በቴክኒካል ዳይሬክተርነት፣ በውጭ ጉዳይ ኃላፊነት፣ በማስተባበሩ በፕሬዝዳንትነት ኢንስፔክተር የኔነ የቄራን አንበሳ ለአራት ዓመት እንዲመሩ በፕሬዝዳንትነትም ተመርጠዋል። ታዲያ ይለፋሉ። በእርግጥም ላይ ታች ብለው ዛሬ እዚህ ቦታ ላይ ደርሶ ሳሩን እያጨዱ ሁሉም በአንድነት ለማስመረቅ ከጫፍ ደርሰዋል። የሚመረቅበትን ቀን እናደርሳለን። ለቄራ አንበሳ እድገት

0: ማለት ነው። በምንም አይነት ተአምር እንግዲህ ይሄ የሰው ልጅ በላዩ ላይ ተሸክሞት የሚሄደው ነገር ነው። ስንሄድ ምን እናገኝ? እንደውም ብዙዎች እኮ የሚሉት በቃ መልካም ስራ ሰርተን እቺን ምድር እንለቃለን እንጂ እዛ ሄደን በበጎነታችን እንግዲህ የምናገኘው ነገር ማንም ሰው ሊያውቀው አይችልም። ሄዶም የመጣ የለም። እንዲሁ በስማ በለው።
1: አዎ፣ ጥያቄ ነው ሰዎች የሚያድርባቸው። እንዲህ አለ። በተለይ አባባሎችን ሰዎች እንወዳለን እኮ አይደለ? የሆነ ሰው እንደ አፈ ታሪክ የሚናገራቸውን ነገሮች በቁም ነገር ተይዞ ከትውልድ ትውልድ ሲተላለፍ አንዳንድ ነገሮች እንመለከታለን። ስለዚህ ሰዎች ማወቅ ይፈልጋሉ። ምንድን ነው የሚለውን ነገር ማወቅ ይፈልጋሉ። እንዴት ነው የምንመዘነው የሚለውን ነገር ሰዎች ማወቅ ይፈልጋሉ።
0: ደግሞ ቤዛዬ ምን ይላሉ መሰለሽ? ለሁለት ሰዓት ሞቶ የተመለሱ ይላሉ። ብዙ ቦታ ታይ እንደሆነ ሁለት ሰዓት ላይ ዩፎዎች ወስደውን፣ ቅድም በግጥሜ ላይ ወደ ማርስ ዩፎዎች ምናምን ምንለው እነኚህ አሉ። ግን እነሱ እኮ ወስደው እንዲመተው ጺማቸው እንደዚህ፣ ቁመታቸው አጭር፣ ፊታቸው ይህን ሊሉሽ ይችላሉ። ይሄ ግን ሌላ ቦታ ነው። ይሄ ሌላ ዓለም ነው። ሁለት ሰዓት ያህል ሞቼ ተነሳው ደግሞም ይባላል። የአስክሬኑ ሳጥን ውስጥ ሆኖ ተይዘው እየሄዱ ያንኳኩና ትከፍቻለሽ እና ሞተው ነበር። ምን አያችሁ? አሁን ሁሉም ሰው መረጃ ነው። በሳችሁ ውስጥ ላይ ምን ነበረ
1: የሚለው ማወቅ እነዛ ሰዎች ደግሞ በተለየ መንገድ አንዳንዴ መሴ የተለያዩ አንዳንድ ኢንተርቪውስ ላይ እንዲህ የሚሉ ሰዎች በጣም ሬር ናቸው። በጣም ሬር ናቸው። ግን ከዛ በኋላ የተለየ አይነት የህይወት መስመር የተለየ ፕሪንስፕል ይኖራቸዋል ህይወት ላይ። ልክ ድጋሚ ህይወት እንደተሰጠው ሰው ድጋሚ እንደተወለደ ሰው የሚኖሩ ሰዎች አሉ። በጣም ጥንቃቄ በተሞላበት መንገድ
0: ነው እኮ ይኸውልሽ፣ ያልፈጸምሽውን እንድትፈጽሚ ሰከንድ ቻንስ እኮ ነው እየተሰጠሽ ያለሽ። ከሳጥን ውስጥ አንኳኩተሽ ከወጣሽ 16 ቁጥር ሚስማር ከፈነቀልሽ ያን የመሰለ ጠፍጣፋ ድንጋይ የተጫነብሽን ካነሳሽ ይሄ ማለት እውነተኛ ሁለተኛ እድል ተሰጥቶሻል። ስለዚህ ብልህ ሰዎች ምንድን ነው የሚያደርጉት? በመጀመሪያ የህይወት ተሞክሯቸው ያላሳኩትን ወይም በጎነት የጎደለው ነገር ይሆናል ለሰው ልጅ ክፉ የመሆን ነገር። ይሄ ምን ይብላ ይብላ፣ አንቺ ብቻ ከተጠቀምሽ ደስተኛ። እነኚህ ነገሮች ሁሉ አመጋገብ፣ አኗኗር፣ ከአነጋገር እንኳን እላፊ እንዳይናገሩ። ለምን? ይሄ ሁለተኛ ቻንስ ነው። ግን እነኚህ ሞተው ተመለሱ የሚባሉ ተብለዋል ተብሎ መጽሐፎች ላይ ሁሉ በንግግር ላይ ሁሉ ነጭ ነው ይሉሻል። ግብትሻል እንደ ነጭ ይመስላል ፏፏቴው፣ ሳሩ አረንጓዴ። አሁን ይሄ ምርጫ ቅስቀ መሄድ ነው ከእንዲህ ከሆነ ብለሽ እዚህ ኮብልስቶን ከሚበላኝ ብለሽ ልትሄጂ ትችያለሽ፣ ግን ማረጋገጫ የለሽም። እና ታች ቤት ያላችሁ
1: እንደውም እሱ አባባል ላይ መሴ አንዳንድ ጊዜ እኮ በጣም በቃ ህይወት በብዙ መንገድ ውስጥ ሰው ያልፋል፣ በብዙ ውጣ ውረድ ውስጥ ያልፋል። ከፍታ ዝቅታ ያለ ነገር ነው። ግን ሰው ከደረሰበት የተለየ ማንም ሰው ላይ አይደርስም። እኔ ላይ ለምን ሆነ የምንላቸው ብዙ ነገሮች አሉ። ግን ሰው ላይ ሊደርስ የደረሰው ነገር ነው ሰው ላይ የሚመጣው የሚደርሰው። ምንም የተለየ ነገር የሚደርስበት የለም። ግን በተለይ በአንድ ወቅት በጣም እንደዚህ ኑሮ የከበዳቸው ሰርቫይቭ ለማድረግ በብዙ ጫና ውስጥ ያሉ ሰዎች በቃ ብንሞት ይሻለናል እኮ ብንሄድ ይሻለናል የሚል ትሬንድ ተጀምሮም ሁላ ነበረ። በቃ ብንሄድ ይሻለናል።
0: ስለዚህ
1: ምን አውቀው ነው?
0: አዎ፣ በመጀመሪያ ሰው ፈጣሪ የሰጠውን ፈጣሪው መልሶ ይወስደዋል። በስርዓት ደግሞ ቀን ያልፋል፣ ይለወጣል። 2019ን እንዴት ነው በተስፋ የጠበቅ ነው? እንዴትስ እየሄድ ነው? ዛሬ 18ኛ ቀኑ ነው። ከ2019 የመጀመሪያው የመስከረም ወር 18ቱን ቀን አነሳን። በእቅዳችን መሰረት ኑሮን እየኖር ነው ወይ? እንዲያውም የ2019 የበጀት ይር መጀመሪያው እኮ ሐምሌ 1 ነው። ሰኔ 30 አብቅቶ ሐምሌ አሁን እኮ የሶስት ወር አፈዛዘብ ሰዎች በአቅራቢያቸው ላለው የግብር መሰብሰቢያ አካል ሄዶ የሚከፍሉበት የሚያሳውቁበት የሶስት ወር ተርም የሚያሳዩበት ነው። እና እንሂድ ብንሄድ ይሻላል። ቢዛይ እንዴት ያለ ይኸውልሽ፣ ለፈጣሪም አለመታመን የሰጠሽን ህይወት እኔው በራሴ እጅ ልቀማት ማለት አሁን በብዙ ሀገራት በሰለጠኑት ሀገራት ትልቁ ጥያቄ ዲቤት የሚያደርጉት በእርዳታ የመተንፈስ እንትኑን ነቅለን በእገዛ እንዲሞት እናስችለው በመርፌ። ምክንያቱም ስቃዩ ከፍተኛ ነው፣ የመዳን እድሉ ደግሞ ዜሮ ነው። ስለዚህ ይህን ሰው በቁሙ ከሚሰቃይ ሚስትም ባሏ ላይ ይህን ቤት ቀሙልኝ፣ ባሌም በዚህ አይነት ሁኔታ በስቃይ

0: ላይ ላይ አልገባም አይገባም ህይወቱ እንዲያልፍ እርዱት እኮ ይባላል። ገንዘብ ሁሉ ከፍለሽ እኮ ነው በሆስፒታል የሚፈቀዱ ሀገራት አሉ፣ የሚከለከል ሀገራት አሉ። ባልም ሚስቱን ሚስቲም በዛ ሁሉ የፍቅር ህይወት በክንዷ ላይ ተንተርሽ የኖርኩባት ክንድ እንዲሟሸው ስትሰቃይ ከማይ ራሴን ነው እንትን ምለውና ህይወቷን ከስቃይ እንዲያቆም አድርጉልኝ ይባላል። ገብቶሻል? እንደዚህም የሚሉ አማራጮች አሉ። በአንድ ወይም በሌላ በዚህ ሂደት ውስጥ በህክምና ስቃያቸውን ለመቀነስ ሀገራት ይፈቅዳሉ፣ ሌሎች ይከለክላሉ። ይህ ግን በራሳችን ብንሄድ ይሻላል። አንድ ወቅት ላይ እንደ ፋሽን ሰዎች ሪሊ ሪሊ ውድ መሴ ሪዞርት ቤተሰቦችን በጥሩ ሁኔታ ነው እያወራናቸው የምንላቸውን እየሰሙ መጠንቀቅ ካለባቸው ጉዳዮች እንደ ቅድሙ በሳት ዳር ጨዋታችን የሚጎዱ እንዳይኖሩ ጥንቃቄ እንዲያበዙ ገብቶሻል ሁሌ እንመክራለን። እና ይሄኛው አካሄድ በፍጹም ለሰው ልጅ የተሰጠም ገጸ በረከት አይደለም። ህይወት ተሰጥቶታል። እስካለ ድረስ በሚችለው አቅም ኑሮ ማለፍ። ፋይላችን ሲወጣ እኮ ሁላችንም አቤት ለበይክ እያልሽ እኮ መሄድ ነው እንጂ መቅረት አይቻልም። ያን ጊዜ ጊዜው ሲደርስ በራሱ ጊዜ። እስከዛ ግን ደግሞ ይነው ቤዛይ፣ በጣም በጣም በጣም ማየት ያለብን ቀን ያልፋል። እነኚህ ያስቸገሩን በፍጹም ከብረት የጠነከሩ እጆች የያዙን የሚመስሉ ልናስለቅቃቸው ልንከፍታቸው ብርሃኑን ሊያሳዩን አይችሉም ያልናቸው አንድ ቀን ይከፈታል። ምንም ስራ ላይሰራ አልቻልኩም ቤት ተቀምጬ የሰው እጅ ከማይ የምንላቸው ነገሮች ሰባት በር ነው ያልተከፈቱት፣ ስምንተኛው የዘጠነኛው ይከፈታል። ተስፋ ነው ሰው ልጅ የሚያኖረው እና ዝቅ ብሎ መኖርንም መልመድ። አሁን ቅድም በፕሮግራማችን ላይ ያነሳ ነው ከጎጃም ክልል መጥቶ እዚህ በሰራዊት ውስጥ ሲያገለግል የነበረ ቅጥሩ እስኪመለስለትና ስልጠና ዳግም እስኪያገኝ ድረስ ተጣርቶ ስክሪን ይደረጋል፣ በዛ ያልፋል ሲባል የነበረው ሰው እኮ ዝቅ ብሎ እኮ እየሰራ ነው። በርበሬ መቀንጠስ ውስጥ እኮ ስትነግሪን ፒክቸር እያረኩት ነበር፣ መልኩን፣ ገጽታውን፣ እድሜውን ሁሉ የጸጉሩን ቁርጥ ሁሉ እያየሁት ነበር አንቺ ስትነግሪን። እና ይሄ ሰው ዝቅ ብሎ መኖርን ጀመረ። በእድገት ከሳችሁ ካለችበት ቦታ ከካርቶን በረንዳ ወደ ሳሎን ፍራሽ ሁሉ እኮ አደገ። ገብቶሻል? ዝቅ ብለን መኖር እንችላለን። አንድ ቀን በሩ ሁሉ የሚከፈትበትና እንዲህ እንዲያውም ምን ይባላል እንዲህ ልጠግብ ነው በሬን ያረድኩት ይባላል። ይሄ ሊያልፍ ነው እንደዛ ስቃይን ያሳየኝ ሊነጋ ሲል ይጨልማል ይባላል። ቤዛ ተስፋ ሲኖርሽ ክብድ ያለው ድቅድቅ ጨለማ የሚቧጨር ጥፍር ባለበት ውስጥ የሚያሳድርሽ እኮ የነገውን ጠዋት ብርሃን ሊያሳይሽ ነው። እና ተስፋ አለመቁረጥ ተስፋ ነው ሰውን የሚያኖረው። ህይወት ደግሞ የምትሰጠን ብዙ ገጸ በረከት አለ። ብዙ ጠንካራ በስነ ልቦና ሊያግዙን በህይወት ሊረዱን የሚችሉ በርካታ ሰዎች አሉ። በስራ ሊያንጹን የሚችሉ በርካታ የስራ አይነቶች አሉ። እነኚህ ሁሉ ትተን ብንሄድ ይሻላል። ይሄ አንደኛ ሰዋዊ አቅምም ጉልበትም ችሎታም የሚፈቅድልን አይደለም። ሁለተኛ ደግሞ በእኛ አቅም አይደሉም እነኚህ ነገሮች፣ የተሰጠንን መጠቀም ነው። አብራችሁን ስላላችሁ ከልብ እናመሰግናለን። ዮርዳኖስ ኤልሻዳይ፣ ዘይኑ በድር፣ ሰላም ሰላም ይሁን ለመሴና ሪዞርቱ። መሴ የሳት ዳር ጨዋታ ማለት እያነቡ እስክስታ እንደማለት ነው። መጨረሻው አደጋና አደጋ ብቻ ነው። ፈጣሪ ይጠብቀን። አመሰግናለሁ ብሎናል እንዳለ ከበደ። መሴ በጣም ሶሪ፣ መሴ በስም አውቃቸው በአካላቻቸው የማላቅ ቤተሰቦች ያሉ እነሱን ነው ማወቅ የምፈልገው። ይሄ ደስ ይላል፣ ይሄ ደስ ይላል። እነሱ ያንተ ዋልታና ማገር ናቸው። አለሙ ደግሞ የሳት ዳር ጨዋታ ጸዴ ነው። ከጥንቃቄ ጋር ደግሞ ከእሷ ጋር ሲሆን የተቀጣጠለውን የነደደው ተረስቶ ወደ ቀጣዩ ክፍለ ጊዜ ከተሸጋገሩ ያኛው በዚህኛው ቀንቶ የላዩ ታች እንዳይሆን ሁሉንም በደርዙ ቢደረግ ከእሷ ጋር ሲሆን እንደ በካንድል ላይት ራት የመብላት ጥበብ አለ እና እሱ ላይ እምልሽ አሁን እኮ እንደዛ ነው። ባይ ዘ ወይ ስለ ምግቡ እኮ አታስቢም። ግንት ረቢዛው ላይ የሚቀርቡ የፍቅር ምልክቶች እነሱም ውሃው ላይ አበባ ይነሰንሱበታል። ውሃ ትንሽ ታህናት እሷ ላይ ሻማ አለች ምትንሳፈፍ በሷ ላይ ነው እንግዲህ ሻማው ብርሃኑ ያለው እሱ ላይ ትልቁ እሺና በሻማው ብርሃን ውስጥ ነው መታያት። ሁለት ነው ጥቅሙ።
1: እሺ
0: ያኛው በዚህኛው ቀንቶ የላይታችን እንዳይ ሁሉንም በደርዙ ቢደረግ አላለሙ ፎርስ ነው መስይ ሪዞርት ሪዞርቱ ማርም ወተትም ከጓሮ ነው ፍቅር ከክብር አይበልጥም ብሎናል። እናመሰግናለን ደሳስ የሚሉ መረጃዎች አስተያየቶች እየመጡ ነው። ዮኒ ከቄራም ልኮልናል ግን እንመለስ ጥቂት መልክቶችን እንስማና ህይወት የታሰማንና ዮኒም ከቄራ አለ እንደየውም سنመለስ የታገብኛለሽ ጥያቄ የት ነው የሚጠየቀው የታገብኛለሽ ጥያቄ ህይወት አሰፋ ቴክኒኩን በብቃት በጥራት እየመራችልን በማስተባበሩ የካምፖ ኖቮ ጋዜጠኛ መንግስቱ አዲሱ ኤርሚያስ ታደሰ በዩቲዩብ ቻናላችን ኤርሚ ወደናንተ ያደረሰላችሁ ይገኛል። አስተያየቶቻችሁን በዩቲዩብ ላይ ላኩልን። ቀደም ብለን ጥያቄ ጠይቀናል። ትላንት በበርሊን ማራቶን ቦንድና ሴት ያሸነፉ አትሌቶች ማናቸው ወንድም ሴትም ጥቀሱልን ከቻላችሁ ሰዓቱን ብለናል። አስተያየቱን ኤርሚ በዩቲዩብ ቻናል አስተያየቶ ግን ስልክ አስቀምጡ። አሁን ባለፈው ረቡዕኮ እኔና ታዴ ገብተን ነበርና ስጦታም ሰተናል የ2000 ብር የሚገርምሽ እዚሁ ሰፈር ላንቻ ያለ ልጅ ነው ዩኒቨርሲቲ ኢንጂነሪንግ የአምስተኛ ዓመት ተማሪ ነው በዚህ ልደታ ቢልዲንግ ኮሌጅ እና ዛ ተማሪ ነው ሁሌ ነው እሱም ይወስዱ ባለፈው 5000 ብር ተሸለመ። እንደውም እንከልክለው ብዬ ነበር ታዲ ነበር የሰጠው መጥቶ ከኔ እጅ ነው መውሰድ የቻለው በጣም ደስ ተብሎታል። አሁንም ስጦታዎች አሉ እንቀጥላለን። ጥቂት መልክቶችን ግን ህይወት ያሰምታን ተመልሰን እንመጣለን።
2: የኢትዮጵያ ንግድ ባንክ እንኳን ለብርሃን መስቀል በሰላም አደረሳችሁ ይላል። ከጳጉሜ 2 እስከ ጥቅምት 9 ቀን ድረስ ስዊፍትን ጨምሮ በዲጂታልና በሌሎችም ሐዋላ አስተላላፊዎች በኩል ከ50 ዶላር ጀምሮ ሲላክሉትና ሲመነዝሩ በየቀኑ የ10000 ብር ሽልማት እንዲሁም ከ500 ዶላር ጀምሮ በየሳምንቱ የ50000 ብር ተሽላሚ ይሆናሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።

0: ማዕድ ሲሰናዳ ውበት ሲፈስ ደስታው በቤቶ ሲነክስ ቡና ሳህን ማዕዳችን በቡና ሳህን ደምቋል። ውበቱ ለአይን ማረፊያ ጥንካሬው ለቤቶ ኩራት ጥራቱ ኤክስፖርት ስታንዳርድ ቡና ሳህን በኢትዮጵያውያን እጅ 100% ከሜላማይን የተሰራ ለጤናው ተስማሚ በሆነ ጥሬቃ በጥበብ የተመረተ ቡና ሳህን ለሚፈልጉት አገልግሎት የሚስማማ የመመገቢያና የሾርባ ሳህን ለወጥ ማቅረቢያ ለኬክና ለኩኪስ ማቅረቢያ የሚሆኑ ሳህኖች በጥንቃቄና በጥራዝ ይዞላችሁ ቀርበዋል። ቡና ሳህን በሚያማምሩ ቅርጽና ቀለማት የተዋበ በላቀ ጥራትና በተመጣጣኝ ዋጋ ይዘን ቀርበናል። በአዲስ አበባ በመርካቶ እንዲሁም በተለያዩ የክልል ከተሞች በሁሉም የገበያ ማዕከላት ቡና ሳህንን ያገኛሉ። ልብ ይበሉ፣ በተመሳሳይ ምርት እንዳይጭበረበሩ ቡና ሳህንን ሲሸምቱ ከጀርባው ቡና ፕሌት የሚል ስያሜ መኖሩን ያረጋግጡ። ቡና ሳህን የማዕዳችን በረከት፣ የአብሮነታችን ውበት፣ ሁልጊዜም አብረናችሁ ነን። ቡና ሳህን ለማዕዳችን ከቅርጫን ሸግሩ።
1: እንኳን ለ2019 አዲስ ዓመት በሰላም በጤና ደረሳችሁ። የሃርል ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም ቤትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 ዓመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ስቆች ስላሉ ህንፃው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም ቤትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።
2: ከስራ ጫና፣ ከከተማ ትርምስ፣ ከህይወት ሩጫ ረፍት ማድረግ ምርታማነትን ይጨምራል። ለዚህ ረፍቶ ተገቢ ቦታ እንኳን ወደ ኢጃ ዲቨሎፐር በሰላም መጡ። የማይረሳ የመዝናኛ ጊዜ ከተፈጥሮ ጋር በልዩ ቋንቋ የሚያወሩበት ዘመናዊ ምቾትና ቤተኛ የሚያደርግ የእንግዳ አቀባበል ኢጃ ዲቨሎፐር ከፍተኛ ጥራት መለያችን ነው። የሆቴልና የሪዞርት አገልግሎት መስጠት፣ የጉብኝትና የጉዞ አገልግሎት፣ የመዝናኛ ፓርኮችን ማልማትና ማስተዳደር፣ ለተለያዩ ሁነቶች የሚውሉ ቦታዎችን በማልማትና በማስተዳደር ተጨብጭቦልናል። በቅርቡ ደግሞ በሪል ስቴት ልማት ስራዎች ላይ ለመሰማራት ዝግጅታችን አጠናቀናል። ለሰርግ፣ ለልደት፣ ለአንቨርሰሪ፣ ለሰርፕራይዝ፣ ለማንኛውም አገልግሎት ኢጃ ዲቨሎፐር ቀዳሚ ምርጫ ነው። ኢጃ ላንጋኖ ሪዞርት፣ ኢጃ ዋቢ ሸበሌ ሪዞርት እና ኢጃ ሰመር ሃውስን በወርቃማውና የተዘፈነለት ላንጋኖ ሐይቅ ዙሪያን በ210 ኪሎ ሜትር ላይ የሚገኝ ሲሆን ኢጃ ቦኩ የተፈጥሮ እንፋሎት በአዳማ ከዓለም ምርጥ መዳረሻ አንዱ የሆነው ኢጃ ወንጪ ደንዲ ኢኮቱሪዝም ይምጡና የማይረሳ ጊዜ ያሳልፉ። ደስታው ደስታችን ነው። በሁሉም የክፍያ አማራጮቻችን ከመደበኛ እስከ ቅንጡ የመዝናኛ አገልግሎቶችን አዘጋጅተናል። በ0967 33 3777 በ0992222255 ሄሎ ይበሉን። ኢጃ ዲቨሎፐር።
3: በመጪው አዲስ ዓመት በሕይወታችን የምንቀይረው የቀን መቁጠሪያችንን ብቻ ሳይሆን ተስፋችን ይለወጣል፣ ህልማችን ይቀየራል፣ ቤትም እንደዛው። አዲሱን ዓመት በሚያምር ጥበብ በተገነባው አዲስ መኖሪያ ቤት ውስጥ ራስዎን ያስቡ። በዛ ላይ በመሃል አዲስ አበባ በቦሌ ሜጋ፣ በቦሌ ሩዋንዳ፣ በሶስት ቁጥር ማዞሪያና በአፍሪካ ህብረት አካባቢ ቅንጡና ዘመናዊ ከጥራት ጋር በማይደራደር ለአከፋፈል በተመቸ አሰራሩ ሜትሮፖሊታን ሪል ስቴትን ተመራጭ አድርጎታል። አዲሱን ዓመት በአዲስ ምዕራፍ የሚጀምሩበት 0998-96-96 ላይ ደውሉ። ሜትሮፖሊታን ሪል ስቴት መልካም አዲስ አመት በጥራት የተገነባ
4: መርካቶ ሰፈሬ በተዜ መላት በመርካቶ እምብርት ላይ በኩራት ይተንጣለለ የዘመናችን ዘመናዊ የገበያ ማዕከል ሶበራን የገበያ ማዕከል የሸቀጣ ሸቀጥ ሱቆችና አከፋፋዮች ዘመናዊ የሴቶች አልባሳት የተዋቡ የሀገር ባህል ልብሶች የሞባይል ሱቆችና ጠጋይም ባለማዎች ውበትና ጥንካሬን አጣመሩ የወለል ንጣፎች የቤትና የወጥ ቤት እቃዎች ሁሉንም በአንድ ቦታ በአንድ ስፍራ በሶበራን የገበያ ማዕከል ጉዳዩን ፍጥምጥም የሚያደርጉሎት የትራንዚትና የኤጀንሲ ቢሮዎች ማተሚያ ቤቶች የሂሳብ ባለሙያዎች ባንኮችና ኢንሹራንሶች የተለያዩ የአገልግሎት ሰጪ ቢሮዎች በሶበላን የገበያ ማዕከል ከትሟል። አሁን የገበያውን ሁሉ ሸክፏል። ፍጥምጥም አድርገው አጠናቀዋል። እርሶን አንቀባሮ ያንሸራሸራ የወሰዱት ልፍታችን በግብይት የደከመ መንፈሶን ዘና ሊያደርጎት ለእይታ አማራኪ ወደ ሆነው የተጨበጨበላቸው ሼፎች ወደ ነገሱበት ዘመናዊ ካፌና ሬስቶራንታችን በክብር እንዲስተናገዱ ያደርሶታል። በቂ መኪና ማቆሚያ ከካሜራ ጥበቃ ጋር መርካቶ ምራብ ሆቴል ኢትዮጵያ ንግድ ባንክ አዲስ ከተማ ቅርንጫፍ ጎን ያገኙናል። ስልክ 0112758781 ወይም 0118 29 98 98 ይደውሉ። ሶበላን የገበያ ማዕከል ነው።

0: ቡና ቤት ነገንዛፉ
1: እንኳን ለ2019 ዓመተ ምህረት ዘመን መለወጫ በዓል በሰላም አደረሳችሁ። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ ሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ ያካበተው የበርካታ አመታት ልምድ ዘመኑ ካፈራቸው ማተሚያ ማሽኖችና ከቀልጣፋ የአሰራር ስርዓት ጋር አዋህዶ አዳዲስና የላቁ አገልግሎቶችን ይዞ ለርሶ ቀርቧል። በመደበኛ ህትመት መጻሕፍት፣ መጽሔቶች፣ ጋዜጦችና ሌሎች መደበኛ ህትመቶች በሚስጥራዊ ህትመት ኪዋር ኮድ የተካተተባቸው ደረሰኞች፣ ቼኮች፣ ሎተሪዎች፣ የዩኒቨርሲቲ ዲግሪዎችና ሌሎች ሚስጥራዊ ዘት ያላቸው ሰነዶች በሀገራችን እያደገ የመጣውን የህትመት ፍላጎት መሰረት በማድረግ የተጀመረ የሌብል ህትመት ኮሌጃችን በህትመት ቴክኖሎጂ፣ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ እና በህትመት ዋጋ ትመና በቀንና በማታ መርሃ ግብር እንዲሁም በአጫጭር ስልጠናዎች ተማሪዎችን በመቀበል ላይ ይገኛል። ለተማሪዎች የሚሆን አጋዥ መጻሕፍት፣ ልዩ ልዩ የጽህፈት መሳሪያዎችን በጥራትና በብዛት በድርጅቱ መሸጫ ሱቆች በጅምላና በችርቻሮ ያገኛሉ። አድራሻችን ዋና መስሪያ ቤት አዲስ አበባ 4 ኪሎ ብርሃንና ሰላም ማተሚያ ድርጅት።
2: የአውሮፓ ቻምፒዮንስ ሊግ ፍልሚያ በዲኤስቲቪ ሱፐር ስፖርት እና ለንገና ፒኤስጂ በትክክታታይ ለሶስተኛ ጊዜ ዋንጫውን ለመሳም፣ አርሰናል ያምና ቁጭቱን ለመወጣት፣ ሪያል ማድሪድ ታሪካዊ የበላይነቱን ለማስጠበቅ ብርቱ ፉክክር ያደርጋሉ። ሊቨርፑል፣ ባየር ሙኒክ እና ባርሴሎና ደማቅ ቻምፒዮንስ ሊግ ታሪካቸውን ለማደስ ይፋለማሉ። ሁሉንም የቻምፒዮንስ ሊግ ጨዋታዎች በቀጥታ በዲኤስቲቪ ሱፐር ስፖርት እና ለንገና በዲኤስቲቪ ሜዳ ስፖርት ፓኬጅ ብቻ።
3: መልካም ዜና ጥራት ላለው ትምህርት ፈላጊዎች በሙሉ፣ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ፣ ማኔጅመንት፣ ማርኬቲንግ ማኔጅመንት፣ አርክቴክቸር፣ ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓመተ ምህረት የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ፣ ማርኬቲንግ ኤንድ ሴልስ ማኔጅመንት፣ ሃርድዌር ኤንድ ኔትወርክ ሰርቪስ፣ ዌብ ዴቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974 176600 እንዲሁም ደግሞ 0974 176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ተማር ልጄ።
4: እጆች ነገን በእውቀት ይሰራሉ። እያንዳንዱ አዲስ ዘመን በክህሎት ይጀምራል። እያንዳንዱ ክህሎትም ለመማር ዝግጁ በሆነ አእምሮ ይታነጻል። በ2019 የትምህርት ዘመንም የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ክህሎትን በቴክኖሎጂ ሊያስታጥቅ በ12ኛ ክፍል የብሔራዊ ፈተና የዩኒቨርሲቲ መግቢያ ነጥብ ያመጡ ተማሪዎችን ለመቀበል ተዘጋጅቷል። በባዮሜዲካል ቴክኖሎጂ፣ በሳይበር ሴኩሪቲ ቴክኖሎጂ፣ በአርቲፊሻል ኢንተለጀንስ ቴክኖሎጂ፣ በኢንተለጀንት ሮቦቲክስ ቴክኖሎጂ፣ በኒው ኢነርጂ ቬሂክልስ ቴክኖሎጂ እና እንዲሁም በሌሎች ከ30 በላይ የስልጠና ፕሮግራሞች በ16 ካምፓሶቹ በደረጃ 6 በመጀመሪያ ዲግሪ፣ በደረጃ 7 በሁለተኛ ዲግሪ እና በደረጃ 8 በፒኤችዲ በ16 ካምፓሶቹ በብቁ መምህራን በተደራጁ የስልጠና ማዕከላትና ወርክሾፖቹ እየጠበቁ ነው። ከ15 ዓመታት በላይ በስልጠና ሂደቱ ሁሉ ኢንተርፕሪነር ወደሚፈጥረው ተቋም ይምጡ። በንቃት ላይ ብቃት ጨምሩ። በድረገጻችንና በማህበራዊ ትስስር ገጻችን መረጃ በማግኘት እስከ መስከረም 25 2019 ይመዝገቡ። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት

0: ለሪዞርቱ ድግስ ያልገበረ ጆሮ ያልተበተነ ቀልብ የት አለ ዘንድሮ? የመረጃ ገንፎ ትኩሱን ትኩሱን፣ ማህበራዊ ጉዳይ ገብሱን ገብሳ ገብሱን፣ የመዝናኛ ቡና ከስታርባክስ የሚልቅ ጋባዥ ሪዞርት ነው ተጋበዙ ይልቅ። ሰኞ ተፈልቅቆ ሮብ ቀን ተፈትሎ አርብ የሚሸመነው የዘመኑ ፋሽን የዘመኑ ሞዴል መሴ ሪዞርት ነው። የሪዞርቱን ድግስ ሁሉም ሰው መረጠው፣ ከአድማስ አድማስ ዘልቆ ዓለም አደመጠው። የሚላችሁ የኢትዮጵያ ንግድ ባንክ የመሴ ሪዞርት ፕሮግራም ላይ እንገኛለን። በካርድ ባንኪንግ፣ በሞባይል ባንኪንግ፣ በኢንተርኔት ባንኪንግ የሀገራችን የኢኮኖሚ የልብ ትርታ መሆኑን እያሳየ የሚገኘው የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ አብሯችሁ ነው። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኒፋክቸሪንግ ይመረጣል። በ15 ደቂቃ ውስጥ ይደርሳል። በጾም በፍስክም ይበላል። የአይሶ የምግብ ደን ስርዓቱ የተረጋገጠው ሶሲ ሶያ አብሯችሁ ነው። ህብረት ኢንሹራንስ ጠንካራና አስተማማኝ የፋይናንስ አቅም የገነባ በመሆኑ በታላላቅ አገር በቀልና ዓለም አቀፍ ድርጅቶችና ደንበኞች ተመራጭ የሆነ አስተማማኝ የኢንሹራንስ ኩባንያ ነው። አያት ሪል ስቴት በአዲሱ የካሳንቺስ አያት መንደር ኑሮ እንዲጀምሩ በ15% ቅድሚያ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበዋል። አያት ዞሮ መግቢያ አብሯችሁ ነው። ኢትዮ ቴሌኮም ቴሌብር ሱፐር አፕ አውርዶ መጠቀም እጅግ ቀላል ነው። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው በመጠቀም ህይወቶን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን ይላቸዋል። ኢትዮ ቴሌኮም ኖቤራ የህክምና ማዕከል ሀያት ኖርል ስቴት አጠገብ በመንታ ጂ ፕላስ 4 ህንፃ ላይ ይገኛል። ከአርባ በላይ ስፔሻሊስትና ሰብ ስፔሻሊስት ሐኪሞችን ይዞ ይጠብቃቸዋል። በ0921812121 ኑቢራ የህክምና ማዕከል ይገኛል። ቤቲ ማኛ ቆሎ ከዘመድ ከጓደኛዋ ጋር እየተጫወቱ ቤቲ ማኛ ቆሎን በመሀል ያስቀምጡ። ጦር ኃይሎች ሙሉ ወንጌል የወዲት ሆቴል ይገኛል። በ0913505349 ወይም በ0912971556 ቤቲ ማኛ ቆሎ አብሯችሁ ነው። ጊዮን ጋዝ የቢጫ ቀለም ካፕ የጊዮን ጋዝ ኦሪጂናልነት ማረጋገጫ ነው። ከ3 ኪሎ ግራም ጀምሮ እስከ 52 ኪሎ ግራም ድረስ ባሉ መጠኖች የሚሰራጩ ቀያዩ ሲሊንደሮቻችን ሁሉ ይህንን የቢጫ ካፕ ስርዓት ማለፍ አለባቸው። እሽጉም በዚህ አይነት መልኩ መሆኑን አረጋግጡ ይላል። ጊዮን ጋዝ ይደውሉ። በጊዮን ጋዝ አጭር የስልክ መስመር 63 17 63 17 ጊዮን ጋዝ ብለው ይደውሉ። ኒው ሊፍ ሜዲካል ኮምፕሌክስ ከሀያ በላይ የስፔሻሊስትና ሰብ ስፔሻሊስት የህክምና ዘርፎች፣ ከ110 በላይ የህክምና አልጋዎች፣ ከ8 ዘመናዊ የቀዶ ህክምና ቲያትሮችን ያሟላ እንዲሁም ሜዲካል ፕላዛዎች በውስጡ የያዘ የህክምና መሳሪያዎች እጅግ ዘመናዊና የህክምናው ዘርፉን የተራቀቁ ያደረጉ ናቸው። ኒው ሊፍ ሜዲካል ኮምፕሌክስ ብቅ ካላችሁ ለቡ ሙዚቃ ሰፈር መደወል ትችላላችሁ። 8565 8565 ወይም በ0994666666 ይደውሉ። የክብር ስፖንሰሮቻችን መልእክት አሁን ከምናቀርበው ፕሮግራም በኋላ በቀጥታ በድጋሚ ወደ እናንተ እናደርሳለን። ፕሮግራማችን ይቀጥላል። ሲቀጥል የታገቢኛለሽ ጥያቄ የት ነው የሚጠይቀው? አስታውሱ፣ እንዳትረሱ። በበርሊን ማራቶን በወንድና ሴት ያሸነፉት አትሌቶች ማን ናቸው ብለን ጠይቀን የ2000 ብር ስጦታ ለማቅረብ ጥያቄውን አቅርበናል። አሁን በቀጥታ ወደ ፕሮግራማችን እናመራለን። የታገቢኛለሽ ጥያቄ የት ነው የሚጠየቀው? ቤዛ ያራጌ ለመሴ ሪዞርት ቤተሰቦች የሳምንቱ መጀመሪያ ቀናችሁ ያማረና ብርት ፍክት ያለ ይሁንላችሁ ብላ ፕሮግራሙን ልታቀርብላችሁ መስመሩን እየተጠባበቀች ትገኛለች። ቤዛዬ እንዲህ አለች፣ የታገቢኛለች ጥያቄ የት ነው የሚጠየቀው? ቤዛ ያራጌ ትቀጥላለች።
1: አመሰግናለሁ የፍቅር ሚኒስትር። እንግዲህ ታገቢኛለች በጣም በርካታ ሰዎች ትውስታ ጥለውበት ማለፍ የሚፈልጉት አንዱ ክስተት ነው። ከፍቅር ህይወት በኋላ ረጅም ውጣ ውረድ ከታለፈ በኋላ ደስ ከሚል ጊዜ በኋላ አሁን ወደ አብሮ ወደ መሆን የሚወስደውን ምዕራፍ ለመክፈት የታገቢኛለሽ ጥያቄ ዋናው ቦታ ነው። ስለዚህ ሰዎች ትውስታ እንዲሆንላቸው ደስ የሚል ጊዜ ባስታወሱት ቁጥር፣ በተለይ ደግሞ በዚህ ጉዳይ ላይ የምንጠይቀው ሴቶች ነን፣ ቦታ እንዲመረጥላችሁ ቀደም መስየም ይያልከ ነበር አይደለ? እቺ ሻማ በርቶ እየተንሳፈፈች ያለችው ነገር ማድረጉ አይደለም። ብዙ ጥያቄ ሰዎች የሚያድርባቸው ወንዶች ለምሳሌ ታገብኛለሽ ጥያቄ ሲቀርብላችሁ ሴቶች ለምን እንደምታለቅሱት ይሉናል። ብዙ ጊዜ ይታያል እንደዚህ አይነት ነገር expect አታረጉትም ወይ እንደሚያገባችሁ ወይ አይነት ጥያቄዎች እነሳሉ። of course expect ይደረጋል ግን ደግሞ every little details ማስተዋሱ ለምሳሌ እኔ ሞዳቸው ነገሮች አስተዋሶ ምን ቦታ ላይ ቢሆን ደስ ይላታል ብሎ የሚለውን አስቡ። ማን ቢገኝ ደስ ይላታል የሚለውን አስቡ። ሁኔታው ማሰቡ ከዛ ደግሞ ነገሮችን የፈጠረበት መንገድ ያንደባብ የፈጠረበት መንገድ ነው ኢሞሽናል የሚያረጋቸው። ከዛ ደግሞ ሰዓቱ በራሱ unexpected ይሆናል እኮ ሳይጠበቅ። ምናልባት ከስራ ስንወጣ ከትምህርት ቤት የሚወጡ ከተለያየ ቦታ ላይ የሚወጡ ሰዎች በድንገት የሆነ ቦታ ላይ ጓደኞቻቸው ናቸው እኮ የሚላኩት መስይ ይዘሻት ነይ ተብሎ ይላካል። በቱታ ብሎን ይችላል ሊወጣቸው በሆነ ነገር ብቻ ሊሆን ይችላልና ቦታው ላይ ስትደርስ በአበባ በአበባ ሻማ በሻማ ሆኖ የምትወዳቸው ሰዎች ጓደኞቹ አባሉበት ሩፍቶፕ ላይ ሊሆን ይችላል አንዳንድ ቦታዎች በጣም በርካታ ቦታዎች ላይ የታገብኛለሽ ጥያቄ ይጠየቃል። ሰዎች እንግዲህ የት ይሁን የሚል ራሳቸው ምርጫ አላቸው። በተለይ ወንዶች ናቸው እዚህ ኃላፊነት የሚወስዱትና አስቀድሞ የምትወዳቸውን ነገሮች የማጥናት ግዴታ አለባቸው ወንዶች። እሱን ካጠኑ በኋላ ይቀጥላሉ።
0: ደሞ አንዳንዱ አቅሙን ማሳያ ነው። ከአውሮፕላንም እኮ የሜሪሚ ሄሊኮፕተሩ ይቆማል። እኔ አሁን እዛ የዓለም ዋንጫ ሲታይ ዓለም ዋንጫን ማስተዋቂያ የሚገርምሽ ነገር የሚተላለፈው ማስተዋቂያው በቴሌቪዥን መስኮት ማስተዋቂያው ከሄሊኮፕተር ከስቴዲየሙ አናት ላይ ባነሩን ያዙ። ለምሳሌ ብስራት ኤፍኤም 101.1 ነው። ብስራት ኤፍኤምን ይዘው ሄሊኮፕተሮች ይቆማሉ። አንዱ ነዳጁን ተሽከርክሮ ቆሞ አሳይቶ ለአካባቢው በቴሌቪዥን ይቀርጻል። አካባቢው ሰው ያያል። እንዲህ አይነት ነገሮች አሁን ይሄንን ግን ቀይሮት ይሄ ገንዘብ ማግኛ ወይም

ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ንቁ! ሳሙኤልና ዮዲት የስነ ልቦና ማማከርና ስልጠና
1: ከኦያያ መልቲሚዲያ ብስራት ኤፍኤም 101.1 ጋር በጋራ ትብብር እየተዘጋጀ ወደ እናንተ የሚደርስ በስነ ልቦናና ማህበራዊ ጉዳዮች ዙሪያ አተኩሮ የሚሰራ ልዩ የራዲዮ ፕሮግራም ነው። ንቁ!

ያለነው ተወዳጁ ጣቢያ ብስራት ኤፍኤም 101.1 ነው። እነሆ ሰዓታችንን ጠብቀን ሳምንቱን ቀኑን ዕለቱን ጠብቀን ከተፍ ብለናል። ንቁ ሬዲዮ ፕሮግራም በተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ እየተከታተላችሁን ትገኛላችሁ። ዛፉ የዜማው መጠሪያ ነበር፣ መድኃኒት ታምራት። ደስ በሚል ዜማ እንግዲህ አዝናናችን ፕሮግራማችን በጅማሬውን በዚሁ አድርጓል። በጣም ታላቅ ሀሳብ የታጨቀበት ምርጥ ስራዋን ነው ያቀበለችን። በአቤት ሚዲያ ደግሞ ዩቲዩባችን ላይ ዘፈኖቿ ላይ ሪያክት አድርገን ነበረ። በጣም ብዙ እይታ፣ በጣም ብዙ እንግዲህ ሀሳብ አስተያየቶችን አግኝታበታለች። እነሆ ደግሞ በነጠላ ዜማዋ ዳግም አግኝተናታል። እንግዲህ ለመልእክቱ ያመሰገንን ዝግጅታችን ይጀምራል። ንቁ ሬዲዮ ፕሮግራም በመደበኝነት ምስጋናና ይቅርታ ዝግጅትን ይዞላችሁ ቀርቧል። ምስጋና የመጀመሪያውን ክፍል ይይዛል። በማሂ ካሳና በሜሮን ተክሌ ይቀርብላችኋል። እኔም አለው አብሬያቸው አድማጭ ሀሳብ አስተያየትን ቀበላለሁ፣ አስተናግዳለሁ። ማለፊያ መስመሩ 0911475873 ነው። እንግዲህ ለዛሬም አስቀጥለነዋል። ይህን ቁጥር መዝገብ አድርጉ፣ ያዙትና ደውሉበት፣ ተሳተፉ። አጭር የጽሑፍ መልእክቶቻችሁንም እንዲሁ ስደዱልን። ፕሮግራሙ እስከሚጠናቀቅበት ጊዜ ድረስ ሀሳብ አስተያየቶቻችሁን እናስተናግድበታለን። በሳሙኤልና ዮዲት የስነ ልቦና ማማከርና ስልጠና ከወያያ መልቲሚዲያ ጋር በጋራ ትብብር ይህ ዝግጅት ተዘጋጅቶ ይቀርብላቸዋል። ስነ ልቦናና ማህበራዊ ጉዳይ ዋና ትኩረቱ፣ ቤተሰብ ደግሞ ማጠንጠኛው ነው። እንግዲህ የዛሬውን ዝግጅት ይዘንላችሁ ቀርበናል። በዕለቱ በቴክኒሽያንነት አብራን የምትቆየው ቆንጂቷ ቆንጂት መንገሻ ናት። ድምፅ በጥራት ወደ ያላችሁበት እንዲደርስ ትራዳናለች፣ አብራን ትቆያለች። ሁላችሁም በያላችሁበት አብራችሁ እንድቆዩ በድጋሚ እንጠይቃለን። 0911 475873 ማለፊያ መስመሩ ነው። ቀጥታ ትጠቀሙበታላችሁ። ወደ መጀመሪያው ምዕራፍ ቀጥታ ሰተት ብለን እንገባለን። ምስጋና ነው። ማን ያውቃል የዛሬ ተመስጋኝ እርሶስ ቢሆን? ወደ ዝግጅቱ እንለፍ።

0: ሰላም ሰላም፣ እንዴት ናችሁ ውድ አድማጮቻችን? እንዴት ከረማችሁ? እንግዲህ ከአንድ ሳምንት የረፍት ቆይታ በኋላ ተመልሻለሁ። እኔ ማህሌት ካሳይ ነኝ ከሜሮን ተክሌ ጋር በመሆን የዛሬ ምስጋና ፕሮግራማችንን እናቀርባለን። እንሆ ተመስጋኛችን። በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ በተለይም በወርቃማው የሙዚቃ ዘመን በማይረሱ የጥበብ ስራዎቹ ያበረከተና በቅርቡ መስከረም 12 ቀን 2019 ዓ.ም በተወለደ በ83 ዓመቱ ከዚህ ዓለም በሞት ያጣ ነው ምን ነው ተለየሽኝ፣ መስከረም ሳይጠባ በሚለው ሙዚቃው እና ደግሞ በበርካታ ተወዳጅ ስራዎቹ የምናውቀውን ሰው ነው ዛሬ ልናመሰግን የወደድ ነው። ድምፃዊ ጋዜጠኛ ግርማ ነጋሽን ነው ዛሬ የምናመሰግነው። ሚሪስ
1: እሺ። አንጋፋው ድምፃዊ ግርማ ነጋሽ የተወለደው በ1936 ዓ.ም በአዲስ አበባ ከተማ 4 ኪሎ አካባቢ ነው። ያደገው ከፍል ውሃ በላይ ፊትበርግ ከሚባለው ሰፈር ነው ማለት ነው። አንጋፋው ድምፃዊ ግርማ ነጋሽ ለቤተሰቦቹ የመጨረሻ ልጅ ነበረ። ወደ ሙዚቃ ዓለም ለመግባት ዋነኛ መነሻ የሆነው ለኪነ ጥበብ የነበረው ጥልቅ ፍቅርና ከአብሮ አደጎቹ በተለይም ከታዋቂው ድምፃዊ ጥላሁን ገሰሰ እንዲሁም ደግሞ ሰይፉ ዮሐንስ ጋር የነበረው የቅርብ ጓደኝነት ነው ማለት ነው። የእነሱን ተሞክሮና ልምድ አይቶ ነው ወደ ሙዚቃ የገባው። ከዘፈን ዓለም እንግዲህ እዚህ ውስጥ ብዙ ቆይቷል ማለት ነው።
0: አዎ፣ ረጅም ጊዜ ያሳልፋል። ያው ማለት ሙዚቀኛ ለመሆን መጀመሪያው የተነሳሳው አብሮ አደጉ በነበሩት በተለይ ደግሞ በጣም በምንወደው እና በምናከብረው ከዚህ ዓለም በሞት ቢለይም ግን ደግሞ በሙያው ህያው የሆነ ጥላሁን ገሰሰ እሱ እውነት ለመናገር አይደለም ድምፅ ያለውን ሰው ይቅርና ድምፅም ባይኖረን እንኳን ዝም ብለን ለምናዳቡን ጠቡ ሰዎች ብንዘፍን የሚል ስሜትን ያጋባል። ጥላሁን እና ከእሱ ጋር የነበራቸው ቁርኝት እኚህን የመሰሉ ድንቅ ዘፋኝ እንድናገኝ ረድቶናል ማለት ነው። ስለዚህ ስለሳቸው አንዳንድ ነገር እያነሳን እንቀጥላለን። የሙዚቃ ህይወቱ እንዴት እንደገባ የተወሰነ ነገር ላንሳና ደግሞ ግላዊ ወሬያችን እናወራለን ስለሳቸው ማለት ነው። የስልክ ጥሪም ካለ እንቀበላለን። የመጀመሪያ ፖሊስ ሰራዊት ኦርኬስትራ ውስጥ በድምፃዊነት ተቀጥሮ ይሰሩ ነበረ ለመጀመሪያ ጊዜ። በመቀጠልም በቀድሞ ቀዳማዊ ኃይለ ሥላሴ ወይም ደግሞ በአሁን ጥሪው ብሔራዊ ቲያትር ቤት ብለን በምንጠራው በመቀጠር የአንጋፋውን የሙዚቃ የሆነው መነሻ ናልባንዲያን ኦርኬስትራ ውስጥ በርካታ ሙዚቃዎችን ተጫውቷል። እንግዲህ እዚህ ጋር የምንረዳለ መሰለሽ በብሔራዊ ቲያትር ቤት በተለይ ደግሞ ቀዳማዊ ኃይለ ሥላሴ በፊት በሚታወቀው ስሙ በነበረበት ጊዜ እዛ ቲያትር ቤት ለመግባት በጣም ከባድ ነበር እና ምን ያህል አቅም እንዳላቸው ምን ያህል ጀግና ሰው እንደነበሩ እዛ ለመቀጠር የከፈሉትንም ዋጋ ማየት እንችላለን። ከዛም በዘለለ ለመጀመሪያ ጊዜ በመድረክ ላይ ይዞ ያቀረቧቸውና ለ60 ዓመታት ያህል ተወዳጅነትን እንዲሁም ደግሞ ሳይደበዝዝ እንዲዘልቅ ያደረጋቸው በርካታ ዘፈኖችን ለእኛ አውርሰውናል ማለት ይቻላል። ከነዛ ውስጥም የኔ ሀሳብ ብዙዎቻችን እናውቀዋለን። እንደ አውሮፓውያን አቆጣጠር በ1962 ዓ.ም ነው ለኛ የተበረከተው። ከዛ ምነው ተለየሽኝ፣ በተለይ ምነው ተለየሽኝ ደግሞ የሚለው ሙዚቃ ያው እኔ ቲያትር ተምሬያለሁኝ እና ሞር የቲያትር ተማሪዎች የቲያትር ሰዎች ደግሞ በደንብ አድርገው ምነው ተለየሽኝ ትርጉሙንም የዘፈኑን ግጥም ስሜትም በደንብ ይሰጣል እና ለእኛ ብቻ ሳይሆን ለመላው ለኢትዮጵያ ሕዝብ ምነው ተለየሽኝ የሚለው ሙዚቃ በጣም ጎልቶ ነው የሚሰማው።
2: እንደውም እንግዲህ ከፍ አድርገን አንደር ቀስ እያለች ቆንጂቴ እያስደመጠችን ያለችው ዜማዎቻቸውን እና አስቀድመን ነፍስ ይሄር ነፍስ ይማርልን እንላለን። ለወዳጅ ዘመድ ለአድናቂዎቻቸው በሙሉ መጽናናትን ተመኝተን ዝግጅታችን ይቀጥላል። አድማጭ መስመር ላይ ተገኝተዋል። ሄሎ፣ ጤና ይስጥልን።
3: እንዴት አመሻችሁ?
2: ይመስገን። ቹቹ ከኳስ ሜዳ እንዴት አመሸ?
3: እግዚአብሔር
2: ይመስገን። ክብሩ ይስፋ። እንግዲህ ያው ህመም እንደነበረ ሰምተናል አስቀድመንም እንደዚህ። እንግዲህ ተለዩን ዜናው ሲሰማ በጣም ብዙዎች ተደናግጠዋል። አንዳንዴ መታመማቸውንም ያልሰሙ ብዙ ሰዎች እንደነበሩ ሰማሁና እንግዲህ ነፍስ ይሄር ብለን እንቀጥል። ምን ማለት ይቻላል ከዚህ ዜማ ከ60 በላይ ነው ዜማ የተጫወቱት። እንግዲህ የህይወት ታሪካቸው ላይ ሲነበብ እንደሰማነው በጣም ታላቅ አርቲስት ታላቅ አባት ነበሩ። ምን ማለት ይችላል ቹቺ?
3: እኔ 50 ነኝ። ሁለት ልብ አንድ ደስታ አንድ ሀዘን። በመጀመሪያ ክብር ለሙዚቃ የሰጠሰው እኔ አንተ ነው ማለት ነው። ክብር ለሙዚቃ የሰጠሰው ነው። ጥንቅቅ ያለ ድምጹ የማይለወጥ በቃ እኔ 53 እኮ 53 አመት ማለት ማለት 53 አመት ሆኖታል ይሄን ዘመን ከዘፈን ዛሬ ድረስ የሚጠራበት ጃዝ ኢትዮጵያ ጥይት አይቱ ሆቴል ውስጥ ጃዝ አምባ ተብሎ በሚሰራበት ሰዓት የተሰራ ሙዚቃ አጅል ያለ
2: ምን አይነት ገጠመኝ
3: በቃ አጅል ያለ የሚገርም ነገር። ይህንን የሆንኩት ደግሞ እንዴት ነው ብትለኝ፣ አረ ጋሽ ተስፋዬ ማሙ ናፈቀኝ እስኪ ሰውዬ ስትገባ እስኪ ዛሬ ጋብዘኝ ብዬ ለምን ከመጨረሻው እስከዛም ድረስ ብሎ እንዳለ የጃዝ አምባውን ይኸው ብሎ በቴሌግራም ላከልኝ። በጣም የሚገርም ነገር እና እኔ ቀብሩን ሄጄ በቀደም ወየው ብዬ ቀብሬ ተደቃውን በልቼ ወጣሁ። እርማው ነች በቃ እና ስሰማ ከሌሎቹ ሙዚቀኞች ትንሽ 25-30% ደስ አለኝ። ደስታውን ደግሞ ልግለጽ እንዴት ብለህ ብትለኝ፣ አሜሪካን ሀገር ሄዶ ተሸለመ። እስራኤል ሀገር ግን መሄድ ፈልጎ አለም ነዋሴ ግርግዳ ግጦ አቃተው። አሜሪካን ሀገር ግን ሄዶ ተሸለመ። ከዛ ተመልሶ ግን ሲያዝ በየቦታው ፈንድ ይመጣ ነበር። ደስ የሚለው ይሄ ነው። ይህን አድርጉለት ኦክሲጅን ኮል ይሄ ይደረግለት ባረጋኝ እኔ አረጋኝ እኔ የተከዘ ውሃ ነው ያጋኛል ያልተዘመረለት እኔ በብዙ ነገር እየሰማው ነው። በቃ በብዙ ነገር ነበር እዛ ላይ በቃ ነግሬዋለሁ አቆሜ። በቃ እግዚአብሔር የስራ ንስት በቃ አንተ ድምፅህም ሰጥቷል ስራም እየከፈለ ነው አሁንም አንተን እግዚአብሔር ይስጥ ብዬዋለሁ። አግኝቼዋለሁ እዛ ጋር አግኝቼዋለሁ
2: አረጌ ነበረ
3: አግኝቼዋለሁ ባለወልድ ጋር አግኝቼዋለሁ ባለወልድ መቃብሩ ጋር አግኝቼዋለሁ። እና በቃ በሩጫም ቢሆን እኔ አከብረሃለሁ በፊትም ወድሃለሁ የዘመኔ ነህ ግን ሰዎች ጋር መሰራው ነገር ሰምቻለሁ ብዙ ነገር ሰማሁ። ግን እግዚአብሔር እንደዚህ አድርጎ ሰንሰለት አድርጎ ጋሽ ግርማ ጥሩ ነው እንትኑ የመጨረሻው ኤጅ እንትኑ አለኝ ፎቶ መጨረሻው ኦክሲጅን አድርጎ አለኝ ግን ወዙ እንዳለሽ ደስ አለኝ። እንቷት በመንከባከባቸው የሚጠጣው የሚበላውን ነገር እንደዚህ ነው የሚሻለው እያሉ ሰዎች ሄደው በማየታቸው ወይም ደግሞ ሰዎች ከዛ እየተላላኩ ስሜቱን በመጠበቃቸው ክብር ይገባቸዋል። እነዛ ሰዎች እኔ ይህን ነው የምለው በቃ እንደዚህ የሰሩ ሰዎች የት ጋን ያሉት ብሎ በባት ቢፈልጉ መንከባከብ እሱ ነው። ቀሪው ምንድን ነው? ትውልዱ ደግሞ የት ጋን ያሉት ብሎ የሚመጣው ከዚህ በኋላ የሚመጣው ትውልድ ዘፈን እኮ ይቀጥላል።
2: እውነት ነው።
3: ሰይፉ ዮሐንስ በህይወት የለም ዘፈኑን እየመረጥን ነው። ግን ሰይፉ ዮሐንስ ማን ነው የሚለው የኔ ልጅ ያንተ ልጅ እንደዚህ እኛ እህቱ አራት ታናናሾች አምስት ታናናሾች የት ጋር ያገኟቸው? ግን ደግሞ ይሰራ ክብር ለነሱ ክብር ለሞቱ ድንቅ ስራ ለሰጡ በተለይ በዚህ በመስቀል ላይ ብዙ ሰዎችን ያጠናባቸው አርቲስቶች ያጠናባቸው የት ነው ያሉት ብለን ስንል እኛ እናቃለን። የእኛ ልጆችስ እንዴት ያውቃሉ? ይህ ቤት ጥያቄ ይሄ ተመስገን መጽሐፍ የሚጽፍ ካለ ይጻፍ እንተጋገር ያለንን ሀሳብ እንረባረብ በአስር ብርም ቢሆን ሰጥተን መጽሐፋቸው ይታተምላቸው ታይካል ትውልድ ያንብብ።
2: ብዙ ያሳለፉት ነገር አለ እኮ ቹቺ በጣም ትልቅ ነገር ነው። ስላረጌም ደግሞ ስላነሳ የእውነት በጣም ደስ ብሎኛል። ለምን መሰለህ በድብቅ የሚሰራቸው ነገሮች ብዙ ናቸው።
3: በጣም እኔ እንዲህ እግር ከእግር እየተከተልኩ አዳምጥ እኔ የእነዚህ አርቲስት የሚባሉ ሰዎች ነፍሴ ናቸው። በቃ ደምትሮቼ ናቸው። በቃ በጣም ወዳቸዋለሁ። ይህ ወርቃማው ዘመን ላይ እኔ በቃ እኔ ያቅረኛል። እነ መቃብሩ በክብር ዘር ታጅቡ በመከላከያ ታጅቡ ሲገባ ቁርር አድርጌዋለሁ እያምታል። በቃ በደንብ አድርጌ ከደበሽ ተመስገን ቆሜ ነው የቀረፋል። በቃ እኔ ደሳለኝ በቃ ደሳለኝ ነፍሲ ማር። ግን የእናንተ ሰላምታ እናንተ ልጆች ደህና ናችሁ?
0: ሰላም ነው እግዚአብሔር
3: ይመስገንላችሁ። ያላልኳችሁ
2: ወደ ጉዳዩ ስለተገባ ነው። በጣም እናመሰግናለን ቹቺ። መልካም ምሽት ይሁንልህ። እንግዲህ ነፍሲ ማርልን እንላለን።
3: እናንተንም ክብር ይስጥ አክሊል ያልኩስ
2: እግዚአብሔር
3: አሜን። በረከት ረድኤት መቤት የወላጅ አምላክ ከእናንተ
2: አሜን። በስማ
3: ሰላም
2: ከባድ ምርቃት ነው። መልካም ምሽት ይሁንልህ። እናመሰግናለን።
3: አሜን አሜን አሜን።
2: ከአጭር የጽሑፍ መልእክትም ደግሞ እስኪ ቃኘት ቃኘት ላድርግ። ሳሚ ሚሩን ተክሌ ማህሌት ካሳ ሰላም ናችሁ። ኮዲው ለመላው የኦሮሞ ህዝብ እንኳን ለኢሬቻ በዓል በሰላም አደረሳችሁ። ባህሉ የሰላም የደስታ ያርግልን፣ ያገራችንን ሰላም ያምጣልን፣ አገራችን ፈጣሪ ይጠብቅልን። ቁንጂት መንገሻን ሰላም በሉልኝ። ቀና ብዬ እያየሁ ነው ያነበብኩት። አጽፈው መልሳለች። ንቆች ግን መች ነው እቺን ነገር ባላነባት ደስ ባለኝ የምትሸልሙኝ። እንግዲህ ቀስ ብለን አቅም ሲፈቅድ ወደዛ እንገባለን። ሌላ እስኪ ስልክ እናስተናግድና ወደ እነማይ መራቸዋለሁ። ጠናስተልን አድማጫች፣
4: እንኳን ለደመራና ለመስቀል በዓል አደረሳችሁ።
2: እንኳን አብሮ አደረሰን። ተስፉ ከገላን ኮንዶሚኒየም እንዴት አመሸ? ይመስገን፣ ክብር ይስፋ።
4: መስከረም ሳይጠባ እንዳለው በቃ እንደዚህ ማማኑ ግድማ ነገር በጣም በጣም እንትን በቃ ምንም በውስጥ በስብታ እንትን የሚናውበት ፍቅረ ቤተ ገነቱ አንድ ወቅት ላይ ይሰራ ነበር እና ድምፁን ሁሉም ነገሮችን ስራዎቹ ዞት በዘላለሙ የሚታወሱ ናቸው። ብሄር ላለው እንትኖቹም ትዝታዎቹም ዘመኖቹ ጠቅላላ በሙሉ ያሉት የሚደነቁና ከአይምሯችን የማይጠፉ ናቸው።
2: ተስፉዬ አጠገብህ የሆነ ሌላ ድምፅ እየመጣብን ነው። እየደረበ ያለ ስፒከር አለ። ትንሽ መንቀሳቀስ ከቻልክ ላስቸግር። አሁን ጥሩ ይመስላል። እሺ እንቀጥል እንቀጥል።
4: እና በትዝታ ዘፈኖቹ በሁሉም ነገር የወጣትነት እንትናችን የሚያስታውስ
2: ነው። እውነት ነው።
4: በጣም ግሩም ድምፅ ነበረው። የሚደረገር በጣም ለቤተሰቦቹም መጽናናት ለሱም ነፍስ
2: ይርላለሁ። አሜን አሜን። እናመሰግናለን። መልካም ምሽት ይሁንልህ ተስፋዬ። አጭር የጽሑፍ መልእክት ላኩ። ቀጥታ እንዲሁ ደግሞ ደውላችሁ ተሳተፉ። ማለፊያ መስመሩ 0911475873 ነው። ሰላም ሰላም ቤተሰቦች፣ እንዴት ናችሁ? እንኳን ደህና መጣችሁ። እየጠበቅናችሁ ነበር። የምር ሁሌም ትናፍቃላችሁ። የተለየዋት ፍቅረኛዬን አይቻት ትዝታዬ ተቀሰቀሰብኝ። ከይቅርታ ጋር ምንም የለም ቅር የሚለኝ ሁሉ ነገር ስላልደበቅሽኝ ብሎ የሚለው ዘፈን ብትጋብዙኝ። ቆንጆቴ እየሰማሽ ከሆነ ምን ይላል? ትዝታዬን ቀሰቀሳችሁብኝ። ከይቅርታ ጋር ምንም የለም ቅር የሚለኝ ሁሉም ነገር ስላልደበቅሽኝ ብሎ የሚለው ዘፈን አሀ፣ የግርማ ተፈራ ካሳ ይመስለኛል። ምናልባት ባልሳሳት የሚለውን ዘፈን ብትጋብዙኝ። ንቅንቅ እንዳትሉ ፈዛነኝ ከአረቅት ብሎናል። ዘመኔ ስለ ከተማው ነግሮናል። ከዚህ በፊት አውቀነዋል፣ ከተማው በደንብ ተዋውቀናል። ሰላም ሰላም ውድ ቤተሰቦቼ፣ እንኳን በደህና መጣችሁልን፣ እንኳን አደረሳችሁ። ምሽቱ ያማረና የተዋበ እንደሚሆን አልጠራጠርም። በዓሉ በጉራጌ በጣም በማራኪ ድባብ እየተከበረ ነው። ታዲያ ዘፈን ጋብዙኝ እንዴ! ምንድን ነው የሚለው ጽቃሉ? አትቃር ታጠጥ
0: ጉራጌኛ
2: መሰለኝ የሚለው የደሳለኝ መርሻ
0: ሙዚቃ
2: ነኝ። ከጉንችሬ የዘውትር አድማጫችሁ ነው ይሆናል። የእውነት እናመሰግናለን። አብዲሻ ካች የመድፈኛው ደግሞ ይናለ ከኮልፌ አጠና ተራ ሰላም ሰላም። ንቁ ሬዲዮ አዘጋጆች ሳሚ ዘመኔ፣ ማሂ ሜሮን፣ ቴክኒሻናችን ቆንጂት ቆንጆ ብሎ ቆንጂት ነው ያለው። የመድፈኛዋ እንኳን ለመስቀል በዓል በሰላም አደረሳችሁ፣ እንኳን ደህና መጣችሁ። ግርማ ነጋሽ ነፍሱን ይማር፣ ለቤተሰብ ለወዳጅ ዘመድ ለኢትዮጵያ ሕዝብ መጽናናትን እመኛለሁ። እኔም ለግርማ ነጋሽ ምስጋናዬን አድርሱልኝ ብሎናል። እንግዲህ ምስጋና አልበላንም፣ አድርሰናል። አሁን ደግሞ ወደ ማሂና ሜሪ እልካችኋለሁ። አብረን እንቆይ፣ እያዋዛን ደስ የሚል ቆይታ ይኖረናል። ያላችሁት ተወዳጁ ጣቢያ ላይ ነው። አሁንም እርግጠኛ ሁኑ 101.1 ደግሞ መስመሩ ነው። መልካም ቆይታ።
0: እንግዲህ ቅድም ወደ ሙያው እንዴት እንደገባ አንዳንድ ነጥቦችን እያነሳሁኝ ነበረ። ምነው ተለየሽኝ የሚለው ሙዚቃ በተወሰነ መልኩ ለመነካካት ሞክሬያለሁ። ከዛ ውጭ እንገናኛለን ለምን እንደሆነ አላውቅም። ሳሚ በጣም ብዙ ጊዜ ሙዚቃዎቹን እንዲህ ገና እንትኑ ግጥሞቹ አሉ አይ የግጥሙ መጀመሪያ ስሰማቸው ከነዜማዎቹ ነው ማስታውሳቸው። እና ይሄ ማለት ትውልድ ውስጥ በደንብ የተጻፈ ነገር አለ፣ ያልተቸከቸከ ነገር አለ ማለት ነው። አዎ፣ በእኛ በቲያትር በፊልም ሙያ ላይ ምን ይባላል፣ የሆነ ቲያትር ሲሰራ ሙንጭር ሙንጭር ሙንጭር ሙንጭር ማለት የለበትም። አሁን በጣም እንወደው አለማየሁ ታደሰ የማለዳ ኮከቦች ላይ ሲናገር ሰምታችሁት ከሆነ አንዲት ልጅ ገባች እና እንደገባች እማዬ ነው የምትለው። እማዬ አትበይ፣ ቀስ በይ፣ ግቢ፣ ቤቱን ቃኙ፣ ፈልጊያት፣ እጫት፣ ከዛ እማዬ ብለሽ ጠሪያት። አለበለዚያ ግብት ብለሽ ከተጠራሽ፣ ከዛ ካጣሻት፣ ከዛ ካለቀሽ ሙንጭር ሙንጭር ነው የሚለው፣ አይነበብም ይላል። እና ሙዚቃው ይነበባል፣ የእሱ አይምሮ ውስጥ ይጻፋል። እና እያንዳንዱን ነገር አሁን ምነው ተለየሽኝ ስል አስታውሰዋለሁ፣ ዜማውን እንገናኛለን። ከዛ ውጭ ደግሞ በጣም የምንወደው በታዋቂው ያረፈደ አራዳ መቼም ያላየው ሰው አለ ብዬ አልገምትም። በእሱ ድራማ ላይ ወክሎ የተጫወተልን እንዲሁም በጣም በርካታ ስራዎችን የሰራልን ሸዋ ፈራው ትዕይንቶች ላይ በጣም ብዙ ጊዜ አልበቃኝም ገና ቀለሜው እና የኔ ውብ አይናማ የሚሉ ተጠባቂ ተወዳጅና ተናፋቂ ስራዎች ናቸው። ፊልሞች ላይም ያሉትን ሙዚቃዎች እሱ ሁልጊዜም ይሰራልን ነበረ ማለት ነው። ግን መሀል ላይ ደግሞ ከሙዚቃ ዓለም ገለል ብሎ እንደነበረ
1: አዎ፣ ድምፃዊ ግርማ ነጋሽ ከሙዚቃ ዓለም ለረጅም ዓመታት የራቀው በታላቅ ወንድሙ በጀኔራል ሙላቱ ነጋሽ በኩል በነበረው የቤተሰብ ተቃውሞና እገዳ ምክንያት ነው ማለት ነው። እንግዲህ በቤተሰቡ ተጽዕኖ ሳቢያ ከኪነ ጥበብ ዓለም ለ26 ዓመታት እንግዲህ አንድ ሰው ተወልዶ ተመርቆ የሚጨርስበት ማለት ነው እና ያህል እንትን ብሏል ምንድነው ለ26 ዓመታት አቁሞ ነበረ እና ከዘፈን ዓለም ርቆ በነበረባቸው በነዚ ዓመታት ውስጥ ሙሉ በሙሉ ከሙዚቃ ውጭ በሆነ የተለያየ ሙያዎች ላይ ተሰማርቶ ነበረ። የተለያዩ የስራ ዘርፎችም ተሰማርቷል። ለምሳሌ በኮካኮላ ኩባንያ በሽያጭ ባለሙያነት ሰርቷል። እንዲሁም ደግሞ በማስታወቂያ ሚኒስቴርና በስነ ጽሁፍ ምርምር ክፍል ውስጥም ሰርቷል። በመጨረሻም ደግሞ በጋዜጠኝነት እንግዲህ በጋዜጠኝነት በኢትዮጵያ ሬዲዮ ውስጥ መጀመሪያ በሹፌርነት እና በትራንስፖርት ስምሪት ኃላፊነት በኋላ በብዙዎች ዘንድ የሚታወቅበትን የስፖርት ጋዜጠኝነት እና የፕሮግራም አዘጋጅነት ስራን በመስራት ጡረታ እስኪወጣበት ቀን ድረስ አገልግሏል ማለት ነው።
0: በጣም ደስ ይላል። እሺ፣
1: በጣም እንግዲህ ከ26 ዓመታት ቆይታ በኋላ እንግዲህ እንደገና ወደ ሙዚቃ
0: ሙያው ተመልሷል። አሁን ግን እዚች ጋር ምን ታዘብኩ መሰለሽ? በጣም ብዙ ጊዜ ሰዎች ከሚወዱት ዓለም በተለይ በጥበብ ዓለሙ ደግሞ እንደዚህ እድሜያቸው ገፋ ያሉ ሰዎች በቤተሰብም በጓደኛም በማህበረሰብም በጣም ብዙ ጫና ይደርስበታል። ያው ሳምዬም ታግዘኛለህ፣ ጫና አለ ማለት ጥበቡ ላይ ስትቆይ በጣም ብዙ ቤተሰቦች ጓደኞችም ያ ነገር የሚያዋጣ የሚጠቅም አይመስላቸውም እና ያንን ሁሉ ነገር ተቋቁሞ ስራውን ሰርቶ እንደነበር ከዛ ግን 26 ዓመታት ደግሞ ራሱን ከጥበብ ደግሞ ሲያገል ስራዎችን ሳይንቅ በኮካ ኩባንያ ውስጥ ተቀጥሮ ይሰራል፣ በሽያጭነት ይሰራ እንደነበር ነግራሽኛል። ይህ ማለት ትህትናንም ትዕግስትንም ስራ ወዳድነትንም ከሱ መማር እንችላለን። ጋዜጠኝነትም ደግሞ ቢሆን በጣም ትልቅ ሙያ ነው። ዝም ተብሎ የሚገባበት ሙያ አይደለም። በጣም ማንበብ ይጠይቃል፣ እውቀት ይጠይቃል፣ ሰዎችን መጠየቅ ይጠይቃል፣ ማዳመጥ ይጠይቃል እና የምን ያህል ተሰጦ ስብስብ ሰው እንደነበረ መገንዘብ አያቅተንም። እንግዲህ ነፍስ ይማርልን ብለን እንላለን። እንደዚህ አይነት ሰዎች እድሜያቸውን ያርዝምልን እንላለን።
2: እንግዲህ አቤት ሚዲያ ላይ በዩቲዩብ ቀጥታ የግርማ ነጋሽን ከ1936 እስከ 2019 ዓመተ ምህረት ይላል። እንግዲህ 83 ዓመታትን በሙያው ላይ የቆዩ እጅግ በጣም የተከበሩ አባት ናቸው። በሳቸው እንግዲህ ዙሪያ የሰራነውን እንግዲህ ቪዲዮ ዩቲዩቡ ላይ ቀጥታ ገብታችሁ ማየት ትችላላችሁ። እንግዲህ እዚህ ዝግጅት ላይ በጣም ብዙ ነገሮች ተነስተዋል፣ ብዙ ነገሮች ተዳሰዋል። እንግዲህ ምስጋና ፕሮግራማችንንም ያግዛል ማለት ነው። በዩቲዩብ ቀጥታ ገብታችሁ መከታተል ይቻላል። አቤት ሚዲያ ፕላስ ማለፊያ መስመሩ ነው። ሰብስክራይብ አድርጉ። ሳምንትም ጠይቀ ነው የነበረ ጥያቄ አለ። እኔ እስካየሁት ድረስ ምላሹን አላገኘንም ፈልጌ ነበረ። ስለዚህ አሁንም ቢሆን ተሳተፉ። ንቁ ሬዲዮ ፕሮግራማችን ስንት ዘመን መለወጫን አሳለፈች ወይም አሳለፈ ፕሮግራማችን ነው። ቁጥሩን ብቻ ነው የምታስቀምጡልን። እዚው ዩቲዩብ ላይ ብታስቀምጡ ደስ ይለናል። እዚው የመጨረሻው ቪዲዮ ላይ በደንብ እንድንከታተለው ሌሎች አድማጮችም እንድትሳተፉበት ይሆናል። እዚ ቲክቶክም ላይ ላይቭ ያላችሁ ተሳተፉበት። እንግዲህ ንቁ ሬዲዮ ፕሮግራማችን ስንት ዘመን መለወጫዎችን አሳለፈች የሚል ነው። እሱን ጻፍ አርጉልን። ቆንጂቴ ከስር ያስደምጠችን ካለችው ዘፈን መካከል አንዱን መርጣ ከፍ አድርጋ ታስደምጠንና ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ።

0: እንግዲህ ራቅ ካለ ትዝታ ቦታችን ደግሞ ወደ ስቱዲያችን መለስ ብለናል። የምንገኘው ምስጋና ፕሮግራም ላይ አልቀረንም ተመልሰናል። እንግዲህ ስልክ አልተናገራችሁም እየተባለን ቲክቶክ ላይም መልእክት እየተቀመጠልን ነው። ዘንግ አድርገነው ነው ይቅርበሉን 0911475873 ላይ ሙሉ ፕሮግራማችን እስከሚያበቃ ድረስ መደወል ይችላሉ። እሺ 0911475873 ላይ በመደወል ሙሉ ፕሮግራማችን እስከሚጠናቀቅ ድረስ በዚህ እኛን ማግኘት ይችላሉ። እንግዲህ የዛሬ ተመስጋኛችን በቅርቡ በህይወት ያጣነውን ጀግና ሰው ነው እያመሰገነን ያለ ነው። ለ26 ዓመታት ከሙያው ወጥቶ እንደነበረ ከረፍት ካፍታ ቆይታ በፊት ተናግረን ነበር። አሁን ደግሞ ስለ ምልሰቱ እስቲ አንዳንድ ነገር እንበል። ከበርካታ ዓመታት ምራቅ በኋላ የሙዚቃ ጓደኞቹ ወይንም ደግሞ የስራ ባልደረቦቹ ግብዣ ጋብዘውት በጋበዙት መሰረት ያው የእድሜው ማምሻ ላይ ወደ መድረክ ዳግም ተመልሷል። እዚህ ጋር የታዘብኩት አሁን ጥበብ ላይ ብዙ ጊዜ መገፋፋትን አያለሁ፣ እኔም ትንሽ ቀረብ ላለሁ እና መገፋፋት ባለበት የጥበብ ህይወት ውስጥ ጠርተውት ጋብዘውት ና ተመለስ ብሎ የሚጠራን ሰው የስራን ባልደረባን ጓደኛ ማግኘት በጣም ትልቅ ነገር ነው። እነሱ እሱ ወደ መድረክ እንዲመለስ ያደረጉልን አንጋፋ ሰዎችም በዚሁ አጋጣሚ ምስጋና ይገባቸዋል። በአዲስ አበባ በሚገኘው ጃዛምባ ላውንጅ ላይ የቀድሞ ስራዎቹን በማቅረብ አዲሱን ትውልድ ከወርቃማው ዘመን የሙዚቃ ጋር አገናኝቷል። እንደ አውሮፓውያን አቆጣጠር ደግሞ በ2011 በብሔራዊ ቲያትር መድረክ ላይ ከዓለም አቀፍ ኦርኬስትራ ጋር በመሆን የእኔ ሀሳብ የተሰኘውን ሙዚቃ በድጋሚ ተጫውቶልናል ማለት ነው። እንግዲህ ከ26 ዓመታት በኋላ እንደገና ተመልሶ መጥቶ አሁን ያለውን ጀነሬሽን አሁን አርት ውስጥ ያለውን ሙዚቃ ውስጥ ያለውን ሰው እና በፊት ደግሞ ወርቃማ ብለን በምንላቸው በነ ጥላሁን ገሰሰ በነ ንዋይ ጊዜ የነበረውን ደስ የሚል ድባብ አምጥቶ አስታርቆ አዋዶን ነው የሄደው እና ነፍስ ይርላለውኝ። እስቲ ስለ ቤተሰቡ የምትይኝ ነገር ካለ።
1: እውነት ነው እንግዲህ የድምፃዊ ግርማ ነጋሽ የቤተሰቡ ሁኔታ ባለትዳርና የሶስት ወንዶችና የአንድ ሴት ልጅ አባት ነበረ። በአጠቃላይ የአራት ልጆች አባት ነው ማለት ነው። እንግዲህ አንጋፋው አርቲስት በመኖሪያ ቤቱ በሕክምና እርዳታ ላይ ያለ በተወለደ በ83 ዓመቱ በመስከረም ወር በዚህ ዓመት በ2019 ዓ.ም ከዚህ ዓለም በሞት ተለይቷል። ያው የቀብር ስነስርዓቱም በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል ማለት ነው።
0: በደማቅ በደንብ
2: ቅድም ቺቼም ሲያነሳ በነበረው መልክ
0: በጣም ብዙ አንጋፋ አርቲስቶችም ተገኝተው ነበረ። ያው ደስ ይላል። አንዳንዴ ቀብርና ሰርግ ሲደምቅ ነው ይባላል። አዎ ሞትና ሰርግ አንድ ነው ይባላል እና ያው ልብ ያደማል። በእርግጥ እንደዚህ አይነት ሰው ማጣት አይለመድም፣ ደስ አይልም። ግን እንዲህ በሰው ተከቦም ደግሞ መሸኘት ለቤተሰብም የሚሰጠው ትልቅ ደስታ አለና እንግዲህ የዛሬ ምስጋና ፕሮግራማችንን በእርግጥ እዚህ ጋር ቋጨን። ግን ሳሚ እንደው አንድ ነገር ብናገር እኚህ ሰው ሲያርፉ በ83 ዓመታቸው ምን ታዘብኩ መሰለ? በተለይ ኢቢኤስ ላይ የታዘብኩት ነገር ነው። ታዋቂ ብለን የምንላቸው እድሜያቸው ማምሻ ላይ ያሉ ኑሯቸው በጣም አስከፊ የሆኑ በጣም ብዙ አርቲስቶች እንዳሉ እየተመለከትን ነው። ለምሳሌ በባለፈው ሳምንት እንኳን ማንዱ ባለ ብርቱካን ዱባለ በጣም ይቅርታ፣ ብርቱካን ዱባለ ትኖርበት የነበረውን ቤት ኢቢኤስ ከአጋር ድርጅቶች ጋር በመተባበር ጥሩ የሚባል ኑሮ እንዲኖር አድርጓል። በእርግጥ ግን እኛም ደግሞ አለን የምንል ወጣቶች፣ ድርጅት ያላቸው በደንብ ሰዎችን ለመርዳት አቅሙ ያላቸው ሰዎች እንደዚህ ያሉ አርቲስቶች የተወደቁ እንዴት አሉ እንዴት ናችሁ የሚል የሆነ ፕሮግራም ቢዘጋጅ ቲክቶክ ላይ በባለፈው ተጀምሮ ነበረ። እንደዚህ አርቲስቶችን እናግዝ፣ በተለይ ደግሞ ከአርቱ ውጭ የሚሰሩት ስራ። ለምሳሌ ዘላለም ይታገሱ ቅርጻ ቅርጽ ይሰራልና የእሱን ቅርጻ ቅርጽ ውጭ ሀገር ድረስ እንዲሸጥለት እስከ ማድረግ ድረስ ስራ ተጀምሯል እና እንደዚህ አይነት ስራዎች ይጠናከሩ፣ ይበርቱ ብለን እንላለን። የት እንደወደቁ እንጠይቅ። ለሞቱት ግን እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን።
2: አሜን አሜን ብለን እንግዲህ የምስጋና ዝግጅታችን መቋጫ አድርገናል። ሌላው ዝግጅታችን ይቅርታ ከዘመነ ቴዎድሮስ ጋር አብሬ ቆይታ ማድረግበት ይቀጥላል። መሸጋገሪያ ቆንጅቴ ትሰጠናለች ወይ ደግሞ እየሰማን ከነበረው ዜማ አንዱን ከፍ አድርጋ ታሸጋግረናለች። ሁላችሁም በያላችሁበት አብራችሁን ቆዩ።

0: የተከበራችሁ አድማጮቻችን እንግዳቱ አስተጥቅ ነኝ። ንቁ የሬዲዮ ፕሮግራም አዳምጡ፣ ተዝናኑ፣ ቁም ነገር ታገኛላችሁ። አመሰግናለሁ።
1: እጅግ በጣም አድርገን እናመሰግናለን ታላቁ አባት የጃዙ ንጉስ ሙላቱ አስተጥቄ ፕሮግራማችንን እንድታደምጡ ስለጋበዘልን ያመሰገነን። ወደ ይቅርታ ዝግጅታችን እናልፋለን። ዘመኔ
2: እንዴት አመሸሳም?
1: ይመስገን። እንዴት ከረሙ?
2: አለን
1: ዘመኑና ብላቱ
2: ሁሉ መልካም
1: ይመስገነው። እንግዲህ እጅ ከምን ልበልና ተንደርድረን ወደ ዝግጅቶቻችን እናልፋለን።
2: እሺ
1: ይቅርታ፣
2: ዛሬም አንድ የይቅርታ ታሪክ አዘጋጅተናል። እሱን አዳምጠን እንመለስና ከሚያነሱት ሀሳቦች ላይ እየተወያየን እኛም የሚጠቅሙ ብለን ያሰብናቸው ከዛ ውስጥ የምናገኛቸውን ሀሳቦች እንወያያለን፣ የአድማጮችንም እናሳትፍበታለን።
1: በጣም ጥሩ። እንደተለመደው ቤት ከምትወዷቸው ልጆቻችሁ ጋር ወይም ከምታሳድጓቸው ጋር በትራንስፖርት በመዝናኛ ሆናችሁ ይህ ድምፅ የሚደርሳችሁ በሙሉ በተለይ ይህን ዝግጅታችንን ይህን ዶክመንተሪ ወይም ዝግጅት ስታደምጡ ልጆቻችሁ ከ13 ዓመት በላይ ያሉ ቢሆኑ የእናንተ ገዛ ትብብር እጅግ በጣም ያስፈልጋቸዋል። ጥያቄዎች ቢኖሯቸው እንዴት መልሱላቸው ያስፈልጋል እና ስለዚህ አብራቸው ሁኑ። ከ13 ዓመት በታች ያሉ ልጆች ለብቻቸው ይህን እንዲያደምጡ አንመክርም፣ አይመከርም። ስለዚህ ቀጥታ ወደ ዝግጅታችን እናልፋለን። ቆንጅቴ እንዲህ አዘጋጅተዋለች። መልካም ቆይታ።
3: መስከረም 16 ቀን 1999 ዓ.ም የኢሪና ክራስቶኖቭስኪያ ባለቤት የሆነው ነጋዴ አናቶሊ ክራስቶኖቭስኪ በቤላሩስ የጸጥታ ኃይሎች ታፍኖ ተገደለ። ማንም ሰው ኃላፊነቱን አልወሰደም። የአናቶሊም ማስክሬን ፈጽሞ እንዲሁ አልተገኘም። ታሪኩን እንዲህ ትነግረናለች።

የአናቶሊ ተንቀሳቃሽ ስልክ ለረጅም ጊዜ ጠፍቶ ስለነበርና ይህ ከዚህ በፊት ፈጽሞ የማይታወቅ ነገር በመሆኑ አንድ ስህተት እንደተፈጠረ አውቄ ነበር። በወቅቱ በሚኒስ ፖለቲከኛ ከሆነው ጓደኛው ጋር ነበረ። እንደ እቅዳቸው በሜትሮ ውስጥ ወይም በሳውና እንዳሉ ተስፋ አድርጌ ነበር። ነገር ግን ከእኩለ ሌሊት በኋላም ምንም ነገር ስላልሰማው ተደናገጥኩና የአካባቢውን ፖሊስ ጣቢያዎች፣ ሆስፒታሎችና አስክሬን ማቆያዎች መደወል ጀመርኩ። ማንም የሚያውቀው ነገር አልነበረም። በነጋታው ሙሉ በሙሉ ተስፋ ቆርጬ ነበር። አናቶሊ ከታዋቂ የተቃዋሚ ፖለቲከኛ ጋር በመጥፋቱ ይህ ጉዳይ ፖለቲካዊ እንደሆነ አውቄ ነበር። እናም የረጅም ዓመታት አለማወቅ ቆይታ ጀመረ። በጣም አስጨናቂ ሁኔታ ነበር። ሕይወቴን ቀጥሎ ለማኖር እና ቤተሰቤን ለመንከባከብ ከመወሰን ውጪ ሌላ ምርጫም አልነበረኝም። ብዙ ሰዎች ምክር ለመስጠት ሞክረዋል፣ ነገር ግን ከችግሮቹ ጋር ብቻዬን ነበርኩ። ከእናቴ ጋር ማውራት አልቻልኩም፣ ምክንያቱም እርሷ አረጋዊትና የጤና ችግር ነበረባት። ከሁለቱ ሴት ልጆቼ ጋር ማውራትም እንዲሁ አልቻልኩም፣ ምክንያቱም ላሳስባቸውም አልፈልግም ነበር። ከጓደኞቼም ጋር ማውራት እንዲሁ አልቻልኩም፣ ምክንያቱም ያንን ታሪክ እንዴት ደጋግሜ ልነግራቸው

0: እንደገና መሀል ሜዳ ለኳስ አግኝተው ወደ መጫወት ጥረት እያደረጉ የተመለከትናቸው እንገኛለን። ፈረንሳዮች ባርኮላ ከነኳስ የሚገኘው የሚቀበል ተጫዋች ይፈልጋል። ቆንጆ ኳስ ሰጥቷል። አክሊዮሽ አታለ ለመግባት ጥረት እያደረገ ነው። አክሊዮሽ አታለለ ኳሱ እንደገና ወደኋላ መልሶታል። ሌላ ኳስ ቤልጅሞች መከላከላቸው እጅግ በጣም አስገራሚ ነው። ዲዮ ፋንድ ለት የስጨውቶ የተመለከትናቸው እንገኛለን። ግራ መስመር ላይ ጫናቸውን አጠናክረው ቀጥለዋል። ዲዮፍ እንደገና አታሉ ለመግባት ጥረት እያደረገ ነው። አታለዋቸው ገባ። ዲዮፍ የሚቀበል ተጫዋች ይፈልጋል። እንደገና መመለስ ያለበት ይመስላል። ፈረንሳዮች በአስደናቂ ሁኔታ ኳሱን እያንሸራሸሩ የተመለከቱ እንገኛለን። ቆንጆ ኳስ ተመቸ። እጅግ በጣም አስገራሚ ኳስ ነበረ። ይዝ ድዌ መታው። በደንብ ነበር የተወረወረው። ለመንስ
1: የትክክለኛ የግራ መስመር ተጫዋቾች ቢንድ አድርገው ወደ ጎል የሚልኩት ኳስ ነው።
2: የራሱ የዱዌ ናት። በቃ ራሱ
1: ላመንስ ግን ታርጌትም ኦን ታርጌት ቢሆንም የማዳን እድሉ ሰፊ ይመስለኛል። በደንብ ተስቧል። ቦታ አያያዙም በጣም ጥሩ ፖዚሽን ላይ ነበር።
0: ፈረንሳይ በሁለተኛው 45 የመጀመሪያውን አስደንጋጭ ሙከራ አድርገዋል። በፒኤስጂ ኢዝሬ ድዌ ዳ እንደገና ለመንስ ጋር ኳሱ መልሶ ለማጫወት ጥረት እያደረጉ ነው ቤልጅየሞቹ። መሀል ሜዳ ላይ ላቪያ የሚቀበል ተጫዋች ይፈልጋል። እንደገና ማስመር ላይ ኳሱ ይዞ ለመውጣት ጥረት እያደረጉ የተመለከትናቸው እንገኛለን። ናታን ንጎ የሰጠው ኳስ ቆንጆ ኳስ። ሞሬራ ቆንጆ ኳስ ሰጠ። አላረዘመው። ዋው! ይህን የመሰለ ኳስ ዘወጠው፣ ግን ደግሞ ኳሱን አላረዘመው ሲሰጠው።
1: ፓሱ ባይበዛ በጣም ጥሩ እይታ ነበረ።
0: እጅግ በጣም አስገራሚ ኳስ ነበር የዘወጠው የኤስ ሚላኖ ሞሬራ፣ ዲየጎ ሞሬራ።
1: አዎ ላሞሪም እንግዲህ ምናልባት ለውጤታቸው ተስፋ ሰጪ ከሆኑ ተጫዋች መካከል ዲየጎ ሞሬራ አንደኛው ነው። እምነት አሳድረውበታል እርሳቸው። ውጤታማነቱንም ጎሎቹን እያስቆጠረ እያስመለከተን ነው ዲየጎ ሞሬራ።
0: ቴሌማንስ ጥፋት አልሰሩም እያለ
1: ነው፣ ዳይቭ ነው እያለ ነው።
0: እንደገና ድዌ በቀኝ መስመር ላይ ኳሱን ይዞ ለመግባት ጥረት እያደረገ ነው። አሻማ ኳስ ምን ሊያደርጉት ይችላሉ? ባርኮላ ኳሱን ያገኘው ሳንቶስ ተመልሶ ነበር። ቤልጅየሞች በተለይ ቴሌማንስ ኳሱን እያበላሸባቸው ነው የሚገኘው። ቋሚውን ቋሚው ተመልሶ ኳሱ ተመለሰ።
1: ቴሌማንስ ለቤልጅየሞች ዳኩኛ ነበር የሞከረው። ታዲያ
0: ዴ ከተላራ አጥፎ ሰርቷል በሚል አርቢትሩ ቅጣት ምት
2: ሉካኩን ይፈልጋል።
0: ፍራንስዋይ ሰጥቷል።
1: አጥፋ ሰርቷል።
2: የዣኬን ፊዚካሊቲ የቻሉ አይመስልም። ዳኩኛ ሙከራ በጣም የሚያስገርም ነው። ላሚንስን እንትን ብሎት ነበር፣ በቃ እንዳያገኙ አድርጎ
1: ምንም እድል አልነበረም።
0: ሸርኪ ከተሞከረ በኋላ ኳሱ ሲወጣ ያሳየው ሪያክሽን እጅግ በጣም አስገራሚ ነበር። ዝሬት ዚዳንም ያቺ የሚታውቅባትን መሽከርከር ነገር አሳይቶናል፣ ተሽከርክረዋል። ለማንኛውም 54ኛው ደቂቃ ላይ የምንገኘው ክብራትና ክብራን ፈረንሳዮች ሁለተኛው 45 አጀማመራቸው እጅግ በጣም አስገራሚ ነው። ዣኬም ሊያደርገው ይችላል። ቆንጆ ኳሱ ለመግባት ጥረት አደረገ። ይቶቹ ራሱ ይገርማሉ። አንድ ሁለት መጫወት ጥረት አደረጉ፣ ተነጠቁ። አደገኛ ቦታ ላይ
1: ከጨዋታው
0: ራሱ መስመር
1: ከጨዋታው ውጭም ነበር።
0: ማይክ ማኞ ወጣ ነበር ኳሱን በአስደናቂ ሁኔታ አድኖታል። ለግራ መስመር ላይ በግራ መስመር ላይ አሁንም ፈረንሳዮች ጫናቸውን አጠናክረው ቀጥለዋል። ክብራትና ክብራን አጥናክረው ቀጥለዋል። ምን ሊያደርገው ትችላለሁ? ቆንጆ ኳስ ለመግባት ጥረት ሲያደርጉ ነው። አሁንም አልሜዳ ላይ እንደገና አንድ ሁለት እየተጫወቱ ነው። አንድ ሁለት ካልሉ ከኳስ ይገኛል ካልለው ኤድሪ ድዌን ተመልክቷል። ቀኝ ላይ ታሉ ለመግባት ጥረት እያደረገ ነው። ሰይሳ ጠገቧል። ለማታለል ጥረት እያደረገ ነው። ቆንጆ ኳስ ሰጠ። አክሊዮሽ መንሳ መንሳ ኳስ እንደገና ባርኮላ ባርኮላ ኳሱን አግኝቶታል። በባርኮላ እና በድዌ መካከል ግን ያለው ልዩነት እጅግ በጣም አስገራሚ ነው።
1: ግልጽ ነው።
0: ባርኮላ ቆንጆ ኳስ ግን ደግሞ በቀጥታ ለማይንስ ጋር ነው ኳሱ የሄደው።
1: ባርኮላ ትልቁ ኳሊቲው
2: ሲስተምም እኮ ነው። ባርኮላ ስፔስ ሲኖር የሚጠቀም ተጫዋች ነው። በጣም ፈጣን ነው።
1: ኳሊቲው ስፕሪንት ነው።
2: በቃ ፈጣን ነው፣ ቀጥተኛ ነው። በጣም ጥሩ ጨራሽ ነው።
1: ያስፈራል፣ ድሪብል ሲያደርግ በጣም ያስፈራል።
2: ድዌ ግን በቃ
0: ውጭ ግን ውሳኔዎቹ
1: እሱ ገና ነው።
2: ድዌ በጣም የላቀ የመስመር አጥቂ እና ዊንገር ነው። ሁሉን ነገር ማድረግ የሚችል
1: ፊት የሚያደርግ በጣም ለየትኛውም
2: ፈጣን ግን ስፕሪንተር አይደለም።
1: ከኳስ ጋር ያለው ምቾት የላቀ በጣም ግን ታዴ የዣኬ ምናልባት ለኦፓሜካ

0: አለ ሳሊባ ትክክለኛ ባካፕ በቃ ምንም የማትጠራጠሩ
1: አይነሱም ያስቀምጥ ይችላል ግን
2: አዎ አዎ ልክ ነው
1: በእውነት
2: ልክ ነው በጣም ጥሩ በቃ ላይ
1: ማለት ስተስ ሲሰራው እኮ ሊቨርፑል ያልተመለከት ነው እዚህ አሁን ዛሬ በነበረው ጨዋታ ራሱ መረጋጋቱ ኦጆኮ ሰላም ሰበሩ ዱይቦን ዶግ ዊዝ ቦሎሶን ኮስ
2: ምናልባት የሌመንስ የጨዋታው ምርጡ ሴቭ ይመስለኛል
1: ለማንስ ወጅግ በተባስ ከሮሜ ኮስ ነው ተናው እድሪክስ ኮስ ነው ዩናይትድ መጥሰን ኮስ
2: እኔ መሬት ለመሬት የመጣ ኳስ በጣም አስቸጋሪ ነው በጣም ከባድ ነው
0: እስክትወርቅ ድረስ ያለው
2: አዎ ና ለሜስ
0: በተለይ ለፋጠን የቀረበ ኳስ
2: በየጨዋታው ያሳየን ነው እኛል በጣም ጥራት ያለው ተባክ እንደሆነ አዎ
1: ወጅግ በተባስ ከሮሜ ኮስ ኮስ እዚህ ወይ ተናደደ እንደገና ኳሱን ተረጠቁ ቤልጅሞች ቤልጅም ለውጥ የሚፈልጉ ይመስላሉ ቤልጅሞች ላይ ለውጥ የሚፈልጉ ይመስላሉ። ሁለተኛ 45 11 ደቂቃ ተመልክተናቸዋል። የፍሮንሶች ቡድንነት እጅግ በጣም አስገራሚ ሆኖ ነው የተመለከተን መንከኛው ጥፋት ሰርቷል። ኬቨን ድብሮይና ነው ጥፋት ሰራው። አርቢትሮ ቢጫ ካርድ መዘዋል። አንዳንዴ ኳስ ትብለጥ እንዲህ የሚያደርግ ነገር አለው። ካሉሉ ላይ ነበር ጥፋት የሰራው።
0: አው ለውጥ ለማድረግ ጥሩ ጥሩ ተጫዋቾች አሏቸው በቤልጂየም በኩል አማካይ ክፍል ላይ እነ ራስኪን አሉ ከዚያ በፊት መስመር ላይም እነ ሉካኩ ሊክባኪዮም እንደዚሁ ጥሩ የመስመር ተጫዋች ነውና በሁለቱም ዘርፍ በአማካይ ክፍልም በፊት መስመር ላይም ጥሩ ጥሩ ለውጥ ያደረጉ ለውጥ ለማምጣት ለሚችሉ ተጫዋቾች በስኳዳቸው ላይ ይገኛሉ ቫን ቦሜል
1: የቤልጂየም አሰልጣኝ ማርክ ቫን ቦሜል ምናልባት ዚዳን ተረጋጋ ያንን ምልክት እሱ ነው
0: አላየሁትም
1: ዚዳን ኬቨን ድሮይና ከ ከሎይት ፎሲ ሰራ የሆነ ሪአክት አድርጎ ነበርና በመልከት ተረጋጋ አይነት ነገር ይመስላል
0: ቫምቦሜል ነው ለዚዳን
1: አዎ ለዚዳን ያ ለማንኛውም ጨዋታው እንደቀጠለ ይገኛል የክብራ ክራውቻችንን አመሰግናለን የክብራ ክራውቻችን ዳሽን ባንክና ስቶክላንድ ናቾ በፋይናንሽልስ ላይ ከተወዳጁ ጣቢያችን ብዛት ፈማንድ ቦታውን ተባንድ በኔሽንስ ሊግ ኤ ምድባንድ ላይ ምድቡ መሪ ቤልጅየም በሜዳ Brussels Nagos Bodwin Stadium ላይ ፍራንሰን ያስተናግደች ትገኛለች።
0: በነገራችን ላይ ታዲያ ቫን ቡሜል ሮያል አንትወርፕ ቤልጂየም ያሰለጠነበት ሳል ላይ በአንድ አጋጣሚ አንድ ወንጀለኛ መኪና ውስጥ እንደዚሁ የጦር መሳሪያ ይዞ ጥቃት ያደረሰበት ሙክሮ ለዝርፊያ ነው ተብሎ ነው የሚታሰበው። የኋላ ኋላም ያ ወንጀለኛ የአምስት ዓመት እስር ተፈርዶበታል።
1: ሆትሮታው ያለግባቾ እንደቀጠለ ይገኛል ከብሮትና ክብሮን ፈረንሳይ በ26ቱ የዓለም ዋንጫ በደረጃ ጨዋታ በእንግሊዝ 6-4 መሸነፏ አይዘነጋም። ከዛ ቀደም ብሎ በሩብ ፍጻሜው በስፔን ሁለት ለባዶ ሸነፈች። በጨዋታ እጅግ በጣም አስገራሚ እንደነበር ይታወሳል። ቀደም ብለን ስናነሳው እንደነበር እነዚህ ሁለት ሀገራት ዛሬ እየተፋለሙ የሚገኙት በቤልጅየም ጥቃት የደረሰ በስፔን ጥቃት የደረሰባቸው ሀገራት ናቸው። በሩብ ፍጻሜው ቤልጅየም
2: ጥቃት ስትልጠት
1: ኳስ አይመስልም ኳስ አይመስልም አገላለጻችን
2: በእርግጥ ግማሽ ፍጻሜው ጥቃት ነው።
1: አክሊዮሽ መሰው ኳስ የማዕዘን ኳስ ሆኗል። ፍሮንሶስ ግን ጊዜ እያሳለፈው የተመለከትናቸው እንገኛለን። ክብሮትና ክብሯን
2: ከዚህም ጨዋታ አንድ ግን በእርግጠኝነት መናገር የምንችለው ነገር ፈረንሳይ ሁለተኛ ቡድኗን አውሮፓ ዋንጫ ላይ ብታሳትፍ ሩብ ፍጻሜ ይደርሳል
1: አይደል? ያ ይሄ ቡድን ስፔን ብቻ ነው እንትምጥራ
2: ይሄ ቡድን ብቻውት ይሄ ነው ይሄ ሁለተኛው ቡድን አንደኛው እስከ ፍጻሜ ምን ሊል ይችላል?
1: የማዘን ኳሶ አግኝተዋል። ፍራንሳዎች ምን ያደርጉት ይችላሉ? የማዘን ኳሶ አልኪሽ ሰማሶ ሰማ ኳስ አገኛ ኳስ ይመስላል። ተከላከለው ጥሩ መከላከል ቲሞቲ ካሳኛን የተከላከለው የማዘን ኳስ በድጋሚ ፍራንሳዎች አግኝተዋል።
2: በሲቲ ጉዳይ ምንም የማይመስለው ተጫዋች ሼርኪ ይመስለኛል።
1: አክሊሽ እንደገና ሻማ ኳስ ደግላ ኳስ አግኝተውታል። ከማፊን ከብል ያርገ ይችላል። እዛ አስጀምሮታል። ሻከ ቆንጆ ኳስ ሻማ ኳስ ፍራንሳዎች እጅግ በጣም በተረጋጋ ሁኔታ ጨዋታቸውን እያደረጉ የተመለከትናቸው ምንገኘው ክብሯትና ክብሯን ቆንጆ ኳስ ባርኮላ ብሎ ያደርገው ይችላል። ኳሱን ሮኋላ እንደገና አኩኛ ዳኩኛ ኳሱን ባርኮላ
2: ባርኮላ ከተከላካይ ጀርባ የሮጠ የሄደበት ፍጥነት የሚያስገርም ነው።
1: አክሊዮሽ ኳሱን እንደገና አግኝቶታል። ለማታ ጥረት ሲያደርግ ነው ቦክስ ላይ ዞት ገባ። አክሊዮሽ ምን ሊያደርግ ይችላል? ከለሎ የሚቀበሉ ጨዋታ ይፈልጋል። እዛው ድጋፍ አግኝተዋል። ዳኩኛ ኳሱ ወደኋላ መልሶታል። ጃኬ ፈረንሳዮች ምን ጨዋታ ነው እያስመለከቱ ነው የሚገኘውት? ከለሎ እንደገና ኳሱን ለማሻማት ፈልገው ነበር። አንድ ለተጫወቱ ሜዲን ዚዳንም ብሎ በዚዳን የተሰራ ኳስ ነው። በቃ እጅግ በጣም አስገራሚ ጨዋታ ነው እያስመለከቱ የሚገኙት ቤልጅየሞች። ሁለተኛ 45 ላይ በፍጹም አልተመለሱም። ከመልበሻ ክፍል የተመለሱ አይመስሉም። አክሊዮሽ ቆንጆ ኳስ ድዌ እንደገና ለማታል ጥረት ሳረገ ድዌ ያታልላቸው ድዌ ያታለ ገባ። እንዴትም ያታላቸው ሰው ኳስ ይህን ሁሉ ሰርቶ መጨረሻ ላይ እንደፈለገው አላገኘው።
0: በጣም ይገርማል።
1: ምን አይነት ተጫዋች ነው ግን
0: ታዴ? አሁን በዓለም እግር ኳስ መዝናኛ ተጫዋች እኮ ጠፍቷል አይደለ? ዓለም ላይ በጣም ጥቂቶች ናቸው እና እግር ከነዚህ ጥቂቶች አንዱ ነው። በጣም ደስ ይላል።
1: ቴሌማንስ ዛሬ ጭራሽ የለም።
0: ቫሙቪል በቶሎ መወሰን አለበት የተጫዋች ቅያሬ።
1: እንደገና ኳሱን ሰጥቷል። መስመር ላይ ግራ መስመር ላይ ጎል ቆንጆ ኳስ ነበር፣
2: ግን እየወጣ በምንም ታምር ኢላማውን ሊጠበቅ አይችልም። ግራ እግሩ ነው የተጠቀመው፣ ከግራ በኩል ነው እየወጣ ነው የሚሄደው።
1: ሞሬላ ተቀይሮ መውጣትን እየሰማ እንገኛለን። ክብሯት ነው ክብሯን
0: የውጤት ለውጣል። ታዲያ ስዊድን ጎል አስቆጠረ። ሆትላንድ ፖላንድ መምራት ጀምራለች። ያሲን አያሪ የብራይቶን አማካኝ ጎል አስቆጥሯል ለስዊድን።
1: ከቢያን ድብሮይና ና ሞሪያ ተቀይሮ ወጥተዋል። ሉካኩና
0: ሉኬ ባኪዮ ና ቫናከን
1: ቮናከን
0: እድሜ ጠገብ ተጫዋች ነው። ቫናከን 34 35 ዓመቱ
2: አንድ አንጋፋ ወጥቶ ሌላ አንጋፋ
1: ሉኬ ባኪዮ
2: በቀደም በጣም አስደናቂ ጎል
1: አስቆጥሯል። እጅግ በጣም
2: ለቤኒፊካ ሚላን ላይ ያስቆጥሯል ባለፈው።
1: ከቦን ድብሮይና ተቀይሮ ወጥቷል እና ሞሬራ ወደ ኋላ መልሶ በራሳቸው ሜዳ ክላይ ፈረንሳይ ጨዋታውን ለማስቀጠል እየሞከሩ የተመለከትናቸው እንገኛለን። ጥፋት ያለ ይመስላል። ጨዋታው ግን ቀጥሏል። አደገኛ ኳስ አግኝተዋል። ቤልጅየሞች ምን ሊያደርጉት ይችላሉ? እንደገና ነጥቋቸው ዴከተለሪ ግን እጅግ በጣም ደክሞ ነው እየተመለከት ነው የምንገኘው።
2: አያ ቡድኑ ኳስ አልያዘም፣ ብዙ አገልግሎት እያገኘ አይደለም። ከዛ ሁለት በቁመት ገዘፍ ያሉ ፊዚካል የሆኑ በአካል ብቃት በጣም ጠንካራ የሆኑ እና የአካል ብቃት ትግል የሚወዱ የመሀል ተከላካዮች ጋር ነው እየታገለ ያለው። ለዛ ነው በቃ ምናልባት የሉካኩ መግባት አስፈላጊ የሚሆነው።
1: ቆንጆ ኳስ ፈረንሳዮች ምን ሊያደርጉት ይችላሉ? አደገኛ ኳስ ለመግባት ጥረት እያደረጉ ነው። እንደገና ደግሞ ተጫወቱ። ቆንጆ ኳስ ነበር ግን በቀጥታ ግብ ጠባቂው ጋር ነው የደረሰው። ላሜንስ ጋር ኳሱ ደረሰ።
0: ታዲያ በነገራችን ላይ ቀደም ሲል ተቀይሮ የወጣው ዲየጎ ሞሬራ ወላጅ አባቱ ጊኒ ቢሳው ተጫዋች፣ በጣም እውቅ ተጫዋች ነበር። አልማሚ ሞሬራ ይሰኛል። ገና 48 ዓመቱ ነው። አሁን ላይ በቦአቪስታ በፓርቲዛን ቤልግሬድ ተጫውቶ አሳልፏል እና በደንብ የዲየጎ ሞሬራ ስም ሲነሳ የአባቱ የአልማሚ ሞሬራ ስም በደንብ ይነሳል። 48 ዓመቱ ላይ ነው የሚገኘው።
1: ሌላ ቆንጆ ኳስ አግኝቶ ነበር። ማይክ መኞን ኳስ ወጥቶን ማስቀረት ችሏል። እንደገና መስመር ላይ ኳሱን ይዞ ለመውጣት ጥረት እያደረጉ ነው። ሌላ ቆንጆ ኳስ አግኝተዋል። ዲዮፍ የተለጠቀውን ኳስ ምን ሊያደርገው ይችላል? ዴክት ላራ
2: ነው። ቴክኒካል አጥቂ ነው ታዴ። ከኳስ ጋር በጣም ምቾት የሚሰማው አጥቂ ነው። መጀመሪያም እንቅስቃሴውን እሱ ነው።
1: እንደገና ኳሱን ይዞ ለመውጣት ጥረት እያደረጉ የተመለከትናቸው እንገኛለን። ቤልጅየሞች አሁን የደጋፊው ድጋፍ
0: ቢጫ ካርድ እኔ ምለ ቴሌማስ በአካልም በአምሮም ሜዳ ላይ በጣም ጥሩል መሰለኝ።
2: እንትና ሻርፕ አይደለም ትንሽ ስሎ ነገር እየሆነ ነው።
3: አምሮና አግሩ ይታዘዋል መሰለኝ።
2: ይታዘዋል አይደለም እንደዚህ አይነት ስሜት ነው።
1: ኳሱ ከሄደ በኋላ ሌት ቻሌንጅ ነው።
0: አዎ ዳኩኛ በጣም ወሳኝ ተጫዋች ነው ታዲያ።
2: እሱም ግን ካርድ ማየት ነበረበት ከዛ ፊት የቫና ካንን ሩጫ እንግዲህ ጎትቶ አስቆ አሁንስ ነው የሚያኮራ ነው። ከታችኛው ዲቪዥን መጥቶ ፈረንሳይ ብሔራዊ ቡድን ተመራጭ መሆን
0: በጣም
2: ይሄ ላሰልጣኝ ኩራት ነው።
1: ሆስ ሶስ ባልሰኛው ደቂቃ የተገኝትናል ክሮት ነው ክርባን ግቦል ተቆጠረም። ቤልጅየም ከፈረንሳይ ብራሰልስ ላይ ባዲን ስቴዲየም ላይ ነው የምንገኘው። ክብር አገሮቻችን ዳሽን ባንክ እና ስቶክላንድ ላይ የክብር አገሮቻችን ክለብ እናመሰግናለን። ምርትና አገልግሎታቸውን እንድትጠቀሙ እየጋብዟችሁ ይገኛሉ። አዎ ጨዋታው ያለ ግባቸው እንደቀጠለ ይገኛል። እኛ ምን ስራቸው ጨዋታዎች አብዛኞቹም እንደሆነ አላውቅም።
2: አይ ጨዋታው ግን በጣም ጥሩ 0-0 ማለት እንችላለን።
1: ፉልሃም ከሊቨርፑል ስንሰራ እናሶሳለን። ያለግባቻ ነው እጅግ በጣም ድንቅ ጨዋታ ነበር። ሌላ ማን ነው ደግሞ 0-0 ስራ ነው? በመልስሮራ ጨዋታውን ቤልጅሞች የሚያስቀጥሉ ይሆናሉ። በዚኒዲን ዚዳን በኩል የተጫዋች ለውጥ አልተደረገ። ምክንያቱ ተጫዋቾቹም ጥሩ የተጫወቱ
2: ነው የሚገኙት።
1: ዮሪ ቴሌማንስ አሁንም ኳሱን ኦልሞስት ለጥፋት
2: ጥፋት ነው
0: የውጤት ለውጣል። ታዴ ስዊድን ሶስተኛ ጎል አስቆጥሯል። ቪክቶር ዮኬሬሽ ጎል አስቆጥሮ ፖላንድ 3-1 መምራት ጀምሯል። ዮኬሬሽ በናሽናል ቲም ደረጃ በደንብ እዛ ሲሄድ አርሰናል ቤት ያለው በተወሰነ መንገድ ተመራጭ አለመሆን በስነ ልቦናም የተጎዳሚ መስሪያ አይነት ካራክተር አንመለከትበትም እና ንቅት ብሎ ለናሽናል ቲም ደረጃ ፐርፎርም እያደረገ ነው የሚገኘው። በሁለት ጨዋታዎች ሁለት ጎሎችን አስቆጥሯል ማለት ነው።
1: ጉዳት እንዴት ሆነ?
2: እስካሁን አልታወቀም።
0: ምናልባት አራት ሳምንት የሚሉ አንዳንድ ዜናዎችን እየተመለከትኩ ነበረ። ከሶስት እስከ አራት ሳምንት የሚል ሁለተኛ ደረጃ ሃምስትሪንግ የሚባለው እንደዚህ አይነት ጉዳቶች እንዳሉ ዜናዎች ይወጡ፣ ግን ኦፊሻሊ እስካሁን ድረስ በግልጽ የወጣ ዘገባ የለም።
1: ኦስማን ደምበሌ በፈረንሳይ በኩል ተቀይሮ እየገባ ነው። ኦስማን ደምበሌ ተቀይሮ ገብቷል። ለፓውል ተቀይሮ ወጣ ነው።
0: ልክ እንደ ሞሬራ ሁሉ ታዴ የፋብሪክ ለፓውል ይባላል አባቱ። በ43 ዓመቱ ነበር ህይወቱ ያለፈው በመኪና አደጋ። በኦግዜር በሴንቴቲን ተጫውቶ አሳለፈ። 2000 ላይ ነበር በመኪና አደጋ ወላጅ አባቱን ያጣ።
1: ዲ ኪፐርም ተቀይሮ ገብቶ እየተመለከት ነው እንገኛል። ሲገባ ተመለከቱታል። ለማንኛውም ጨዋታው 69ኛው ደቂቃ ላይ ይገኛል። ክቡራትና ክቡራን ያለግባቸው እንደቀጥሎ የሚገኘው በረጅሞ ለሜንስ ቤቶ ኳስ በቀት ሰውጥሏል። በመልስሮራ ፈረንሳዮች ጨዋታውን የሚያስቀጥሉ ይሆናሉ። ና መልእክቶችም አሉ። የተወሰኑ መልእክቶችን ማየት እንችላለን። ቤልጅየም ከፈረንሳይ ያለግባቸው ይጠናቀቃል የሚል መልእክት አሁን 5-20 ላይ ድረስን።
0: ቀደም ሲል ግን 4-1 3-2 ነበር። ቀደም ሲል ግን
1: 5-20 ላይ የተላከ ነው መጀመሪያ ላይ
2: ከ20 ሞልቷል።
1: ስንት ላይ መሰለ 3-53 ላይ ፈረንሳይ አትላንት አሸንፋለች ያለን አድማጫችን ነው። አሁን
0: ሲያልቅ ደግሞ ውጤቱን ይልክልናል።
1: ያ እንደዚ አይነት መረግዘብ ሆኖ እናመሰግናለን። ቤልጅየም ከፈረንሳይ የሚያደርገው ጨዋታ ወልቭስ ከገርመን ሰላም ሰላም፣ እንኳን ደህና መጣችኋለን። አለን እስከ መጨረሻው አብረናችሁን ተብለናል። እናመሰግናለን። ታዴ እንዴት አመሻችሁ? ፊኒልዝ ነኝ ወዳችኋለሁ። ቤልጅየም ብታሸንፍ ደስ ይለኛል ተብሏል። ባርኮላ ኦስማን ደምቤሌ ተቀይሮ ገብቷል። ምን ያስመለክተናል? ታዴ ሰላም ሰላም፣ ሰምሩ ነኝ ከድሬ ላፍቶ የሊቪዮ የፍቅር ስንቅ ሰርተው ከወይ ትብለናል። ፈረንሳይ ከቤልጅየም ያደርገው ጨዋታ ፈረንሳይ 2-1 አሸንፏለች የሚል መልክት ደርሶናል። መስመር ላይ ቆንጆ ኳስ፣ አንድ ዲዩፍ ኳሱ እንዲወጣ አድርገውታል። እጅግ በጣም ጥሩ ጊዜ እያሳለፉ ነው የሚገኘው። አንድ ዲዩፍ ሰላም ሰላም ለእናንተ ይሁን። ፈረንሳይ 3-1 ያሸንፋ እስከ መጨረሻ ብረነን ያለን በየነ ሰማ ከአለም ባንክ ነው። በየነ ሰማን ከልብ እናመሰግናለን፣ ከልብ እናመሰግናለን። እንደገና ቤልጅየሞች ኳሱን ይዘው ለመውጣት ጥረት እያደረጉ የተመለከትናቸው እንገኛለን። ኳሱን ተነጠቀው ኤድዋርዶ ካማቪንጋ ጋር ኳስ ይገኛል። ታግሏቸው ወጣ ኤድዋርድ ካማቪንጋ ማይክ ማኞንጋ ኳስ ደርሷል። ድጋፍ አለው ካለሉ ተቀብሎታል። ካለሉ ምን ሊያደርገው ይችላል?
0: በአፍሪካ አህጉርም ታዴ የቱኒዚያ ከቦትስዋና እየተጫወቱ ይገኛሉ። ቱኒዚያ 2-1 እየመራች ትገኛለች። 55ኛው ደቂቃ ላይ ደርሰዋል።
1: አሁን በባህር ዳር ኢንተርናሽናል ስቴዲየም የኢትዮጵያ ብሔራዊ ቡድን የሴኔጋላቸውን ያስተናግዳል። ለብሔራዊ ቡድናችን መልካም ምኞትን እንገልጻለን። ነገ በምርብ በቀጥታ ተወዳጁ ጣቢያችን ብስራት ኤፍ ኤም 101.1 ከባህር ዳር ስቴዲየም በቀጥታ ወደ እናንተ ጨዋታውን የሚያደርስ የሚሆን ነው የሚሆነው። ጨዋታውን እንድትከታተሉ ለብሔራዊ ቡድናችንም መልካም ምኞታችን እየገለጽ እንገኛለን። የአጨራረስ ችግር እንደነበረበት ከሱዳን ጋር የነበረው ጨዋታ እጅግ በጣም ያስቆጭ ነበር። እጅግ በጣም እጅ ውስጥ የገባ 3 ነጥብ ነው አልፎ የተሰጠው።
2: ከፍጹም ቅጣት መቶ 5 ደቂቃ በፊት ያለቀለት እድል አግኝተን ነበረ።
1: እጅግ በጣም ለማንኛውም በፈረንሳይ በላይና ጨዋታ እንደቀጠለ ይገኛል። ዚነዲን ዚዳን በጠባቂ ተጫዋቾች ወደ ሜዳ ገብቶ እያስመለከተን ያለው ነገር እጅግ በጣም አስገራሚ ነው። ክብራትና ክብሯን ምን አይነት ቡድን ሊሰራ ይችላል የሚለው ነገር ዚነዲን ዚዳን ምናልባት ከአንድ ከሶስት ከአራት ጨዋታዎች በኋላ በደንብ የምንመለከተው ይመስለኛል። በተለይ ዛሬ ከቤልጅየም ጋር ያደረገው ጨዋታ የጠባቂ ተጫዋቾች እጅግ በጣም አስገራሚ ነበር። 72ኛው ደቂቃ ላይ ተገኝተናል። መደበኛ 18 ደቂቃዎች ይቀራሉ። በእነዚህ 18 ደቂቃዎች ምን እንመለከታለን የሚለው ነገር በጉጉት የሚጠበቅ ነው የሚሆነው። አደገኛ ኳስ! አደገኛ ኳስ! ለመግባት ቤልጅየሞች ምን ሊያደርጉት ይችላሉ? አደገኛ ኳስ! አዳነው! ማይክ ማኞን አዳነው!
2: ሉካ ባኬ
1: ጆኬኑ ግን አደገኛ ጥፋት ሰርተዋል። አርቢትሩ ያለፉት ይመስለኛል። ዳል እጅግ በጣም አደገኛ ኳስ ነበር አግኝተ ነበረት። ቆንጆ ኳስ ዶዲ ሉኪ ባኪዮ
0: ሉኪ ባኪዮ ነው።
1: እጅግ በጣም ኳስ እንደገና ኡስማን ደምበለ ቆንጆ ኳስ ሰጥቷል። ምን ሊያደርጉ ይችላሉ? ዲዮና ባርኮላ ብለ ተጫወቱ።
2: ባርኮላ
1: ብክነት ነው ባርኮላ። የሊቨርፑል ደጋፊዎች ሲያዩት የሚሰጉ ይመስለኛል። የሊቨርፑል ደጋፊዎች ሲያዩ የሚሰጉ ይመስለኛል።
2: በስንቱ ሰግቶ እንደሚችሉት
0: በቨርትስ ምናልባት ዋጋው ነው እንጂ
2: በፍሎሪያን ቨርትስ አሁን ከመስጋት ወደ ተስፋ ወደ ማጣት
0: ምናልባት በዋጋው አንጻር ነው እንጂ ምናልባት ጋክፖንና ሙኞዝን እንዳማራጭ መጠቀም ይችላል ሊቨርፑል።
2: ኢዛክን
0: ፊት መስመር
2: በኢዛክ አሁን ዘንድሮ በጣም ጥሩ አጀማመር ነው የጀመረው።
0: አድርገው ሙኞዝን ከጋክፖ ጋር ጥሩ የሚባል የፊት መስመር ትሪዮ መፍጠር የሚችሉ ይመስላል። ግን ይህን ያክል ዋጋ አውጥተህበት ተጠባቂ ወንበር ላይ ደግሞ ማስቀመጥ በጣም አዳጋጅ ይመስለኛል።
1: እንደገና ወይ ካገውት በግራ መስመር ላይ ኳሱ ይዞታል። ለማታለል ጥረት እያደረገ ነው። እጅግ በጣም አስገራሚ አጋጣሚ አግኝተው ነበር ቤልጅየሞች። ዛሬ ግብ ጠባቂዎች እጅግ በጣም ጥሩ ሆኖ እየተመለከትናቸው እንገኛለን። ሁለቱም ግብ ጠባቂዎች ሉኪ ባኪዮ አደገኛ ኳስ ተመልሶ ወጣ። ቆንጆ ኳስ ሊባል የሚችል ነበር። ዮሪ ቴሌማንስ የመቶ ኳስ በገጽ ወጥቷል።
2: ሁሉም ሰው ሙሉ ስቴዲየሙ እንግዲህ እንደሚመታው ነበር የጠበቀው።
1: ልዩ የሚያደርገው ቴሌማንስ በሁለቱም እግሩ ይመታዋል።
2: በጣም ይሄ ቅድሙ ጥፋት ነው ቴሌማንስ ላይ የሰራው።
1: ጆኬ ነው
2: አይደለም፣ ካማቪንጋ ነው።
1: ቺፕ መድረግ ይችል ነበር ኳሱ።
0: አይ ግን ላኩ አለ ከፊቱ። ላኩ ስላለ ቺፕ ለማድረግ ትንሽ ስፔስ የሚያጣ ይመስላል።
2: ስፔኖች ባለፈው
1: ቤልጅየሞች ያስመለከቱ ነው ይገኛል።
2: ማሊያው ሲመሳሰል ስፔን አልኩኝ።
0: ቤልጅየም ቫን ቦሜል ግን በጣም የተረጋጋ ሰው ነው።
1: በጣም ቀደም ብሎ ተፌ ሲያነሳው እንደነበረ የአንቲዋርፕ አሰልጣኝ በመሆን ድብል ነው አይደል ያሸነፈው? ነው
0: አሳክቷል። ፕሮሊጉን አሳክቷል።
1: ድብል ዊነር ነበር። ወንጆ ሲነሳው ኳስ ጠባብ አንግል ላይ
0: ምረ ሰርኔቲንግ
1: ጎልስ እጅግ በጣም አስገራሚ ኳስ ነበር። ጆኬን የተመለከትነው እንገኛለን። ምን አይነት ተከላካይ
2: ደግሞ ነቃ ደንገጥ ያለ ነው። ይሄ ግዴለሽ
0: ታታሪ ነው። በጣም ታታሪ ነው። በጣም ታታሪ
1: በአንፊልድ ሮድ በደጋፊ በጣም የሚወደድ የሚሆን ተጫዋች ነው።
2: ልክ ነው።
1: ምናልባት ስም የቫንዳይክ ተተኪ መሆኑ
2: አቤት ስቃይ ለቤልጅየም።
1: ኦሊሴና ቸርኪ ተቀይሮ መጥቷል። የተመለከተናቸው እንገኛለን። ራን ቸርኪና
2: ቸርኪ ግን ተጠባቂውን በላይም ስታየውንም ስታየው ስለ ሲቲ የሰማ አይመስልም።
1: ማንም አይሰማም እሱ።
0: ስለ ባሎንዶርም እኮ ሲጠየቅ እኔ መዝናናት መጫወት ነው የምፈልገው፣ ብዙ እንደዚህ አይነት ነገሮችን ሀሳብ መዘጥ አልፈልግም የሚል አስተያየት ነው የሰጠው።
1: ኦንጆ ኳስ ማሻማት ሞክሮ ነበር። ቶዲሊክ ባኪዮ
0: ዚዙም ሀሳብ ሰጥቷል አይደለ? እኔም ተጫዋች እያለሁኝ እንደ ሸርኪ አይነት ተጫዋች ጋር መጫወት ወድ ነበር የሚል ሀሳብ ዚዙ ሀሳቡን ሰጥቷል። እና ሸርኪ ምናልባት የእሱን ካራክተር በናሽናል ቲም ደረጃ እምብዛም ተመራጭ አልነበር ማለት በዴሾ ተጫዋቹ የጨዋታ ባህሪ፣ ግን ዚዙ ምናልባት እድሎችን የበለጠ ከዴሾ በተሻለ ሊሰጠው እንደሚችል ይታመናል።
1: ጨዋታው በዚህ የሚቀጥል በዚህ ውጤት የሚጠናቀቀው ነው። በነገራችሁ ላይ ቤልጅየም የምድቡ መሪ ስትሆን ጣሊያን ሁለተኛ ደረጃ ትቀመጣለች፣ ፈረንሳይ ሶስተኛ ንቶ ነው። ምክንያቱም የጎል ዲፍረንሳቸው ባርኮላ ተቀይሮ ወጥተዋል። ባርኮላና
0: አክሉሽ
1: ተቀይሮ ወጥተዋል።
2: ፈረንሳይ ስንተኛ ትሆናለች ነው ያልኩት?
1: ሶስተኛ።
2: ለምን?
1: በጎል ዲፍረንስ
0: አራት ነጥብ ይኖራታል። እዛው ደረጃ ሁለተኛ ሆኖ ይቀጥላል።
1: ሰባ ሰባተኛው ደቂቃ የተገኝተናል። ክብራትና ክብራን በመልሱ ቤልጅየሞቻን ጨዋታውን የሚያስቀጥሉ ይሆናሉ። የክብር አጋሮቻችን ክለብ እናመሰግናለን። ዳሽን ባንክ በሱፐራፕ በቀን እስከ 5 ሚሊዮን በዳሽን ሱፐራፕ ማስተላለፍ ትችላላችሁ። በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ማስተላለፍ የሚችሉበትን እድል ይዞ መጥቷል። ዳሽን ሱፐራፕን ክለብ እናመሰግናለን። ሌላው የክብር አጋራችን ስቶክላንድ ነው። ስቶክላንድ በአሜሪካና አውሮፓ ገበያ ላይ ተወዳጅነት ያተረፉ አልባሳት ወደ እናንተ ያደረሰ ይገኛል። ምን አይነት ኳስ ነው ቤልጅየሞች? ባኪዮ መቶ ደካማ ኳስ፣
2: ሁሉም ነገር
1: ደካማ ኳስ።
2: መጀመሪያ የትሌማንስን የ50 ሜትር ፓስ ማድነቅ አለብን። በጣም የሚገርም ኳስ ነበር የገለበጠው። ከዛ የመጀመሪያ ቁጥጥሩ ጥሩ ነበር፣ በቀላሉ ላክሯን አለፈ። የመጨረሻ ሙከራው ግን ደካማ ሆነ።
1: ግን ኳስ ላይ
2: ኮንትሮሉ በቃ መጀመሪያ ኮንትሮል
0: ከሞሪያ በደንብ የተሻለ የቀኝ መስመር ተጫዋች እንደሆነ በደንብ ለቫንቦሚል ያሳየ ይመስለኛል።
1: እጅግ በጣም አስገራሚ ነው። ሌላው የክብር አጋራችን ስቶክላንድ ነው። ስቶክላንድን ክለብ እናመሰግናለን። በአሜሪካና አውሮፓ ገበያ ላይ እጅግ በጣም ተፈላጊ የሆኑ ተወዳጅ የሆኑ አልባሳትን በኢትዮጵያ ገበያ ላይ በተመጣጣኝ ዋጋ አቅርቦላችኋል። የክብር አገራችን ስቶክላንድን ክለብ ክለብ እናመሰግናለን። ጨዋታው ሞቅ ሞቅ እያለ ነው የሚገኘው። ቤልጅየሞች በተለይ ነፍስ ዘርተውበታል። ስቶክላንድን ማግኘት ከፈለጋቸው ሜክሲኮ ደብረ ወርቅ ህንፃ ቁጥር 303 እንዲሁም ደግሞ ጎሮ ስፍራ የሽ ህንፃ መገናኛ ዘፍነሽ ግራንድ ሞል እንዲሁም ጎፋ መብራት አካሉና ቤተሰቦች ገቢያ መካከል ላይ ልታገኛቸው ይችላላችሁ። ሌላ አደገኛ ኳስ ሉክ ቤኪዮ የማዘን ኳስ
2: በድንገት ነፍስ ዘርቷል። ቤልጅየሞች ፈረንሳዮች ትልቅ ተጫዋቾቻቸውን እንኳን አስገብተው ግን ላለፉት 10-15 ደቂቃ ሙሉ ለሙሉ የቤልጅየም የበላይነት ነው እያየን ሴንሳይ ይሄ ሴንስ አድርገውታል። በደንብ በጉልበት ከፍ ብሏል፣ በስሜት ከፍ ብሏል።
1: የማዘን ኳስ ቤልጅየሞቹ አግኝተዋል። 79ኛው ደቂቃ የማንቸስተር ዩናይትድ የሪ ቴሌማንስ የማዘን ኳሱን ለማሻማት የተመለከትነው እንገኛለን። የሪ ቴሌማንስ ምን ሊያደርገው ይችላል? ቴሌማንስ ደካማ ኳስ ዛሬ ግን በቅርቡ አይደለም። ፓርለመንስ ያሸመ ኳስ ከቴሌማንስ የተሻለ ሳይሆን አይቀርም። ምክንያቱም የኳስ ምን ሊያደርጉ ትችላሉ? ጎስ ቆንጆ ኳስ ሰጥቶ ተመልሶ
0: ላኳ ከበር አድርገው
2: ጨዋታውን በድንገት ጨዋታው ቤልጅየሞች የሚያሸንፉት
1: መስሏል።
2: እንፋት እንኳን ነበረባቸው። አድቫንቴጅ ነበር
0: ኳስ ወጥቷል በሚል መሰለኝ ከመስመር አልፏል የሚል
2: አይ ጥፋት ነው ያሉት እኮ
1: ጥፋት ነው ያሉት። ግን አድቫንቴጅ ማለት ነው ነበር።
2: አዎ
0: ኳስ አልወጣም።
1: አዎ ማቫን ቦሜል በጣም ተናደደ።
2: በድንገት ጨዋታውን ቤልጅየም የምታሸንፍ እየመሰለች ነው። በተለይ ይሄ ድል በጣም የሚገርም ድል ነበር። ጎት ስለ ካቴሬ
0: ላኳ
2: የላክሮ አሸርተ
1: ለማንኛውም በመልስ ሮራ ጨዋታው የመቅጣት መጫወተው ቀጥሏል። ቤልጅሞች አስቀጥለዋል። ክብሯትና ክብሯን ልክባኬው
0: የኮንትሮል ችግር
1: ፓሱን አልተቆጣጠረውም። በቀጥታ ወጥተዋል። ፈረንሳዮች በመልስ ሮራ ጨዋታን የሚያስቀጥሉ ይሆናል። ለመጨረሻው ጊዜ የተገናኘው ዩሮ 24 ላይ ሲሆን ቀደም ብለን እንዳነሳነው ፈረንሳይ ለባዶ አሸንፎ ነበር ቤልጅየምን። ምን አይነት ጨዋታ ነው ሻኬ? ምን አይነት የራስ መተማመን ነው? ይህን የመለመሉት ሰዎች
0: ሪቻርድ ሂውዝን እናመሰግን። አሁን ከክለቡ ጋር የተለያዩት የኦሊሴ ተአምር ተጀመረ። ታዴ
1: ኦሊሴ ና ሸበቅ አደገኛ ቦታ ላይ ተነጥቀዋል። ምንድን ያደርጉ ባክ ወደ አደገኛው ቀጠና ይዞት ሄደ።
2: እንትን ሆነ ግን ጨዋታው በጣም የግል ብቃትን የማሳየት ነገር እየሆነ ነው። አሁን ሉካኩ ወዴት እንደሄደ
0: መመላለስ ሆነ አለ።
2: አዎ ስትራክቸር የለም የሆነ
1: ወንፎሊንግም ጥሩ ጊዜ እያሳለፈ የሚገኝ 23 ዓመቱ የሊል
0: በኢሞሽን ብቻ የተሞላ ነው። ኢሞሽን ብቻ የመከተል አዎ ንጉይ በነገራችን ላይ ታዲያ በደንብ ወደፊት ጥሩ ቡድን ጫወት የሚቀራ ይመስላል።
2: ሉካኩ ሄደና በስድስት ሰው ተከበበ።
1: ከዛ ደግሞ እኮ ለቸርኪኒ ሰጠው ለማለት ነው። አይክላስ መስ ፍራሳቸው ሚዳክል አካባቢ አግኝቷል። ኦ ላቪያ ብራት ይደረሰበት መስላል።
2: ታዲያ ይሄ አንተ ነህ ተጠያቂ።
1: ጥቁር ምላስ ይባላል። ጥቁር ምላስ ይባላል። ሚኩ ሮሚ ላቪያ ዘንድሮ አሪፍ ነው ይላልን። አይ የህመም ስሜት እየታየበት ይገኛል።
2: የመጀመሪያው ጨዋታ ላይ እኮ 90 ደቂቃ ተጠባባቂ ወንበር ላይ ነበርና ምናልባት የጉዳት ጉዳይ ኖሮት ካልሆነ ካስተውሰን ባርኮና ሄንደርሰን ነበሩ።
0: አዎ ከብሬንትፎርድ ጋር አዎ
2: ና
1: ጆኬ ጥፋት ሰርቷል በሚላል ፔትሮ ማልሜት ሶላ ለቤልጅየም ይቅጣት መሰጠሟል።
0: ቁመናውም የቅርጫት ኳስ ተጫዋች ነው ይመስለው አለ ጆኬ። በጣም በቁመ ዘለቃ ቅጥነቱም ስንመለከተው
1: ዜኔዲን ዚዳን ከፎርስ ኦፊሻሉ ጋር እየተነጋገረ የተመለከትነው እንገኛለን። ደስተኛ ያልሆነበት ነገር ያለ ይመስለዋል። ጆኬ ጥፋት አልሰራም የሚል ሊሆን በሚችል ይጠብቃል። ጆኬ
0: ጣሊያን ልታሸንፍ ውስን ደቂቃዎች ቀርተዋል። ታዲ አራት ለአንድ እየመራች ነው።
1: አራት ለአንድ በጣም ይገርማል። ምናልባት ግን ሞንቴላ ጋር ጥያቄዎች የሚነሱ ይመስላሉ። ከዚህ በኋላ
2: በደንብ
0: ቀጣይ ፈረንሳይ ከጣሊያን ደግሞ ጥሩ ጨዋታ የምንመለከት ይመስላል። የሞራሉ ማግኘት በራሱ ጣሊያን ሜዳው ላይ ጥሩ ነገር እንድንጠብቅ ያደርገናል።
1: ጆኬ እንዴት ነው የሚያታላቸው? እጅግ በጣም አስገራሚ ተጫዋች ነው። እውነት ለመናገር ኦሊሴ ለማታል ጥረት እያደረገ ቀይ መስመር ላይ ኳሱ እንደገና ለቸርኪ መልሰዋል። ሪያን ቸርኪ
0: ዘጠኝ ቁጥር ነው የለበሰው። ዘጠኝ ቁጥር ሸርኪ
2: ትንሽ ግርግር የሚሉ ቁጥሮች አሉ።
0: ዘጠኝ ቁጥር ሸርኪ ጋር በፍጹም አይሄድም።
2: እኔ ዴምቤሌም ሰባ ቁጥር አይሄድብኝም። ምሳሌ ወይ ብዙ አምስት ስላላየሁት ሊሆን ይችላል።
0: ማቲያስ ፈርናንዴዝ ተቀይሮ ሊገባ ነው። ታደ የኒውካስሉ ከሊል ያስፈረሙት
2: ፓርዶን ጨመረበት። ያኛው እንዳይመስል
0: የቶተናሙ እንዳይመስላቸው።
1: ኳሱን አሁንም ፈረንሳዮች ዞር መጫወት ጥረት ሲያደርጉ የተመለከትናቸው እንገኛለን። ክብሯትና ክብሯን እንደገና ፈረንሳዮች ወደ ጨዋታው የተመለሱ ይመስላሉ። የተወሰኑ ደቂቃዎች ላይ ከቁጥጥራቸው የወጣ ይመስል ነበር ጨዋታው።
2: በጣም ትክክለኛ አገላለጽ ነው ታዴ የገለጽከው። በቃ ጨዋታው ከቁጥጥራቸው ውጭ ወጥቶ ነበር እና አሁን መረጋጋቱን አግኝተውታል።
1: ኦዲሴ ለማሰት ኳሱ ተደረገ። እንደገና ኳሱ አለ። ተከላከሉት። ምን አይነት መከላከል ነው? ምን አይነት መከላከል ነው? መጀመሪያ ዲካፐር፣ ከዛ እንደገና ምናልባት ናታን ኢንጉ ወይስ ደግሞ ሮሚዮ ላቪያ።
2: ላቪያ ማ እየወጣ ነው።
1: ላቪያ ተቀይሮ እየወጣ ነው። ሮሚዮ ላቪያ
0: ዲኬት ላረን
1: ላቪያ ና ዲክ ለትራሊክ ተቀይሮ እየወጡ ነው።
2: ሉካኩ ግን አልገባም። እንግዲህ
0: ራስኪና ፈርናንዴዝ ፓርዶ ስፒናይ ነው ይመስላል። ራስኪና ካራክተሩ
1: ራስኪ